0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።

0: ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን አደራችሁ ሸባቶቭ መልካም ሳምንት እለቱ እንደ አብራን ዘመን አቆጣጥር ዮምርሾን ካፍ ቤት በሲባን ታፍሽን ፔባብ ሲሆን እንደ አውሮፓ ዘመን አቆጣጥር ጁን 7 ቀን 2026 ዓመተ ምህረት ነው እንደ ኢትዮጵያ ዘመን አቆጣጥር ደግሞ ግንቦት 30 ቀን 2018 ዓመተ ምህረት ነው የጧት ስርጭታችን እነሆ ጀመረ የቴክኒክ ባለሙያችን ኤቪያታር ሽሞኒ ሲሆን የስቱዲዮ ተረኛ አስተናጋጆች አይቾ ባየና ወርቅነሽ ሽሸቴነን ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ ትማቸው ለአንባቢያን ያቀርባቸውን ዋና ዋና ርዕሰ ጉዳዮች እናቀርባለን ከአድማጮች ጋር የሚስልኩ ውይይት ይኖረናል ወቅታዊ ዘገባም ይኖረናል ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል አብራችሁን ቆዩ አሁን የጧቱ ዜና በአይቾ ባየ ተዘጋጅቶ ይቀርባል አይቾ
1: ወርቅነሽ አመሰግናለሁ አርስተ ዜና ትናንት በደቡብ ሊባኖስ ሁለት የእስራኤል ወታደሮች መሰዋታቸው ይፋ ሆነ ጠቅላይ ሚኒስትር ቢንያሚን ኔታንያሁ የሁለት ወታደሮቻችን በደቡብ ሊባኖስ መሰዋት ምክንያት በማድረግ የሐዘን መግለጫ ወጡ በኢየሩሳሌም ጾር ባህር በተሰኘ መንደር በተቀሰቀሰ አምባጓሮ 39 ዓመት ግለሰብ በጽኑ ቆሰለ መከላከያ አንድ ፍልስጤማውያን በወንጀል ተጠርጥሮ በቁጥጥር ስር አዋለ የሚሉት የጠዋቱ ዋና ዋና ዜናዎች ናቸው ዝርዝሩን እንሆ ትናንት በደቡብ ሊባኖስ በሚካሄድ ጦርነት ሁለት የእስራኤል ወታደሮች መሰዋታቸው ይፋ ሆነ ሻለቃ ሻህር ጋምላ የ23 ዓመት ወታደርና ምክትል አዛዥ ሲሆን ኢጎዝ በተባለ ብርጌድ ያገለግል የነበረ ጀግና ወታደር ነው ባለፈው ሳምንት ሐሙስ በደቡብ ሊባኖስ ከሽብርተኛው ሂዝቡላ ጋር በተወነጨፈ ቀላል ድሮን ቆስሎ ራምባም ሃይፋ በሚገኝ ሆስፒታል ህክምናውን ሲከታተል ቆይቶ ትናንት ህይወቱ አልፏል። በተጨማሪ በትናንትና ሁለት የ21 ዓመቱ ወታደር 50 አለቃ ኦሃድ ያሪ በትናንትና ሁለት በደቡብ ሊባኖስ ከሽብርተኛው ሂዝቡላ ጋር ሲካሄድ በነበረ ጦርነት መሰዋቱ ተገልጿል። የቀብር ስነ ስርዓቱ ዛሬ ከሰዓት በኋላ ረሆቦት ከተማ ይፈጸማል ተብሎ ይጠበቃል። የወታደር ቤት ቃል አቀባያችን ካርሚላ መናሴ እንዳስታወቀችው ባለፈው ሳምንት ሂዝቡላ ባስወነጨፈው ቀላል ድሮን የሻለቃ ሻህር ጋምላ ቆስሎ ህክምና ላይ ያለ መሰዋቱንና ከሊባኖስ ጋር በተደረሰ የተኩስ አቁም ስምምነት 17 ወታደሮቻችን እስካሁን ድረስ ማጣታችን አድርሷል ናለች ነፍሳቸውን ይማር ተቀናሚ ሰር ቢናሚን ናታንያሁ ትናንት ሁለት ወታደሮቻችን በደቡብ ሊባኖስ መሰዋት የሐዘን መግለጫ ወጥተዋል ጀግኖች ወታደሮቻችን በትናንትናው ተሰውተዋል ነፍሱም ነፍሳቸውን ንጹህ ነፍሳቸውን አሳልፎ ለሀገራቸው ሰጥተዋል ነፍሳቸውን ይማር ለቤተሰብ መጽናናትን ሞዳል መጽናናትን የሐዘን ዳርቻ አድርግላችሁ ብሏል። ተጨማሪ መከላከያ ሚኒስትር እስራኤል ካጽን በበኩላቸው ለቤተሰብ መጽናናትን በመመኘት የእስራኤል ጀግኖች ወታደሮቻችን ትናንት አተናቸዋል ነፍሳቸውን ይማር ጀግኖቻችን ሁሌም በልባችን ውስጥ ይኖራሉ እስራኤል ሀገሩን ዳንበሯን ከመጠበቅ ከማስጠበቅ ወደ ኋላ አትልም ምንም እንኳን የሚከፈል መስዋዕት እጅግ ከባድ ቢሆንም ጀግኖች ልጆቿ ሀገራቸውን ዳር ድንበራቸውን ከመጠበቅ ወደ ኋላ አይሉም ሲሉ የተሰማቸውን ሐዘን ገልጸዋል። ይህ በዚህ እንዳለ መከላከያ በደቡብ ሊባኖስ ከ150 በላይ የሚሆኑ የሽብርተኛው ሂዝቡላ መሰረተ ልማት ማውደሙን ገልጿል። በዚህ ወደሙት ቦታዎችም መሰረተ ልማቶች ማውደሙን በማድረስ መከላከያ እንዳስታወቀውም ነኝ ቦታዎች መሳሪያ ማከማቻና የተለያዩ መለማመጃ ቦታዎች መሰረታዊ ልማቶች ተወንጫፊ ሚሳኤሎች ማስወንጨፋዎችና ቀላል ድሮኖች ይዞ የነበረ መጋዘን ጭምርት ማጋየቱን መከላከያ አስታውቋል። በኢየሩሳሌም ጾር ሐርብ ተሰኘ መንደር በቤተሰብ አምባጓሮ 39 ዓመት ግለሰብ በጽና መቁሰሉ ተገለጸ። ሌሎች ሁለት ተጨማሪ በቀላል ቆሰሉ እንዳሉም ተገልጿል። ሁሉም ቁስለኞች በኢየሩሳሌም በሚገኘው ሻር ጸደቅ ሆስፒታል ሂደው ህክምናቸውን እየተከታተሉ ይገኛል። ይበዚህ እንዳለ በመንገድ ቁጥር 90 በተሰኘ በደረሰ በአረባ አካባቢ በደረሰ የመኪና አደጋ የ20 ዓመት ወጣት ሞታለች። ሌላ አብራት ሲጓዝ የነበር የ30 ዓመት ወጣትም በጽኑ መቅሶሉ ከደረሰን ዜና ለማወቅ ችለናል። መከላከያ አንድ ፍልስጤማዊ በወንጀል ተጠርጥሮ በቁጥጥር ስር አውሏል። ይህ ጉስጮን የተሰኘ በሚጠራ ሰፈር በመኪና በተከለከለ መንገድ በመቆም ሰፈርተኞች እስራኤላውያን የፍልስጤም መኪና በሚዘዋወርበትን ቦታ በመዝጋት በድንጋይ በመወርወር አምባጓሮ ተቀስቅሶ ነበር። በዚህ ምክንያትም አንድ ፍልስጤማውያን መኪናውን በፍጥነት በማሽከርከር በቦታው የነበሩ አንድ ግለሰብ ማቁሰሉ ተገልጿል። መከላከያ ባደረገው ፍተሻም በቁጥጥር ስር ውሏል። ምርመራም እየተደረገበት ይገኛል። ከሞዲን ወደ ኢየሩሳሌም የሚወስዱ የባቡር አገልግሎት ለጊዜው እንደሚቋረጥ ተገለጸ። በደረሰ የኤሌክትሪክ ብልሽት ምክንያት አገልግሎት መስጠት አቁመናል። ተጓዦች በሌላ የመጓጓዣ አገልግሎት እንዲጠቀሙ ባቡር ጣቢያው አስታውቋል። ከሄርጽሊያ ወደ ኢየሩሳሌም የሚወስደው የባቡር ጉዞ አገልግሎት እንደቀጠለ ነው። ነገር ግን በሰዓት ላይወጣ ይችላል በማለት ባቡር ጣቢያው አስታውቋል። አሜሪካ በኢራን ላይ ያዘችውን ገንዘብ ማዕቀብ የተጣለውን ገንዘብ ለፋርስ ባህረ ሰላጤ ሀገራት ለማስተላለፍ አሰበች ሲል ተገለጸ። ሮይተርስ እንደጻፈው በተለይ ኢራን በፋርስ ባህረ ሰላጤ ባሉ ሀገራት ላይ በምታደርሰው ጥቃትና ወደፊትም ልታደርስ በምትችለው ጥቃት ምክንያት ይህን ገንዘብ ለነሱ በማስተላለፍ መቋቋሚያ እንዲሆን ያሰቡ ነው ሲባል ተገልጿል። በተጨማሪም አሜሪካም ሆነ በዚህ ጦርነት ምክንያት ለተጎዱ ሀገራት ቀሪ ገንዘቡን መካከሻ ይሆን ዘንድ ለማስተላለፍ እቅድ መያዙን ተገልጿል። እንደ አሜሪካ ገንዘብ ሚኒስትር እንዳሉትም ይህን ጉዳይ ለማስፈጸም ኮሚቴ መቋቋሙን አስታውቋል። የሰሜን ኮሪያው ኪንግ ጆን ኡን ሀገራቸውን ያላትን የሚሳኤል ምርት ለማሳደግ እቅድ ማስቀመጣቸውን ገለጹ። የሰሜን ኮሪያ መሪ ኪንግ ጆን ኡን በሚጥመጡት 5 ዓመታት ውስጥ ሚሳኤል የማምረት አቅማቸውን ከፍ ለማድረግ በተለይ አሁን ካለው በ2.5 እጥፍ ለማድረግ እቅድ ማውጣታቸውን አስታውቋል። ይህ ማለት ደግሞ ሀገራቸው የሚኖራት የጦር ኃይል አቅም እጅግ አሁን ካላት የላቀ ሁኔታ ደረጃ ላይ እንደሚያሳድጋት መናገራቸውን ጨምሮ ጠቅሷል። በመጨረሻም የአየር ጸባይ ሁኔታ የሙቀቱ መጠን ወቅቱን የጠበቀ የሙቀት መጠን እንዳለ ገልጿል። የሙቀቱ መጠን በዲግሪ ሴንቲግሬድ በዛሬው ዕለት ኢየሩሳሌምና አካባቢዋ 27 ዲግሪ ሴንቲግሬድ፣ ቴላቪቭና አካባቢዋ 28፣ ሀይፋና አካባቢዋ 27፣ ቤርሸባና አካባቢዋ 31፣ ኢላትና አካባቢዋ እስከ እኩለ ቀን ድረስ 36 ዲግሪ ሴንቲግሬድ ይሆናል ይላሉ የዘርፉ ባለሙያዎች። ወርቅነሽ፣ የጠዋቱ ዜና ይስከሆኑ ነበር።
0: አመሰግናለሁ አይቸው። ወደሚቀጥለው ዝግጅት ለማለፍ ማሸጋገሪያ ሙዚቃ

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። በድጋሚ መልካም ሳምንት ሸዋቶብ። አሁን ደግሞ ጋዜጦች በዛሬ እትማቸው ለአንባቢያን ያቀረባችሁን ዋና ዋና ርዕሰ ጉዳዮችን እንመለከታለን። አራቱም ዕለታዊ ጋዜጦች ደርሰውናል። ሄዲዮ ታሮኖት፣ ማሪፍ፣ ሃሬጽ እና እስራኤላዩም አራቱንም ጋዜጦች መጀመሪያ ገጻቸው ላይ ትኩረት የሰጡባቸውን ርዕሰ ጉዳዮችን እንመለከታለን። የዲዮ ታሮኖትን ስንመለከት በመጀመሪያ ገጹ ላይ መከላከያ ሰራዊቱ ከባድ ዋጋ እየከፈለ ነው በደቡብ ሊባኖስ የሂዝቡላ ድርጅት በሚያደርሰው ጥቃት መከላከያ ሰራዊቱ የህይወት መስዋዕትነት እየከፈለ ነው፣ ይህም እስራኤልን ከባድ ዋጋ እያስከፈላት ነው የሚል ርዕሰ ጉዳይ ይዞ ቀርቧል። ይሄ ርዕሰ ጉዳይ ሁሉም ጋዜጦች ላይ የቀረበ ርዕሰ ጉዳይ ነው። እንግዲህ በሳምንቱ መጨረሻ ሁለት የመከላከያ ሰራዊቱ አባላት የህይወት መስዋዕትነት ከፍለዋል። አንዱ በሚያሳዝን ሁኔታ ጥይት ተባርቆ ነው የህይወት መስዋዕትነት የከፈለው። ኦሃድ ያሪ ይባላል። የሀምሳ አለቃ ኦሃድ ያሪ የህይወት መስዋዕትነት ከፍሏል። በስህተት እንግዲህ ከመከላከያ ሰራዊቱ በተተኮሰ ጥይት የህይወት መስዋዕት ተገድሏል፣ ህይወቱ አልፏል። ሌላው ደግሞ ባለፈው ሳምንት የሂዝቦላ ድርጅት ወደ መከላከያ ሰራዊቱ በላከው ራህፋን በተባለው ቀላል አውሮፕላን በተጠመደ ቦምብ ፈንድቶ በከባድ ሁኔታ ቆስሎ ነበር። እሱም ያው ሕክምና እርዳታ ሲደረግለት ቆይቶ የህይወት መስዋዕትነት ከፍሏል። የኤጎዝ የተባለው ክፍለ ጦር አባል ነው። ሻሃር ጋምላ ነው። እሱም ነፍስ ይማር የህይወት መስዋዕትነት ከፍሏል። የሻለቃ ሻሃር ጋምላ እንግዲህ ቆስሎ ከዋለ ካደረ በኋላ ህክምና እርዳታ ቢደረግለትም ግን ህይወቱን ማትረፍ እንዳልተቻለና ህይወቱ ማለፉ ታውቋል። በእስራኤል በኩል በደቡብ ሊባኖስ የሚካሄደው ጦርነት ተጠናክሮ እንዲቀጥል በእስራኤል መንግስት ላይ እንግዲህ ጫና እየተደረገ መሆኑ ይነገራል። ነገር ግን ፕሬዚዳንት ዶናልድ ትራምፕ ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሊባኖስና በእስራኤል መካከል የሰላም ድርድር እንዲደረስ በሚያደርጉት ጥረት ለጊዜው የተኩስ አቁም ስምምነት እንደተደረሰ ይታወቃል። ይህን የተኩስ አቁም ስምምነት በማክበር የእስራኤል መከላከያ ሰራዊት በደቡብ ሊባኖስ የሂዝቦላ ድርጅት ያው ስምምነቱን እየጣሰ ለሚያደርሰው ጥቃት ያጸፋ ምላሽ ይሰጣል እንጂ ይህን ያህል የተጠናከረ ወታደራዊ እርምጃ እየወሰደ አይደለም። ይህንም እንግዲህ በእስራኤል በኩል እየተቃወሙና በጠቅላይ ሚኒስትሩ ላይ ጫና እያደረጉ መሆኑ ነው የሚነገረው። መከላከያ ሰራዊት ጥቃቱን አጠናክሮ እንዲቀጥል በዛ አካባቢ ማለት ነው። ይሁን እንጂ ትራምፕ እንግዲህ እስካሁን ድረስ ፕሬዚዳንት ትራምፕ ሁለቱ ሀገራት ስምምነት ላይ እንዲደርሱ እያስኬዱ ያሉትን የሰላም ድርድር እና ለጊዜው የተደረሰበትን የተኩስ አቁም ለመጠበቅ በእስራኤል በኩል ጥረት እየተደረገ ነው። ይሁን እንጂ ሂዝቦላ ድርጅት የተኩስ አቁሙን እየጣሰ እየተኮሰ ነው። በሰሜን እስራኤልም እንግዲህ የተኩስ አቁም ስምምነት ተብሎ ያለ እረፍት የማስጠንቀቂያ ደወል ድምጽ ሲሰማ እንደሰነበተ በሳምንቱ መጨረሻ ና የሰሜን እስራኤል ነዋሪዎችም አሁንም ተቃውሟቸውን አቤቱታቸውን እየገለጹ ናቸው። የተኩስ አቁም ስምምነት በተባለ ቁጥር እኛ ግን ያለ እረፍት ወደ መከላከያ ክፍል ነው የምንገባው፣ የማስጠንቀቂያ ደወል ድምጽ አዛካም ያለ እረፍት ነው የሚሰማው እያሉ ናቸው። የተለወጠ ነገር እንደሌለ ና ያው ሁከቱ ውጥረቱ ተጠናክሮ እንደቀጠለ ነው ያለው በሰሜን እስራኤል በኩል ወይም በደቡብ ሊባኖስ። ሌላው ርዕሰ ጉዳይ በሄብሮን አካባቢ ከመከላከያ ሰራዊቱ በኩል በተከፈተ ተኩስ አንድ የሰባት ወር ዕድሜ ያለው ሕፃን ተገደለ ይላል። ይሄ ሕፃን የተገደለው የሕፃኑ አባት መኪናውን እያሽከረከረ ሲመጣ እንግዲህ ተኩስ የከፈተው ወታደር እንደሚለው ሰጋሁ፣ ለህይወቴ ሰጋሁ በፍጥነት ወደ እኔ ሲመጣ ስለነበር እና ተኩስ ከፈትሁ ነው የሚለው የህፃኑ አባት። ልክ እንዳሉኝ ያደረግኩ ያው የሰጡኝን ትዕዛዝ ተቀብዬ ቀጥታ መኪናው እንዲቆም አድርጌ ነበር፣ ግን የሰባት ወር ህፃን የህፃኑ ፎቶግራፍ በማስደገፍ የቀረበ ዘገባ ነው። የሰባት ወር ህፃን በዚህ ሁኔታ መገደሉንና መከላከያ ሰራዊቱ ምርመራ እያካሄደ መሆኑን ለማጣራት ምርመራ እያካሄደ መሆኑን አሳውቋል። በሄብሮን አካባቢ ነው የሆነው። ሌላው ሀባራ በተባለው የፍልስጤማውያን መኖሪያ ሰፈር አካባቢ ደግሞ በዛ አካባቢ የሚኖሩ የይሁዳውያን በሰፈራ ጣቢያዎች የሚኖሩ ይሁዳውያን በአካባቢው ከፍልስጤማውያን ጋር ሁከት
እንደፈጠሩና ፍልስጤማውያን እንደተደበደቡ ይገልጻል። እንግዲህ የዚች ከተማ የሐባራ የምትባለው ከተማ ከአካባቢ የሚኖር ፍልስጤማውያን እንደሚሉት ለበርካታ ጊዜያት የዘለቀ ግጭት ነው ያለው። በአካባቢው የሚኖሩ በሰፈራ ጣቢያዎች የሚኖሩ ይሁዳውያን በእኛ ላይ ጥቃት ያደርሳሉ፣ ነገር ግን መከላከያ ሰራዊቱ ጣልቃ አይገባም፣ ዝም ብሎ ነው የሚመለከተው ይላሉ። እንግዲህ ፍልስጤማውያን በዛ አካባቢ የሚኖሩ ፍልስጤማውያን ድንጋይ እንደወረወሩና ንብረትም ሰረቁብን ነው የሚሉት ይሁዳውያን። በዚህ ምክንያት ግጭቱ እንደተፈጠረ ነው የሚገልጹት። ፍልስጤማውያን ደግሞ መከላከያ ሰራዊቱ ጣልቃ ሳይገባ እንዲሁ ዝም ብሎ ነው የሚያየውና እየተደበደብን ነው፣ ጉዳት እየደረሰብን ነው፣ ጥቃት እየደረሰብን ነው ይላሉ። ያው በዛ አካባቢ እንግዲህ ግጭቱ እንደቀጠለ ነው የሚያሳየው። እዚህ ጋር ተያይዞ አንድ ወታደር ደግሞ ፍልስጤማዊ ደብድቧል ይላል። መከላከያ ሰራዊቱ እስካሁን ድረስ እንዳላገኘውና ይህን ጉዳይ እየተከታተለ ወታደሩ እንዳገኘ ያው እርምጃ የሚወስድ መሆኑንና እየተከታተለ እንደሆነ ገልጿል፣ አሳውቋል። ሌላው የሮማን ጉፍማን አዲሱ የሞሳድ ድርጅት ኃላፊ ሆነው የተሾሙት ባሳለፍነው ሳምንት እንግዲህ ወደዚህ ይህን ድርጅት ለመምራት የስልጣን ርክክብ ያደረጉት ከቀድሞ ሞሳድ ድርጅት ኃላፊ ዳዲ በርኒያ ጋር እንግዲህ የቀድሞ ሞሳድ ድርጅት ኃላፊ እሳቸው ነበሩ። አዲሱ ደግሞ ሮማን ጉፍማን ናቸው። ተሹመዋል፣ ገብቷል። ይህን መስሪያ ቤት እንግዲህ ታላቅ ድርጅት ነው ለማስተዳደር። እንደገቡ እንግዲህ ስልጣን በጀመሩበት ሳምንት ብዙ ሳይቆዩ የድርጅቱን ምክትል ኃላፊ አሰናበቱ ይላል። ያው ቁጥር ሁለት የድርጅቱን ቁጥር ሁለት ይህ የድርጅቱ ምክትል ኃላፊ ዳቪድ በርኒያ ለድርጅቱ መሪ ይሆናል ለኃላፊ ብለው እሳቸው አቅርበውት የነበረ ተወካይ ነው። ግን በኋላ ያው ጠቅላይ ሚኒስትሩ ያቀረባቸው ሮማን ጉፍማን ነው የሞሳድ ድርጅት ኃላፊ ሆነው የተሾሙት። ሮማን ጉፍማን ስልጣን እንደጀመሩ ወደው ስልጣናቸው እንደተረከቡ ምክትላቸውን አባረሩ ይላል፣ አሰናበቱ ይላል። በሌላ ሰው እንደሚተኳቸው አሳወቋቸው። ግን እኒህ ምክትሉም የሞሳድ ድርጅት ምክትል ኃላፊ ለጠቅላይ ሚኒስትሩም ቅርብ ሰው ናቸው፣ ለእሳቸውም ቅርብ እንደሆነ ነው የሚነገረው የሚል ዘገባ አቅርባል ዶ ታህሮኖት። ይህ ርዕሰ ጉዳይ ሌሎች ጋዜጦች ላይም እንደዚሁ በሰፊው ትኩረት የተሰጠበት ርዕሰ ጉዳይ ነው። ሌላው በእስራኤል ማህበረሰብ የሴቶች ግድያ ከጊዜ ጊዜ እየተባባሰ መሄዱን የሚመለከት ዘገባ አለ። ጥቅምት 7 ቀን የሐማስ ድርጅት ድንበር ጥሶ እስራኤልን ከወረረና ጭፍጨፋ ካደረሰ በኋላ ለዜጎች የግል የጦር መሳሪያ እንዲታጠቁ እየተደረገ ነውና 100% በሚባል ደረጃ በማህበረሰቡ ውስጥ የግል የጦር መሳሪያ አለ፣ ከፍተኛ የጦር መሳሪያ ታጥቀዋል። እንግዲህ ይሄም አንዱ ትልቁ ምክንያት እንደሆነ ነው። ለሴቶች በራሳቸው ቅርብ ሰው ነው የሚገደሉት። እንግዲህ ከቅርብ ሰው ጋር በሚፈጠር ግጭት አለመግባባት ሴቶች በቀላሉ ለሞት ይዳረጋሉ እና የሴቶች ሕይወት ለአደጋ የተጋለጠ ነው ይላል። እንግዲህ ከዛ ጊዜ ጀምሮ የሴቶች ሞት፣ ግድያ፣ በቅርብ ቤተሰቦቻቸው መገደል እየከፋና እየተባባሰ ሄዷል ይላል። ባሳለፍነው ሳምንት አያሎን በተባለው ጎዳና መኪናዋ ውስጥ በፈነዳ ቦምብ ህይወቷ ያለፈውን ሴት የሷን ፎቶግራፍ በማስደገፍ ሊያ ማልካ ትባላለች፣ የሊያ ማልካን ፎቶግራፍ በማስደገፍ እንግዲህ ያው መኪና ውስጥ በተጠመደ ቦምብ አያሎን በጣም ትልቅ አውራ ጎዳና ነው በእስራኤል ሀገር የሚታወቅ አያሎን ጎዳና ላይ ያው መኪናዋ ውስጥ ፈንድቶ የተጠመደ ፈንጅ ህይወቷ አልፏል። ዋና ተጠርጣሪ የፈታችው የተለያየችው ባለቤቷ ነው። የቀድሞ ባለቤቷ ሲዝትባት ነበር። ቤተሰቦቿም ቃለመጠይቅ ተደርጎላቸው ሲዝትባት እንደነበረና ለፖሊስ አመልክተው እንደነበር ግን ፖሊስ ብዙም ክትትል እንዳላደረገና ምንም እንዳላገዛቸው ገልጸዋል። እንግዲህ ሴቶች ህይወት ለማንኛውም ለአደጋ የተጋለጠ ነው። የግል የጦር መሳሪያ ታጣቂዎች በመብዛታቸው ምክንያት ይሄ ነው እንደ ትልቅ ምክንያት የሚጠቀሰው ጋዜጣው ጠቅሶ ያቀረበው። ወደ ማሪብ ስናልፍ ማሪብም ባሳለፍነው ሳምንት እንግዲህ 3 የመከላከያ ሰራዊቱ አባላት ህይወታቸው አለፈ ይላል። አንደኛው የቀብር ስነስርዓቱ ተፈጽሟል። የሻለቃ ኢታን ሽሙኤል
ላምበርክ ይባላል ነፍሲማር ሌላው እንግዲህ ትናንት ነው መስዋዕትነት መክፈሉ የታወቀው የሻለቃ ሻሃር ጊምላ እንዳልነው ሐሙስለት በከባድ ሁኔታ ቆስሎ ያው ህይወቱ ማለፉ ታውቋል። ሌላው ደግሞ በ50ለቃ ኦሃዲአሪ በተባረቀ ጥይት ህይወቱ ማለፉ ታውቋል። እንግዲህ በዘቦታ በመከላከያ ሰራዊቱ አባላት ነፍስ ይማር ይሄን ዘገባ ተመልክቶታል ማሪቭ። ሌላው መከላከያ ሰራዊቱ በደቡብ ሊባኖስ ጥቃት ማድረሱን እንደቀጠለ ነው። ጥቃት የሚያደርሰው ግን ሂዝቦላ ድርጅት ለሚወስደው ጥቃት ያጸፋ ምላሽ በመስጠት ነው እንጂ ጥቃቱን እርምጃውን አጠናክሮ እየቀጠለ አይደለም። በእስራኤል በኩል ከአሜሪካ እንግዲህ በአሜሪካ አሸማጋይነት ከሊባኖስ ጋር የተደረሰውን ስምምነት ለመጣስ ስጋት ላይ ናቸው። እየተጣሰ አይደለም፣ ያው ስምምነቱን ለማክበር ሰፊ እርምጃ እየተወሰደ አይደለም በሂዝቦላ ድርጅት ላይ የሚል ዘገባ አቅርቧል። ከዚህ ጋር ተያይዞ በሊባኖስ 3 የሊባኖስ መከላከያ ሰራዊት አባላት መገደላቸው ተገልጿል። የተገደሉትም እንግዲህ በእስራኤል ጥቃት ነው፣ በስተት እንደሆነ ነው የተነገረው። እስራኤል እንግዲህ ለመለየት ያው በመሳሳት ነው ሌላ አካል ላይ እርምጃ ወሰድን በማለት በስተት 3 የሊባኖስ መከላከያ ሰራዊት አባላት የሊባኖስ ወታደሮች መገደላቸው ተገልጿል። በሳምንቱ መጨረሻ በሰሜን እስራኤል በተከታታይ የማስጠንቀቂያ ደወል ድምጽ ይሰማ እንደነበረና ነዋሪዎቹ ያለ ረፍት እንደሰነበቱ ይገልጻሉ። ያው ስምምነት የተኩስ አቁም ስምምነት አለ ይባላል፣ ግን እንዲህ በተባለ ቁጥር ከባድ የሆነ ህይወት እያሳለፉ እንደሆነና የማስጠንቀቂያ ደወል ድምጽ መስማታቸው እንደማይቋረጥ እየገለጹ ናቸው። እዚህ ጋር ተያይዞ ጋዜጦች የተመለከቱት ሌላው ርዕሰ ጉዳይ እስራኤል የአሜሪካን ባለስልጣናት ሰልላለች በሚል በአሜሪካ መከላከያ ሚኒስትር ጽህፈት ቤት በፔንታጎን ምርመራ እየተደረገ መሆኑንና እንግዲህ ከመንግስት ባለስልጣናት ውስጥ በአሸማጋይነት የሚታወቁት ስቲቭ ዊትኮፍ እሳቸውንም ሰልላለች የሚል መረጃ ኤንቢሲ የተባለው ቴሌቪዥን መዘገቡንና እንግዲህ እንደዘገባው ዊትኮፍን እስራኤል ሰልላ ከሆነ ምርመራ እየተደረገ መሆኑንና በአሜሪካ መከላከያ ሚኒስትር በኩል እስራኤል ከምንጊዜውን በበለጠ ሁኔታ ስልላዋን አጠናክራ ቀጥላለች የሚል ጥርጣሬ እንዳለ ሁኔታው እየተጣራ እንደሆነና ምክንያቱም የአሜሪካን መንግስት ውሳኔ በቅርብ ማወቅና መከታተል ስለምትፈልግ እስራኤል ስልላለች የሚል ጥርጣሬ እንዳለ ኤንቢሲ የተባለው ቴሌቪዥን ለማንኛውም ዘግቧል። ሁኔታውን እየተከታተሉት መሆኑ ተገልጿል። ቆየት ብለን በሰፊው እንመለከተዋለን ይህን ጉዳይ። ሌላው ያው የሞሳድ ድርጅት ኃላፊ አዲሱ የሞሳድ ድርጅት ኃላፊ ሮማን ጎፍማን ምክትላቸውን አሰናበቱ። እንዲህ ምክትላቸው ለ22 ዓመታት ያክል በዚህ በሞሳድ ድርጅት ያገለገሉና 5 የእስራኤል የደህንነት ሽልማቶችን የተሸለሙ ናቸው። ምስጉን እና ታማኝ ሰራተኛ ናቸው ለሀገራቸው ይላል። እንግዲህ በሌላ ሰው ይተካሉ በማለት ያው ምክትላቸውን አሰናብተዋል ሮማን ጉፍማን። እሳቸው ምክትል እንግዲህ ድርጅቱ ምክትል ኃላፊ ከዚህ በፊት ዋና ሆነው ይመረጣሉ ተብሎ በቀድሞው የሞሳድ ድርጅት ኃላፊ ዳዲ በርኒያ ቀደም ሲል እንደተመለከት ነው በእሳቸው ጥቆማ የቀረበ ነበር። ሌላው በይሁዳና ሰማሪያ አካባቢ በሰፈራ ጣቢያ በሚኖሩ ይሁዳንና በፍልስጤማውያን መካከል የሚፈጠረውን ግጭት የሚመለከትም አቅርቧል። የሰባት ወር ህፃን እንደዚሁ ከመከላከያ ሰራዊቱ በተተኮሰ ጥይት መገደሉም እንደዚሁ ተገልጿል። መከላከያ ሰራዊቱ ምርመራ እያካሄደ መሆኑን ህፃኑ የተገደለበትንና ወታደሩ ተኩስ የከፈተበትን ሁኔታ ለማጣራት ምርመራ እያካሄደ ነው ይላል። ሀሬጽን ስንመለከት ሀሬጽ በአንድ ሳምንት ውስጥ 5 የመከላከያ ሰራዊት አባላት ሞቱ፣ ህይወታቸው የህይወት መስዋዕትነት ከፈሉ። ከባድ ነው፣ ከባድ የደም እየፈሰሰ ነው፣ የመከላከያ ሰራዊቱ ዋጋ እየከፈለ ነው በማለት በሰፊ ሁኔታ ማቅርቦታል። የሰባት ወር ህፃን እንደዚሁ ከወታደር በተተኮሰ ጥይት እስራኤል ወታደር መገደሉን ይህንም ሀሬጽ ተመልክቶታል።
አባቱ ያው እንዳሉኝ መከራከያ ሰራዊቱ እንዳዘዘኝ ያድርግ የነበር ግን ወደ መኪናው በተተኮሰ ጥይት ህፃን መገደሉን ወታደሩም ለህይወቴ ስጋት ስለፈጠረብኝ በፍጥነት ስለመጣ ተኩሻለሁ ስጋት ስለተሰማኝ ነው በህይወቴ ላይ ብሏል። መከላከያ ሰራዊቱ እንዳልነው ምርመራ የሚያካሄድ መሆኑን በሌሎች ፍልስ ሀባራ በተባለው ፍልስጤማውያን መኖሪያ ሰፈር የተፈጠረውን ግጭት በተመለከተና መከላከያ ሰራዊቱ እያካሄደ ያለው ምርመራም እንደዚሁ ሀሬጽም በሰፊው ተመልክቶታል። ሌላው በእስራኤል ወዳጅ ሀገራትን ጨምራ እያጣች ነው ድጋፍ እያጣች ነው የእሷ ወዳጅ ሀገራትም እየራቋት ነው በማለት እንግዲህ ስለ አሜሪካ ህዝብ ያቀረበው ዘገባ አለ። ሀሬጽ የአሜሪካ ህዝብ 60% የሚሆነው በእስራኤል ላይ ጥሩ የሆነ ስሜት የለውም ጥሩ ነገሮች ጥሩ ሀሳብ የለውም 59% የሚሆነው ደግሞ በጠቅላይ ሚኒስትር ቢንያሚን ናታንያሁ ላይ እምነት የለውም የሚል ፒቭ የተባለ ተቋም ባወጣው ቅድመ ግምገማ ባካሄደው ጥናት በጥባውጣው ጥናት መሰረት ይህን ዘገባ አቅርቧል። ሀሬጽ ያው ሮማን ጉፍማንም ምክትላቸው ማሰናበታቸው ተገልጿል። ሀሬጽ ላይም ሌላው አልበርታ ከካናዳ መገንጠል ትፈልጋለች ነጻነቷን ማወጅ ትፈልጋለች የሚል ዘገባ አቅርቧል። ወደ እስራኤል አዮም ስናልፍ እስራኤል አዮም በሊባኖስ ሁለት ወታደሮች ተገደሉ። የሊባኖስ መከላከያ ሰራዊት አባላት ይላል ቀደም ሲል እንደተመለከት ነው እስራኤል መከላከያ ሰራዊት በስህተት ሁለት ወታደሮች ተገድሏል። እስራኤል መከላከያ ሰራዊት በወሰደው ጥቃት ወይም እርምጃ ሌላው በደቡብ ሊባኖስ እስራኤል መከላከያ ሰራዊት የህይወት መስዋዕትነት መክፈሉን እንደቀጠለ መሆኑንና የሻለቃ ሸሃር ጊምላ እንደዚሁ ህይወቱ ማለፉን ከሂዝቦላ ድርጅት በተተኮሰ ራፋን በተሰኘ ተንሳፋፊ ቀላል ድሮን ወይም አውሮፕላን እንግዲህ ቆስሎ ከሰነበተ በኋላ ህይወቱ ማለፉ ተገልጿል። ሌላው ደግሞ አሃዲ አሪ የ21 ዓመት ወጣት ነው። እሱም በስተት ከመከላከያ ሰራዊቱ አባላት በተተኮሰ ወይም በተባረቀ ጥይት ህይወቱ ማለፉ ተገልጿል። በሊባኖስና በእስራኤል መካከል ስምምነቱ ቅርብ ነው፣ በጣም የሚስማሙ ይመስላሉ ሁለቱ ሀገራት የሚል ዘገባ ቀርቧል። ሌላው በኢራን ደግሞ የኢራን ህዝብ እንደገና ወደ ጎዳናዎች ለመውጣት ተቃውሞ በመንግስቱ ላይ አመጽ ለማንሳት እየተዘጋጀ ነው። በተለይ የኢራን ዩኒቨርሲቲ ተማሪዎች አመጻቸውን ለማደስ እየተዘጋጁ ናቸው የሚል ዘገባ አቅርቧል። ሌላው የመከላከያ ሰራዊቱ በይሁዳና ሰማርያ አካባቢ ጫካዎችን ወይም እጽዋቱን እየመነጠረ ነው። ምክንያቱም የአሸባሪዎች ስለሚደበቁ አሸባሪዎች የሚደበቁበትን ቦታ ሁሉ በግልጽ ለማየትና ለአሸባሪዎች መደበቂያ ምቹ የሆነ ቦታ ላለመስጠት እንዳይኖራቸው ለማድረግ በእጽዋት ላይ ያው ይመነጥራል ለእይታ እንዲመቸው የሚል ዘገባ አቅርቧል። ይህም ያው እንግዲህ አሸባሪዎችን ለመከላከል ሲል ነው እየተጠለሉ ምቹ በሆነ በመደበቂያ ቦታ መከላከያ ሰራዊቱን እንደሚያጠቁ ይታወቃል። በዚህ ምክንያት እጽዋቶችን ያው ለእይታ ምቹ በሆነ በሚሆን መንገድ እጽዋቶችን ይቆራርጣል የሚል ዜና አቅርቧል። ያው እንግዲህ የሚል ዘገባ ይቅርታ አቅርቧል። ከሞላ ጎደል ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸው ዋና ዋና ብለን የመረጥናቸው ርዕሰ ጉዳዮች ይህን ይመስላሉ። አድማጮቻችን ስርጭታችን ይቀጥላል፣ አብራችሁን ቆዩ።

0: ደግሞ ከዳ
1: አይቸው እንደምን አደርክ ሸባቱ
2: እንዴ አሁን ነው እንዴ ተናደርክ እንዴ
1: አይ ቀደም መጀመሪያ ላይ ብያለሁ ግን ምን አለበት ገና እኮ ጧት እስከ 12 ሰዓት ይባላል እንደምን አደራችሁ
2: እስከ 12
1: አደላ ከሰዓት ይባለው ዛን
2: እሺ እንደምን አደርሽ
1: እሺ ያብሪ መስገን እንደዚህ ማለት አይሻልም
2: ሰንበትን እንዴት አሳለፍሽ
1: ክብሩ ይስፋ ቆንጆ ነበር ጥሩ ነው እንግዲህ ሰላም ነን ካንተ ጋር እንዴት ነበር
2: በጣም የሚያምር ጥሩ ደስ የሚል ነው ነበር
1: ጥሩ ነው አዎ እኛ እግዚአብሔር ይመስገን ግን በሰሜን እስራኤል ያው ችግር እንደነበር በስቃይ እንዳሳለፉት የማስጠንቀቂያ ደወል ድምጽ ያለረፍት ይሰማ እንደነበር ይሄው ያየን ነው እየሰማን ነው ምን ትላለህ በሰሜን እስራኤል ስላለ ሁኔታ
2: እጅግ በጣም የሚያሳዝን ነው ያለበት ሁኔታ በርግጥ የሰሜን ያገራችን ክፍል ነዋሪዎች ያሉት ነገር አለ የተናገሩት ነገር አለ በአንዲት ሀገር ላይ ሌላ ሀገር አለ ያም መከከለኛው እስራኤልና የሰሜኑ እስራኤል ብለው የከፋፈሉትና ያ ለማድረግ ይቻልበት ሁኔታ ምንድነው ቢተቻለ መጠን ያህል ከሰሜኑ ያገራችን ክፍል ውጪ በሌሎች ያገራችን ክፍሎች የተመጣጠነ ሰላም አለ ኑሮውን የለትለት ኑሮን ያካሄድን እንገኛለን ጥሩ ላይ ነው ያለነው ነገር ግን የሰሜኑ ያገራችን ክፍል ግን በዛ አይነት ሁኔታ ነው ያለነው በማለት የሚናገሩበት ወይም ሮሮ የሚያሰሙበት ይሆናል ያው እናንተም ቅመሶት ማለት ሳይሆን እንግዲህ እንደ ወቅቱ ነው የመጣ ጉዳይ ነው ካሁን በፊትም ደቡብ ያገራችን ክፍልም እጅግ በጣም ከ20 አመት በላይ በሐማስ በሚተኮስ ሮኬትም ዝግዛግ ሚሳኤሎች በሳት በስንት ስቃይ የነበረበት ሁኔታ ነው አይ እኛም እንደዛ ሰነብን እናንተም እንደጁኑ ማለት ሳይሆን አንዳንድ ጊዜ ምን አለ መሰለሽ ብዙ ባናማረር መልካም ነው ለማለት ፈልጌ ነው እዚህ ላይ ሁኔታዎች ሁሉ እንዳለ ሆኖ ብዙ ባና

0: ማረር መልካም ነው የሚል አቋም ሐሳብን ያለኝ እኔ። በርግጥ በደቡብ ሊባኖስ ወታደሮቻችን ያያየን ነው እየተሰው ነው እየሞቱ ነው ነፍሳቸው ንጹህ ነፍሳቸውን አሳልፈው እየሰጡ ነው ለማን ብለው ለሰሜኑ ያገራችን ኗሪዎች ለማን ብለው ለሀገራቸው ብለው ይሄን ያህል መስዋዕት እየከፈሉ እኛ ደግሞ በተቻለ መጠን ያህል መፋቀር መዋደድ የደረሰብንን ያለውን ጦርነት ባንድ ላይ በመሆን ማቸነፍና መዋጋት ስንችል አንደኛ መንግስትን በመስታደብ መንግስትን በመውቀስ መንግስትን በመዝለፍ አንድ ሰው ሊተች ይችላል ግን መሰደብ መዘለፍ የለበትም መንግስትም ቢሆን እንደ መንግስትነቱ እየሰራ ያለ ነው የሚመሰገንባቸው ጎኖች የሚሰራቸው ደግ ነገሮች አሉ የማይሰራቸው ደግሞ ወይም ሊሰራቸው የነበር የተሳሳታቸው ነገሮች አሉ መንግስት ማለት እኮ ሰዎች ናቸው ሰው ሆኖ የማይሳሳትም የለም ግን በመሪነት ደረጃ ስትቀመጭ ደግሞ ብዙ ነገር ኃላፊነት አለ እጅግ በጣም በተለይ ሀገር እስራኤልን ማስተዳደር ማለት ዓለምን ማስተዳደር ይቀላል እስራኤልን ከማስተዳደርና መንግስት እንደ መንግስትነቱ ሆኖ ሊተች የሚችልበት ነገር መተችታለበት ግን መሰደብ መቋሸሽ ማቋሸሽ ሌላ ነገር መናገር በተለይ ደግሞ አሁን ይሁን ሁሉ ተዛዝሮ ወቅቱ የፖለቲካ ወቅት ስለሆነ የምርጫ ወቅት ስለሆነ በዛ ያስተካከኩ እኔ እጅግ በጣም እንደውም ነገሮቹ ተያዙ አው የተያዘ ነገር ነው ወርቅነሽ ባለፈው ሳምንት መጨረሻ ላይ አካባቢ ዲስኩት ኢንተለጀንስ መለከት አንድ በጣም ወጣት ልጅ ነው በጣም በብዙ ጊዜ ወታደር ቤት ገብቶ በተጠባባቂ ወታደር ቤት ሲያገለግል የነበረ ልጅ ነውና አሁን ወደ ፖለቲካ ለመግባት በጣም ጥረት እያደረገ ነው ቅልጥፍናው ደስ ይላል ሁኔታው ደስ ይላል ሲናገር ሁሉ ሰውን የመስበክ ችሎታው የፖለቲካ ዕውቀቱ ደስ ይላል ነገር ግን ይሁን ሁሉ የሚያደርገው ከስድብ ጋር ነው ይሄን ሁሉ የሚያደርገው ከትችት ጋር ነው የትችት ስድብ ትችት እኮ ይሄ መንግስት እንደዚህ እንደዚህ አልሰራም በዚህ በዚህ መንገድ መስተካከል አለበት እኛ ብንመረጥ ብንሄድ እንዲህ ማድረግ አለብን ሲጀመር አናኹኑ ማይፊ ሞቶ ኢላል በብራይስ እኛ ድራሹና ጠፋዋለን እናጥረገርገዋለን እየተባለ የሚመጣ ፖለቲካ ይሄ ዘረኝነትን ይሄ ጥላቻን የሚያሰራጭ ፖለቲካ ስለሆነ ከእንደዛ አይነት ነገር ነው መቆጠብ ያለብን ዞሮ ዞሮ ያለችን አንዲት ሀገር ነች እቺን ሀገር መያዝ መጠበቅ ካልቻል ነገ ነገ ማለት የት ይደን ነው እንደፈለግን መባረክ ምን ይችላል እንደፈለግን መናገር ምን ይችላል እንደፈለግን መውጣት መግባት ምን ይችላል ከዚህ ጋር ተያይዞም ሃይማኖተኛ አክራሪዎች ሃይማኖተኞች አሉ የሚያደርጉት ሰላማዊ ሰልፍ ሁሉ በዲሞክራሲ ምክንያት የተባለ ምንድነው የት ነው የሚያደርሰን ከአንድ ግለሰብ ቤት ከምክትል ከፍተኛው ፍርድ ቤት ፕሬዝዳንት ቤቱን ሄዶ ቢያገኙት እኮ እሱንም እርምጃ ለመውሰድ ሁሉ አቅደው የሄዱበት ሁኔታ ነው በእለተ ሰንበት አርብ ምሽት ሰንበት በገባችበት ሰዓት ሂዶ እንደዛ ነገር ረብሻ ይደረጋል እንዴ
1: አስቸጋሪ ነው
0: የት ነው ምን ሄደው የት ነው የት እየተራመድን ነው
1: ያለው አለመግባባት አው ምናልባት እንዳልከው እስራኤልን ብቻ ሳይሆን አንዲት ሀገርን ሊጎዳ ሊያፈርስ የሚችል የውስጥ ችግር ነው ብዙ ጊዜ በተለይ እስራኤል እንግዲህ በጣም አስፈሪ የሆኑ የኒውክሌር ጦር መሳሪያ ግንባታ መጨረሻ ጫፍ ላይ ደርሰዋል የተባሉና ኢራንን ሁሉ ማሸነፍ እንደተቻለ አይተናል እስራኤል መከላከያ ሰራዊት ግን ውስጥ ያለው አለመግባባት ከባድ ዛቻ እንደሆነ ነው ለእስራኤል አንድነት እየተነገረ ያለው ስጋት ማለ ከፍተኛ ስጋት ምናልባት እንግዲህ ትውልዱ በሳል ይሆናል ብለን ተስፋ እናደርጋለን ምክንያቱም የእስራኤል ህዝብ ነው የታወቀ ነው ዓለም ምን አይነት አመለካከት ነው ያለው ለእስራኤል ህዝብ አንድነት ከሌለ እሱ በርሱ መጠባበቅ እንግዲህ ካልቀጠለ ተጠናክሮ አስቸጋሪ ሊሆን ይችላል
0: ይሄን ኮ ነውኛ ሊሆን ይችላል በትክክለኛ አስቸጋሪ ነው በዓለም ደረጃ ዛሬ እውነት እንነጋገር ከተባለ ተጠልተናል ማለት ይቻላል የትኛው ይሁዲ ነው የትኛው እስራኤላዊ ነው በነጻነት አውሮፓ ውስጥ መዘዋወር የሚችለው የካናዳ ነዋሪዎች በዛር በትራንቷ ከቶሮንቶና ማነቻ አንዲት ከተማ ላይ በትክነሴት ከማቃጠል ድረስ ደረጃ የደረሱበት ሁኔታ እኮ አለ እንግሊዝ ውስጥ የሚደረገው ሁኔታ እኮ አይደለም አዲስ ነገር ባይሆንም አሁን ግን ባለው ተጨባጭ ሁኔታ ባለው ጦርነት ምክንያት ነገሮች እየተባባሱ እየሄዱ ነው የእስራኤል የውጭ ጉዳይ ሚኒስትርም ወደ አንዳንድ ሀገሮች እኮ እንዳትሄዱ ብሎ በምትሄዱም እንኳ የይሁዲነታችሁን የሚያሳይ ምልክቶች ከማድረግ ተቆጠቡ እየተባለ ነው
1: ይባላል አዎ
0: የፈረንሳይ ያሉት ይሁዲዎች በምን አይነት ደረጃ ነው የሚኖሩት ያሉ ሆላንድ ውስጥ ያሉ ይሁዲዎች እንዴት ነው የሚኖሩት ስፔን ውስጥ ያሉ ይሁዲዎች እንዴት ነው የሚኖሩት አሜሪካ ራሱ
1: አስቸጋሪ ነው እንዳልከው የዩዲ ህዝብ ሁኔታ ያው እንደተለመደው እንግዲህ ጠንክሮ መኖር ጥንካሬው መጠበቅ አለበት በተለይ ውስጥ አንድነቱን ነው የዩዲ ህዝብ ሌላ ሀገርም ሲኖር እንዳልከው በርግጥ ለዛ ሀገር ዜጋ ታማኝ ነው ልማታዊ ነው ለዛች ሀገር ለሚኖርባት ሀገር

0: ህዝብ እኮ ነው። ህዝብ እስራኤል እኮ ከስንት ዓመት በፊት ነው? ከ78ኛ ዓመታችን ነው ባለፈው ያከበርነው ነፃነት እንደ ሀገር ሆነን እና ከዛ በፊት ምን አይነት ኑሮ ነበር የኖርን? እስኪ ሰዎች ያውቁታል። አሁን የሚመጣው አዲሱ ትውልድ ደግሞ ይሄን ተገንዝቦ ተቀብሎ ተረድቶ ያለውም ቢሆን ወደ ጠጣይ ትውልድ ለማስተላለፍ የሚቻለው መቻቻል ሲኖር፣ መከባበር ሲኖር፣ ስንቻቻል ነው። እንደፈለግን እናገር፣ ዲሞክራሲ ነው እያልን መንገድ ላይ እየተኛን መኪና ሲሽከረክር ከመኪናው ስሩ ጥንጎ ማውስ ይደን እየገባን እንዴ!
1: እንግዲህ ያው የሀረዲ ማህበረሰብ
0: አውቶቡስ ላይ ተንጠላጥሎ አንዱ ልጅ አልሞተም እንዴ ባለፈው? ምን አይነት ሰላም፣ ምን አይነት ዲሞክራሲ ነው?
1: ከባድ ነው እንግዲህ በዚህ ከቀጠለ በጣም አሁን እንዳልከው የሚታየው ነገር ሁሉ ከባድ ነው። ዲሞክራሲያዊቷ እስራኤል ዲሞክራሲያ ወዴት ይሄዳል? በጣም ከባድ ነው የሚሆነው። ሌላው ካለን ጊዜ አንጻር አይቸው መቼም ጊዜያችን ሁሌ የሚገድበናል እንደሚታወቀው። በአጭሩ እንደው የእስራኤል የአሜሪካ ባለስልጣናትን ሰልላለች የሚል መረጃ ሰልላ ይሆናል የሚል መረጃ እየወጣ ነው። ኤንቢሲ ነው ዘገባውን ይፋ ያደረገው። የአሜሪካ መከላከያ ሚኒስትር እንግዲህ የውስጥ ሪፖርት አውጥቷል። የማስጠንቀቂያ ስለላ ከሆነ ለማወቅና እስራኤል የስለላ ድርጅት ከምንጊዜውም በላይ አግሬሲቭ ማለት ምንድን ነው? በጣም በቁጣ ያው በእንትን እያካሄደ ነው ስራውንና በማለት ለጥንቃቄ ያወጣው ሪፖርት እንዳለ እየተገለጸ ነው። ከተሰልለዋል ከተባሉትም መካከል ስቲቭ ዊትኮፍ እንግዲህ የእስራኤል ወዳጅ፣ የአሜሪካ እውቅ አሸማጋይ፣ በጣም በሽምግልናቸው በጣም ታዋቂና ውጤታማ የሆኑ ናቸው። እሳቸውንም ምናልባት ስለላ ከሆነ ጥርጣሬ ያለ ክትትል እየተደረገ እንደሆነ ለማወቅ መረጃዎች እየተመለከቱ ነው። ምን ያህል እውነት ሊሆን ይችላል?
0: እዚህ ላይ አንድ ነገር ምን አለ፣ ግልጽ የሆነ ሽኩቻ አለ በአሜሪካና በእስራኤል መካከል፣ በተለይ በኢራን ጦርነት ባለው ሁኔታ ዙሪያ። አዎ ግልጽ ነው፣ እስራኤል ወደ ጦርነቱ የመመለስ አላማ አላት፣ እቅድ አላት፣ ፍላጎት አላት። ምክንያቱም ጀምራ ያልጨረሰችው ጉዳይ አለ እዛ ጋር። እስራኤል ፕሬዚዳንት ዶናልድ ትራምፕ ደግሞ ወደ ጦርነቱ እንድንመለስ አዝማሚያ እያሳዩ አይደለም፣ ነገሩን በሙሉ እንዲያውም የመቸነፍ ሁኔታ እያሳዩም ይመስላል። ባልተፈለገበት ሰዓት፣ ባልተጠበቀበት ሰዓት የተኩስ አቁም ስምምነቱን እያራዘሙ እየመጡ ባለበት ሰዓት። በዚህ ላይ በእርግጥ እስራኤል መረጃ ትፈልግ ይሆናል። እስራኤል ምናልባት ከጀርባዋ የሚጠነሰስ ነገር ካለ ያለ ማወቅ ፍላጎት ይኖረታል። ነገር ግን በአሜሪካ ላይ ይህን አታደርግም። እኔን ያየ ተቀጣ የሚባል አባባል አለ። ከአሁን በፊት እኮ እስራኤል ይህን ጉዳይ አድርገው ጆናታን ፖላርድ የሚባል ይሁዲ አሜሪካዊ እናስታውሰዋለን።
1: በቅርቡ ነው ተለቆ ከሰላሳ ዓመት እስራት በኋላ ወደ እስራኤል የመጣ
0: ወደ ተፈቶ ወደ እስራኤል የመጣበት ሁኔታ አለ። ከዛን ጊዜ በኋላ እስራኤል ቃለ መሐላ ማለት ይቻላል ገብታለች። በተለይ በአሜሪካ ላይ ምንም አይነት የስለላ ጉዳይ እንዳታደርግ ቃል የገባቸው ነው። ምክንያቱም እስራኤል ያለ አሜሪካ መኖር አትችልም፣ ታይቷል፣ የታወቀ ነው። ስለዚህ ያን አደረገች ማለት ያላትን ወዳጅነት፣ ያላት የምትቀበለውን እርዳታ እንግዲህ እስራኤል በአንደኝነት ደረጃ ማለት ይቻላል በዓለም ደረጃ ውስጥ አሜሪካ እርዳታ ከምታደርግላቸው ሀገራት አንዱ የጥብቅ ወዳጃችን እንደሆነችም አሁን ያየንበት ጉዳይ ነው። ስለዚህ ይህን ነገር ለወቅቱን ለተመለከተ መረጃ ብለው ይህን ነገር እንደገና ያቋሽሹታል፣ ይህን ነገር እንደገና ያጡታል በበኩሌ አይመስለኝም። ምክንያቱም ጆናታን ፖላርድን
1: እሱ ለእስራኤል እንግዲህ
0: አሜሪካዊ ዜጋ ነው፣
1: አሜሪካዊ ዜጋ
0: ቢሆንም
1: አሜሪካዊ ዜጋ ነው። አዎ እዚህ ላይ እንትን የእስራኤል ጥንካሬዋ በአንድ በኩል ስናይ የጠንካራ የስለላ ድርጅት ስላላት ነው። እንግዲህ ለራሷ ስትል በእርግጥ ሁሉንም ነገር ልታደርግ ትችላለች። ይሄ በእርግጥ አሁን ምርመራ ላይ ያለ ሁኔታ ነው። ፔንታጎን በጥብቅ በትኩረት ምርመራ እያካሄደበት ያለ ርዕሰ ጉዳይ እንደሆነ
0: ተቃውሞታል እንዳሉንም ይህንም ተቃውሞታል ራሳቸውን።
1: እንግዲህ ወዳጅ ሀገር ስለሆኑ እንደዛ ነው። ለማንኛውም ደግሞ በሰፊው እንግዲህ በሂደት የሚወጡ መረጃዎች እንከታተላለን። ምን ያህል እውነት እንደሆነ ለወደፊቱ መረጃዎችን እንከታተላለን። አይቸው አድማጭ መቀበል አለብን። ወደ አድማጭ እናልፋለን።
0: ኦኬ

0: የተከበራችሁ አድማጮቻችን ወይዘሮ ታክላ አቸነፈ ስልክ መስመራችን ላይ ናት። ወደሷ እናልፋለን። ጤና ይስጥልን ወይዘሮ ታክላ እንደምን አደርሽ?
1: ወይስተን ወርቅነሽ እንዴት አደራችሁ? አይቸው አንቺ ደህና አደራችሁ? ሰላም አደራችሁ?
2: እግዚአብሔር ሰላም ነው እንደምን አደራችሁ?
1: እናመሰግናለን። እንግዲህ ያገራችን እንዴት እንደሆነች እያስረዳችሁን ነው። የፖለቲካውን የሁሉን ነገር በእናንተ እየሰማን እያስተማራችሁን ነው። እናመሰግናለን። ለእኛ እንግዲህ ህዝቡ ግንዛቤ እንዲያገኝ ያለውን ሮሮ እየጠየቃችሁ ብዙ ትምህርት ታስተምራላችሁ። ምስጋና ይድረሳችሁ፣ ብርታት ይስጣችሁ። እንግዲህ ሀገራችን ጦርነት ሊባኖን ተንኮታኮታ አለቀ እየተባለ የውዮ በየጊዜው እስራኤል ልጆች በየቀኑ እያጣነ ነው። በእውነት ያሳዝናል። አይቸው ተናግሮታል። እርስ በርስ ያለ እዚህ ያለ ሽኩቻ ጦርነት ደግሞ በጣም በጣም ይሄን ያስፈራል፣ ያሰጋል። የሞቱትን ወታደሮች ጀግኖች ነፍሳቸውን ይማር፣ የቆሰሉትን የውሻ ቁስል ያርግላቸው፣ ቤተሰብ መጥናናትን ይስጥ። ሙላችን ነው፣ ነገር ሰላም ዚሆን ነው። ሁሉም የሙላችን ልጆች ናቸው። ሙላችን ነው አንጀታችን የሚያረው። በእውነት
0: ከባድ ነው። አዎ የእስራኤል ወታደር ተሰዋ ሲባል
1: ምንድን ነው
0: ከባድ ነው።
1: እውነት ጦርነት ወይ ጦርነቱ ተኮስ ተኮስ ብሎ ጦርነቱ አላለቀ። ይሄ እያለ ዘለዘ የሚመጣ ጦርነት ልጆቻችን አለቁ፣ የእስራኤል ልጆች።
0: እንግዲህ የህዝቡ ጥያቄ ይሄው ነው ወይዘሮ ታክላ። ጦርነቱ ወይ አለየለት ወይ ተኩስ አቁም አልተደረገ። በዚህ መካከል ደግሞ ሞቱ በዛ። የመከላከያ ሰራዊቱ በየዕለቱ የህይወት መስዋዕትነት ከፈለ ሲባል ከባድ ነው ይህን ዜና መስማት። ያው ሰፊውን እንመለከተዋለን። ካለን ጊዜ አንጻር እስኪ የልጆቻችን ጉዳይም በጣም አሳሳቢ ነው።
1: በጣም ከባድ ነው።
0: አዎ
1: ይሄ ኮፈሻ ጋዶል እየመጣ ነው።
0: እውነት በሱ ዙሪያ እስኪ እንወያይ።
1: ልጆቹ ብዙ ብዙ ብዙ ጥንቃቄ ያስፈልጋል። ገና ለስራ ያልደረሱ ለግላጋ ልጆች ባልሆነ ነገር እየሄዱ ባልሆነ ገንዘብ የማያታለው የለም። ገንዘብ ይሄ የማያውቁ ጮርቃ ልጆች ገንዘብ ያዩ እንዱ ብዙ ነገር ያታላቸዋል። እና ለዚህ ልጆቹን በእውነት መቆጣጠር ያስፈልጋል። እኛ ወላጆች ከዚህ የጎደለ ነው ብዙ ነገር የሚደርስብና ከዚህ የጎደለ ነው። ከቤትም ቢሆን ህፃናቶች ገና እድሜያቸው ገና ያልሆነ ከቤትም ቤቱ እሳት ነው። የሚነካኩት ነገር ሁሉ እሳት ነው። ካሽማኑ ሁሉ ነገር እሳት ነው። እነዚህ ትልቆች ደግሞ ገና ለስራ ያልደረሱ በለግላጋ እድሜያቸው በእውነት በየፍራፍሬው ሀለ እድሜያቸው የሚሸከሙት እድሜያቸው የሚያደርጉት ነገር
0: ገንዘብ ለማግኘት ብለው ከባድ ስራ ይሰራሉ። አሁን አንዳንዶች
1: ስራ ይሰራሉ። የእኛ ልጃችን ገንዘብ ቀምሰው ገንዘብ ለማግኘት ሰውነታቸው ገና ያልጠና ሰውነታቸው ብዙ ይጎዳል። ከሰውነታቸው መጎዳት ደግሞ በዚያ ገንዘብ ብዙ ነገር ብዙ ሱስ ከሱስ ውስጥ ይገባሉ። እነዚህ ትልቆቹን ለስራ የደረሱትን ስራ የሚሰራ ሰው ራሱ ሰራተኛ የሆነ ወይ ከስራው ወይ ደግሞ አብሯቸው ከእነሱ ጋር ሂዶ የሚሰሩትን ስራ ምን እንደሚሰሩ ይሄ ለአንተ ጥሩ አይደለም ብሎ እውነት ክትትል በጣም በጣም ከመጀመሪያው ነው። ከመጀመሪያው አረም ካልታረመ እህሉ ጥሩ አፈርቶ አይሰጥም። እና ለዚህ ሁሉ የተጋለጥነ እኛ ልጆቻችን ያለመቆጣጠር ከልጆቻችን ጋር አብረን ያለመከታተል ነው። ሁላው ለስራ ለስራ፣ ያን ስራ ለእኛ የመጣው ገንዘብ ብዙ ነገር ለእኛ ሳይሆን ብዙ ነገር ያስወጣናል፣ ብዙ ነገር ይበድለናል። እና ይሄን መቆጣጠር አለብን። በእውነት ልጆች፣ እናንተ ወጣት የሆናችሁ ልጆች፣ ወጣት ገና የአስራ ሁለት አመት ልጅ በየባርኩ ስታዩት ያሳዝናል። ሰዓት ሲጃራ በአሁኑ ሰዓት ከሌላ ሱስ ገብቶ
0: በዚህ እድሜ ያው
1: ካለ እድሜ ይህኔ እና ውሃ ደግሞ አሁን ይኸው በውሃው ብዙ ህፃናቶች ይሄዳሉ በውሃው እዚያ ደግሞ መቆጣጠር ከሆው ስንት ህፃናቶች ለአደጋ ይጋለጣሉ። ይህንን እንቆጣጠር። አይ የኔ ልጅ አይደለም ብለን ስናይ ዝም አንበል። መጠቆም፣ ጥቆማ መስጠት፣ ያን ልጅ ከአደጋ ማዳን። እኛ አንናገርም። የኔ ልጅ ካልሆነ እኔ ካልሆነ ማን ይሰማኛል? እንኳን የሰው ልጅ የራሴም ልጅ አይሰማኝ ብለን ዝም አንበል። ሁላችን መቆጣጠር። እኛ ስናድግ በመንገድ ያለ ሰው መጥፎ ነገር ስንሰራ ተቆጥቶ ቆንጥጦ ነው የሚያባረን የነበር።
2: እዚህ ላይ አሁን ልጆችን በእርግጥ አዎ የሚናገሩት ነገር ትክክል ነው። መሆን መደረግ ያለበት ሁኔታ ነው። ለልጆች ከፍተኛ ቁጥጥር ያስፈልጋል። በተለይ አሁን የረፍቱ የበጋው ወራት እየተቃረበ ስለሆነ በእውነት ትኩረት ልናደርግ ይገባል። ግን ይህን ማድረግ ያለብን አስቀድመን አይደለም ወይ? ጭራሽ ልጆችን እንደ ልጅ መቅጣት፣ የማሳደግ የፈለጉትን ነገር ያለመስጠት ስርዓት አሲዞ ለማሳደግ ጥረት ማድረግ ያለብን እንደው ከመጀመሪያው ጀምሮ ሊሆን ይገባል ባይነኝ እኔ። እንደው እዚህ ዙሪያስ
1: አይቸው ወናስከን ነው ልጅ አሁን እኮ የምንወልዳቸው ልጆች ገና ካጋላ ቁጭ ብለው የቴሌፎን ሱሰኛ ሆነዋል። አየህ አሁን የሚወለዱ ልጆች ቁጭ ብለው የቴሌፎን ሱሰኛ ሆነዋል።
0: አዎ መጫወቻ ይሰጣቸዋል፣ ምግብ እንዲበሉ ባክቡክም እንዲጠቡ እንዲወስዱ ቴሌፎን የሚሰጣቸው።
2: በፊት የምናገረውም ልጆቻችን የምናሳድግበት ሁኔታ መስተካከል ያለበት ነው። የትኛው ልጅ ነው ምግብ ሊበላ ሲል ስልክ ካልያዘ ምግብ የማይበላ ወይም ከቴሌቪዥን ፊት ለፊት ቁጭ ብሎ ካልሆነ በስተቀር? የትኛውም ህፃን እያንዳንዳችን ቤታችን መጠየቅ እንችላለን። ህፃን ልጆች በሙሉ ከቴሌቪዥን መስኮት ፊት ለፊት ቁጭ ብሎ ወይም ስልክ ይዘው ነው ምግብ የሚመገቡት? ይህ ትክክለኛ አስተዳደግ ነው ወይ?
1: የለም። ይህንን ከአሁን ጀምረን አሁን ልጆቻችን እየሞቱ ያሉ ራሳቸውን እያጠፉ ያሉ ከዚህ ከመጀመሪያው ከስረ መሰረቱ ጥሩ አርጋ ጥሩ ነው ስላልተያዙ ነው። ይሄ ነው ይሄ ከስራ መሰረቱ። አሁን የመጣብን ሁላው ሱሰኛ ሆነ። ሁላው ሱሰኛ ነው። አየሽ አንቺ ሱሰኛ፣ እኔ ሱሰኛ ነኝ።
0: ቴሌፎን ሁሉም በየጓዳው የራስ የራሱን ይዞ ነው የሚቀመጥ።
1: ቴሌፎኑ ጋር ነው ቁጭ ብያል። ያነኛው ሱሰኛ ነው። ምን ቤት ተቀምጦ እኮ የሚነጋገር ሰው የለም። ራሳችን ከቤት ማስተካከል አለብን። ከቤት ተቀምጠን እኮ ራሴ የሆነ ቴሌፎን ውስጥ ስራ አለኝ፣ ለራሱ የሆነ ስራ አለው፣ ልጅም ለራሱ የሆነ ስራ አለው ከቴሌፎኑ ጋር። አሁን እኮ ከወርቅነሽ ከውጭ ካለ ሰው ጋር ነው እንጂ የምንነጋገር፣ ከጎረቤት ቅርብ አለ ሰው ጋር እኮ መነጋገር ቀርቷል።
2: እውነት ነው።
0: አዎ በስልክ ነው እንጂ እውነት ነው። ከባድ ነው ያለንበት ሁኔታ። ማህበረሰባችን አጠቃላይ እንደው ሁሉም ማህበረሰብ ማስተካከል ያለበት ትልቅ ጉዳይ ነው።
1: በልጆች እኔ እውነት ያሉ ይበሉ። አንዲት የለኔ ምን አለች፣ አንቺ የራስሽን ልጆች ቅጭና የራስሽን ልጆች በይ እንጂ ስለ ሰው ልጅ ምን ያገባሻል? የዚያ የሰው ልጅ የኔ ልጅ ነው።
0: አዎ ወላጆችም እንደዛ ይላሉ። ሁሉም ወላጅ አንድ አይነት አመለካከት የለውም።
2: በጎረቤት እንጀራ ነበር ያደግ ነው አይደል? በቤተሰብ ብቻ ሳይሆን
1: ማንም
0: የሌላ የሌላ ሆነ
1: የኔ ልጅ ነው፣ የእስራኤል ሀገር ልጅ የኔ ልጅ ነው። እና ይህን እኛ በልጆቻችን ጠንክረን እንስራ። አሁን እኔ ሁልጊዜ እናገራለሁ፣ በልጆቻችን ህብረት ኑሮነ ተሰብስበን በየማይሪያውን ጠይቀን ልጆቻችን የሚያነቃ የሚያስተምር በአንድ ወር አንድ ጊዜ ሁለት ጊዜ ሳድና ተሰጡ አይደለም፣ ሁል ጊዜ ባለሙያ መጥቶ በኤሪያው አካባቢ ባለሙያ መጥቶ እኛንም ልጆቻችንም የሚያስተምር ሰው በትምህርት ነው ሰው
0: ጥሩ ነው። እንግዲህ ያው ኤሪያውም እንደተባለው በበለጠ መስራት አለበት በዚህ ጉዳይ።
1: አሁን እኛ ችግሩ ምን መሰለሽ ወርቅነሽ?
0: እሺ ጊዜያችን እያለቀ ነው ወይዘሮ ታክላ፣ ስርጭታችን እያለቀ ስለሆነ አዎ ለማጠቃለል ሞክሪ እንሰናበት።
1: እግዚአብሔር አገሪቱን ሰላም ያርግልን።
0: እናመሰግናለን።
1: እሱ ብሏል መቀመጫዬም ብሏል መጀመሪያ አገሪቱን ሰላም ያርግልን። እነዚህ ፖለቲከኞችን ደግሞ ሰላም ፍቅር ይስጣቸው።
2: አሜን።
1: እውነት እኛ በእኛ የውጭ ጦርነት በጣም አይጎዳም ግን የውስጥ ጦርነት ይጎዳል ያንኮታኩታል
2: እነሱ ነው
0: እናመሰግናለን መልካም ቀን ይሁንልሽ ሰላም አይ
1: መልካም ሳምንት
0: እናመሰግናለን መልካም ሳምንት አይቼው እንግዲህ ሻይለቪ የተባለ ታዋቂ ድምጻዊ በጸናታሞ በህክምና ህክምና አድራታ እየተደረገለት እንደነበር ሰምተናል አሁን ደግሞ እንግዲህ ባሳለፍነው ሌሊት ህይወቱ ማለፉን በ63 አመቱ ከዚህ ዓለም በሞት ተለየ የሚል ዜና እየሰማን ነው ነፍሲ ማር በመካከለኛው ምስራቅ ታዋቂ የከሆኑ ድምጻውያን መካከል አንዱ ነበር እንግዲህ ነፍሲ ማር በሰፊው እንመለከተዋለን በኋላ ከሰዓት በኋላ ስርጭታችንን ተጠናቀቀ ለስርጭት መስራት ስለተባበረን የቴክኒክ ባለሙያችን ኤቪያታር ሽሞኒ ምስጋና ይድረሰው አይቾባይና ወርቅነሽ የተነበረን አድማጮች መልካም ቀን ነው
2: መልካም ቀን
0: ይሁንልህ መልካም ሳምንት

0: ክብራትና ክብራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ። ሸዋቶፍ ተመስተልን የተከበራችሁ አድማጮች እንደምን አላችሁ? መልካም ሳምንት ይሁንላችሁ ለሁላችንም። ለቶን ደብራያን ዘመን አቆጣጥር ሃዮም ዮም ሪሾን ካፍ ቤት በሲቫን ታፍሽን ፔቫም ዳውሮፓ ዘመን አቆጣጥር ጁን 7 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጥር ደግሞ እሁድ ግንቦት 30 ቀን 2018 የቴክኒክ ባለሙያችን አብያታር ሽሞኒ ሲሆን የስቱዲዮ ተረኛ አስተናጋጆች ወርቅነሽ ሸቴና ሰጠኝ ዘመነ ይሻያው ደቁነን ያለን ዝግጅት የሰዓቱን ዜና ወቅታዊ ዘገባ እንዲሁም ከአድማጮቻችን የምናካደው ሳምንታዊ ውይይት ይቀጥላል። አሁን የሰዓቱን ዜና እናስቀድም ካዘጋጀው ባልደረባችን ወርቅነሽ እሸቴ።
0: ሻያው አመሰግናለሁ። አርእስተ ዜና በሰማሪያ አካባቢ በጥይት ተኩስ በደረሰ የሽብር ጥቃት አንድ ሰው ሲገደል አምስት መቁሰላቸው ታወቀ። በሳምንቱ መጨረሻ ላይ በደቡብ ሊባኖስ ከሂዝቦላ አሸባሪ ድርጅት ጋር በሚካሄደው ውጊያ ሁለት ወታደሮች ህይወት መስዋዕትነት ከፈሉ። በቤይሩት የሚያገለግሉት የአሜሪካ አምባሳደር ሊባኖስ ከእስራኤል ጋር ስለምታካሄደው የሰላም ድርድር በታሪኳ ለመጀመሪያ ጊዜ ያለማንም ጣልቃ ገብነት ስለ ጣፋንታዋ መወሰኗን ገለጹ። ሻይሌቪ የተባለው ታዋቂ ድምጻዊ በ63 ዓመቱ ከዚህ ዓለም በሞት ተለየ የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። በሰማሪያ አካባቢ ኮሃቪያ ኤር በተባለው አካባቢ በጥይት ተኩስ በደረሰው የሽብር ጥቃት አንድ ሰው ሲገደል አምስት መቁሰላቸው ታወቀ። በኮሃቪያ ኤር አካባቢ ጾር ኢስካቅና ጾር ናታን በተባሉት ቦታዎች አሸባሪዎች በከፈቱት የሽብር ጥቃት ከቆሰሉት ዜጎች መካከል ሁለቱ በከባድ ሁኔታ የተጎዱ ሲሆን ቀሪዎቹ በመካከለኛ ሁኔታ መጎዳታቸው ተገልጿል። ቁስለኞች ለሕክምና እርዳታ ወደ ሆስፒታል ተወስደዋል። የሽብር ጥቃቱን ያደረሰው የእስራኤል ዜግነት ያለው የታይቤ ኗሪ አረብ እስራኤላዊ ሳይሆን እንደማይቀር የተገመተ ሲሆን የእስራኤል ታርጋ ቁጥር በተለጠፈበት መኪና ከቦታው ካመለጠ በኋላ ፖሊስ በከፈተው ተኩስ እርምጃ የተወሰደበት መሆኑ ታውቋል። በጸጥታ ጥበቃ አካላት በኩል በተደረገው ክትትል ተጨማሪ አሸባሪ ሳይያዝ እንዳልቀረ ተዘግቧል። በሳምንቱ መጨረሻ ላይ በደቡብ ሊባኖስ ከሂዝቦላ አሸባሪ ድርጅት ጋር በሚካሄደው ውጊያ ሁለት ወታደሮች የህይወት መስዋዕትነት ከፈሉ። የ50 አለቃ ኦሃድ ያሪ የሮሆቦት ከተማ ኗሪ 21 ዓመት ወጣት ሲሆን በደቡብ ሊባኖስ በሚካሄደው ውጊያ የህይወት መስዋዕትነት የከፈለ ሲሆን ዛሬ 12 ሰዓት ላይ በሮሆቦት ከተማ በሚገኝ ወታደራዊ መካነ መቃብር የቀብር ስነ ስርዓቱ ተፈጽሟል። ነፍስ ይማር። የሻለቃ ሻሃር ጊምላ ባለፈው ሐሙስ የሂዝቦላ ድርጅት ባሰነጨፈው ራህፋን ተመትቶ በከባድ ሁኔታ የቆሰለ ሲሆን የህክምና እርዳታ ሲደረግለት ሰንብቶ ህይወቱ ማለፉ ታውቋል። ዛሬ ምሽት 5 ሰዓት ላይ በጎላን ኮረፍታዎች ሞሻቭ ኬሸት በተባለው መኖሪያ ሰፈር የቀብር ስነ ስርዓቱ እንደሚፈጸም ታውቋል። ነፍስ ይማር። ጠቅላይ ሚኒስትር ቢንያሚን ናታንያሁና መከላከያ ሚኒስትር እስራኤል ካጽ የህይወት መስዋዕትነት ስለከፈሉ ወታደሮች የሐዘን መግለጫ ማውጣታቸው ታውቋል። የተኩስ አቁም ስምምነት ከተደረሰ አንስቶ እስካሁን በደቡብ ሊባኖስ 17 ወታደሮችና አንድ በመከላከያ ሚኒስትር ጽህፈት ቤት የሚሰራ ዜጋ የህይወት መስዋዕትነት መክፈላቸው ተገልጿል። በደቡብ ሊባኖስ ቡፋር በተባለው አካባቢ የሂዝቦላ ድርጅት ሲጠቀምበት የነበረው የምድር ውስጥ በኮንክሪት የተገነባ ዋሻ ማግኘቱን የእስራኤል መከላከያ ሰራዊት አስታውቋል። ዋሻው የሂዝቦላ አሸባሪዎች በአደጋ ጊዜ በመደበቅ የሚጠቀሙበት እንደሆነ ተገልጿል። አድማጮቻችን፣ በሮሆቦት ከተማ የቀብር ስነስርዓቱ 12 ሰዓት ላይ ሊፈጸም የነበረው የህይወት መስዋዕትነት የከፈለው ወታደር በወቅታዊ ተጨባጭ ሁኔታ ምክንያት የቀብር ስነስርዓቱ የተራዘመ መሆኑ ተገልጿል። ዘግይቶ ከደረሰን ዘገባ እንደተረዳ ነው። በይሁዳና ሰማርያ አካባቢ የሚደርሰው የዘረኝነት ጥቃት ካለፈው ዓመት አንጻር በ50 እጅ መጨመሩ ተገለጸ። ባለፈው ዓመት በዚህ ወቅት በይሁዳና ሰማርያ አካባቢ የደረሰው የዘረኝነት ጥቃት 350 የነበረ ሲሆን ዘንድሮ 530 ጥቃቶች መድረሳቸው ተገልጿል። አርባ እጅ የሚሆነው ጥቃት የሚሰነዘረው በጸጥታ ጥበቃ አካላት ላይ መሆኑንም ከደረሰን ዘገባ መረዳት ችለናል። ሻይ ለቪ የተባለው ታዋቂ ድምጻዊ በ63 ዓመቱ ከዚህ ዓለም በሞት ተለየ። ለቪ በሜዲትራኒያን ሙዚቃዎች ታዋቂ ከሆኑ ድምጻውያን መካከል አንዱ የሆነው ሻይ ለቪ በዘርፉ ስራውን የጀመረው በ1980ዎቹ ሲሆን ከ20 በላይ አልበሞችን ማውጣቱ ታውቋል። በመጀመሪያ ጎልቶ የወጣው በ1986 ዓመተ ምህረት ራያ በተሰኘው ሙዚቃ ሲሆን ከዚያም ራካዲና አሃት ሸሊ የተሰኙት ሙዚቃዎቹ ተወዳጅ መሆናቸው ይነገራል። ባለፉት በርካታ ዓመታት ከተለያዩ የሙያ ሰዎች ጋር በጋራ የሰራ ሲሆን ከመካከላቸውም አሚር ባኒዮንና ሙሽ ቤን አሪ ይተቀሳሉ። ሻይ ለቪ ለረጅም ጊዜ ባደንዛዥ እጽ ሱስ በመለከፉ በሙያው ላይ ተጽዕኖ ፈጥሮበት እንደነበርም ይነገራል። አደንዛዥ እጽ በመጠቀሙና ከቤተሰብ ጋር ግጭት በመፍጠሩ በተለያዩ ጊዜያት ለስራት የተዳረገ ሲሆን በኋላ ግን በባለሙያ ድጋፍ ከሱስ አገግሞ ወደ ሙያው መመለሱን ዶሪት አስራፍ ምዝራሂ ከላከችው ዘገባ መረዳት ችለናል። ፕሬዝዳንት ኢስሐቅ ሄርጾግና ጠቅላይ ሚኒስትር ቢንያሚን ናታንያሁ በድምጻዊ ሻይ ለቪ ሞት የተሰማቸውን ሐዘን ገልጸዋል። ፕሬዝዳንት ሄርጾግ ስራዎቹ ህዝበ እስራኤልን ባሳለፈው የህይወት እጣፋንታ ሁሉ አብሮት ያለፈ ነው በማለት በድምጻዊ ሻይ ለቪ ሞት ማዘናቸውን ገልጸዋል። ጠቅላይ ሚኒስትር ቢንያሚን ናታንያሁም በርሳቸውና በባለቤታቸው ስም በድምጻዊው ሞት የተሰማቸውን ሐዘን ገልጸው ለቪ በሚሊዮን የሚቆጠሩ እስራኤላውያንን ልብ የነካ ትውልድን ማህበረሰብን የተሻገረ የደስታ የሐዘን የፍቅርና የህመም ስሜትን የሚጭር ልዩ ድምጽ የነበረው በማለት ለአፍቃሪዎቹና ለቤተሰቦቹ መጽናናትን ተመኝተዋል። በቤሩት የሚያገለግሉት የአሜሪካው አምባሳደር ሚሼል ኢሳ ሊባኖስ ከእስራኤል ጋር ስለምታካሄደው የሰላም ድርድር በታሪኳ ለመጀመሪያ ጊዜ ያለማንም ጣልቃ ገብነት ስለ ዕጣ ፈንታዋ መወሰኗን ገለጹ።
2: فوادات اليوم انتم معكم خبر يعني نحن قضينا 3-4 ايام بواشنطن بس نجيب مفاوضات منيحه
0: بيروت የሚያገለግሉት የአሜሪካው አምባሳደር ኤልቢሲ በተባለው የሊባኖስ ቴሌቪዥን በተደረገላቸው ቃለ መጠይቅ በምን ያክል ፍጥነት እንደሆነ ባላውቅም በርግጠኝነት ግን ውጤት ላይ እንደርሳለን ብለዋል። አምባሳደር ሚሼል ኢሳ የሂዝቡላ መሪ ናኢም ካሳም ከእስራኤል ጋር የሚካሄደውን የሰላም ድርድር በመቃወሙን በሚመለከት ተጠይቀው በሰጡት ምላሽ በዚህች ሀገር ላይ እያንዳንዱ አካል የራሱ የሆነ ሐሳብና ውሳኔ አለው። ካሳም የፈለገውን ውሳኔ ይወስናል፣ እኛ ምን ወስናለን ማለታቸውን ሽሞን ሚጃን ከላከው ዘገባ መረዳት ችለናል። በመጨረሻም የአየር ንብረት ትንበያ። ዛሬ ሙቀቱ መጠን ቀንሷል። ከነገ ጀምሮ እስከ ረቡዕ ድረስ የሙቀቱ መጠን ደረጃ በደረጃ ይጨምራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና በሃይፋ 27፣ በቴላቪቭ እና በጽፋት 28፣ በቤትሻአን 35፣ በብኤርሸባ 31፣ በኢላትና አካባቢዋ 36 ዲግሪ ሴንቲግሬድ ይደርሳል። ሻያው ዜናው አበቃ።
1: ወርቅነሽ ሸቴ ለዜናው እናመሰግናለን። እንግዲህ ወደ ቀጣዩ ዝግጅት ወቅታዊ ዘገባ ለማለፍ አንድ ሙዚቃ፣ ከዛም ሲቀጥል የተከበራቸው አድማጮች ሳምንታዊ እናንተው ጋር የምናካሄደው ውይይት እናካሄዳለን።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ወቅታዊ ዘገባ መለከትበት ሰዓት ላይ ደርሰናል። እንግዲህ ወቅታዊ ዘገባውን ሰጠኝ ይሻያው እኛ ነው መለከተው። የተለያዩ ርዕሰ ጉዳዮች አሉን። እንደሚታወቀው እንግዲህ እንደበዜና እንደተመለከትነው ረፋዱ ላይ በሻሮን ቀበሌ አካባቢ ኮሃቭ ያይር በተባለው ቦታ በጥይት ተኩስ ሽብር ጥቃት ደርሷል። የሽብር ጥቃት ምን ይመስላል ሰጠኝ ካንተን ጀምር እንዴት ነው ያለው ሁኔታ?
1: በጣም የሚያሳዝን ነው። እንግዲህ ሳምንቱን በጥሩ ሁኔታ እንጀምራለን ሲባል ያው በሽብር ጥቃት መጀመራችን በጣም ያሳዝናል። እንግዲህ በሰላማዊ ዜጎች ላይ ዝም ብሎ ተነስተው የሽብር ጥቃት የሚያደርሱ ሰዎች በጣም በእውነት ሊወገዙ የሚገባቸው ነው። በዓለም ላይ ያው እንደገለጽሽው በዜናም እንደተመለከትሽው በሻሮን ቀበሌ ኮሃቭ ያኢር፣ ጹር ኢስሐቅ እና ጹር ናታን በተባሉት አካባቢዎች በሶስት ቦታዎች ነው እንግዲህ በጥይት ተኩስ ያው የሽብር ጥቃት ደረሰ የተባለው። አንድ ሰው እንደተገደለ፣ ሌሎች አምስት ሰዎች እንደቆሰሉ እስካሁን ያለው መረጃ ተመልክተናል። በዜና ተመልክተሽዋል ያለውን ጠቅለል ያለው ሁኔታ። አዳዲስ ነገሮችን እንግዲህ እዛው አካባቢ የሚገኙ ሰዎች እንዲገልጹልን ጥረት እያደረግን ነው። በሽብር ጥቃት የተጠረጠረውና እርምጃ ተወስዶበታል የተባለው አረብ እስራኤላዊ እንደሆነ ነው። እንግዲህ እንዲህ አይነት የሽብር ጥቃት መነሻው ምንድን ነው፣ ለምንድን ነው የሚለውን የፖሊስ እንግዲህ ቆይቶ አጣርቶ የሚነግረን ይሆናል። ግን አሁን ያለው ነገር ያው ሰዎች እንደተገደሉ እንደቆሰሉ፣ ሁኔታውም ገና ያላለቀ ጉዳይ ነው። ክትትል እየተደረገ ያለበትን የተለያዩ የጸጥታ ጥበቃ አካላት በዛ አካባቢ ተሰማርተው ሌላም አሸባሪ ይኖራል የሚል ጥርጣሬም እንዳለ ነው እየተገለጸ ያለው። ወርቅነሽ
0: ጥሩ እሻየው እንዴት ታየዋለህ?
2: በዚህ ላይ በእውነትም የሽብር ጥቃት ሁሌ የሚፈጽሙት ነው ፍልስጤማውያን በዋናነት። ይህ ከብዙ ወራት ቆይታ በኋላ ለመጀመሪያ ጊዜ ነው በአንድ እስራኤላዊ ዜጋ አረብ የሆነው ሽብር ጥቃት የፈጸሙ ተብሏል። በእውነት እስካሁን እንደዚህ አይነት ሁኔታ ሳይፈጽሙ እንደዚህ አይነት በእርግጥ በየጊዜው በተለያዩ ቦታዎች ላይ በአንድ ቦታ የሽብር ጥቃት በመኪና ረግጦ ለመግደል ሙከራ ያደርጋሉ፣ የጥይት ተኩስ ይከፍታሉ አሸባሪዎቹ። የዛሬው ግን ከኮሃቭ ያይር በተባለው ቦታ በሻሮን ቀበሌ ይህን አይነት ድርጊት ሲፈጸም ከአንድ ቦታ አይደለም፣ ወደ ሶስት የተለያዩ ቦታዎች ላይ ነው የሽብር ጥቃት የተፈጸሙት። በእርግጥ ይህንን የሽብር ጥቃትን በተመለከተ ቀደም ሲል ሰጠኝም እንደነገረው የፖሊስ ሰራዊት ሁኔታውን እያጣራ እንደሆነ በቀጣይነት እንግዲህ ይህን የሽብር ጥቃት የፈጸመው እስራኤላዊ አረብ እሱን መከላከያ ሰራዊት የጸጥታ ጥበቃ ኃይሎች ተከታትለው እንደ እርምጃ እንደወሰደ ተገልጿል። እና ተገሏል ወይስ አቁስለው በቁጥጥር ስራ ዋሉት
1: ሳል ነው የተባለ። እንግዲህ ሁሳል ያው ተገድሏል ማለት ነው
2: ካለ ተደምስሷል
0: እንደ መረጃው እንደዛ ነው
2: መረጃ ነው። እንግዲህ ይህን ይመስላል ያለውን ሁኔታ በምን ምክንያት እንዲተፋ ሁሉም። በእርግጥ ጦርነት የእስራኤል ህዝብ ከኦክቶበር 7 2013 ዓ.ም ጀምሮ እንግዲህ ወደ ሶስት ዓመት እየሆነ ነው አደለ? አሁን እንዲህ አይነት የሽብር ጥቃት የሚቀሰቅሳቸው ምክንያቱን የተነሱበት ሁኔታ ምንድን ነው በሚለው እንግዲህ
0: አዎ ቀጣይ ጥያቄ እንግዲህ ይዘው እዚህ ጋር ይሁዳና ሰማሪያ አካባቢ ያለውን ችግር የሚመለከት ነው። እዚህ ጋር ይያያዛል። በይሁዳና ሰማሪያ ቀበሌዎች በይሁዳውያን እንግዲህ በሰፈራ አካባቢ ጣቢያ የሚኖሩ ይሁዳውያንና ፍልስጤማውያን መካከል ግጭት ይነሳል በየጊዜው። እንግዲህ መረጃዎች እንደሚወጡት ያለው ሁኔታ የሰባት ወር እድሜ ያለው ህፃንም ከመከላከያ ሰራዊቱ በተተኮሰ ጥይት እንደተገደለ ሰምተናል፣ መረጃዎች ተመልክተዋል። ትናንት ያው ያሰጋኛል በማለት በከፈተው ተኩስ አንድ ወታደር እንግዲህ ፍልስጤማውያን በግፍ እየተደበደብን ነው በማለትም በተለያየ ጊዜ ቅሬታ እንደሚያቀርቡና መከላከያ ሰራዊቱ እገዛ ማያደርግልንም የሚል ቅሬታ የሚያቀርቡ መሆናቸው ይሰማል። ኢሻያው እንዴት ነው ነገር እንዴት ይታያል?
2: በይሁዳና ሰማሪያ ቀበሌዎች የጸጥታ መደፍረስ ግጭት አለ። በእስራኤላውያን ዜጎች በሰፈሩ ይሁዳውያንና በይሁዳና ሰማሪያ በሚኖሩ ፍልስጤማውያን መካከል ሁልጊዜ ግጭት አለ። የእስራኤል መከላከያ ሰራዊት አሸባሪዎችን ለመቆጣጠር በየጊዜው በተለያዩ በፍልስጤማውያን ከተሞችና ሰፈሮች እየገባ እርምጃ ይወስዳል። በሰማሪያ ቀበሌ በሚገኙ በሸም እና በዛካባቢ የገብተው የተከታተሉ አሸባሪዎችን ለሚያዝ ለመቆጣጠር በሚያደርጉት እንቅስቃሴ እነዚህ ምላሹን ፍልስጤማውያን ወደ እስራኤል ተዋጊ ወታደሮች ሁልጊዜ የጠርሙስ ፈንጂ ይወረጉራሉ፣ ወደ እስራኤል ወታደሮች ድንጋይም ይወረጉራሉ። በዛካባቢ ባሉ መኪና መንገዶች እስራኤላውያን በሚተላለፉባቸው ሰፈሮች ድንጋይ ይወረጉራሉ። የእስራኤል መከላከያ ሰራዊት ደግሞ ያጻፈውን በመመለስ እነዚህን በሽብርተኝነት የተጠረጠሩ ፍልስጤማውያንን ይገላል አሊያም በቁጥጥር ስር እየዋላቸው ነው የሚገኘውና አሁን ይህ የመባባስ ሁኔታ በይሁዳና ሰማርያ ቀበሌዎች ባሉት የሰፈሩ ይሁዳውያን አሉ፣ እስራኤላውያን አሉ። አሁን እነሱም በፍልስጤማውያን በአካባቢው የገጠር መንደሮች አካባቢ ከህግ ውጭ በሆነ ሁኔታ ጥቃት ይፈጽማሉ እስራኤላውያኑ። ይህንን በተመለከተ ደግሞ በአካባቢው ያለ የእስራኤል መከላከያ ሰራዊት ደግሞ ደህንነት ማስከበር በሁለቱ ወገኖች በእስራኤላውያን እና በፍልስጤማውያን መካከል ያለውን ግጭት በሚፈጥሩበት ጊዜ በዛ መካከል የሚገባው ማን ነው? መከላከያ ሰራዊት ነው። እና ዝሮ ዝሮ የእስራኤል መከላከያ ሰራዊት የእስራኤል ዜጎች ደህንነት ላይ ያደላል። እነሱን እየገባ በፍልስጤማውያን እርምጃ ሲወስድ የሚያስታርቅ የሚያግባባ ድርጊት እየፈጸመ አይደለም እያሉ የፍልስጤማውያኑ ሮሮ ያሰማሉ።
0: ሰጠኝ፣ እንዴት ነው? አንተስ እንዴት ትመለከተዋለህ? በይሁዳና ሰማርያ አካባቢ ያለውን ግጭት።
1: በይሁዳና ሰማርያ ያለው ግጭት በተለይ በይሁዳና ፍልስጤማውያን መካከል ያለው ግጭት በጣም የሚያሳዝን ነው። የእስራኤል ጸጥታ ጥበቃ አካላት በተለይ ያንን አካባቢ ይሁዳና ሰማርያ በጦር ሰራዊቱ ቁጥጥር እስከሆነ ድረስ የማስከበር ግዴታ አለበት። ደህንነትን ማንኛውም በዛ አካባቢ የሚኖር በተለይ ደግሞ ይሁዳውያን ያለምንም ጥላቻ ያለምንም ምክንያት በፍልስጤማውያን ላይ የሚያደርሱት በደልና ግጭት እየጨመረ እየሄደ እንደሆነ ፍልስጤማውያንም እንደዚሁ ደግሞ በይሁዳውያን ላይ ያው የመበቃቀል ሁኔታ እየሰፋ እየሄደ እንደሆነ ይህ ደግሞ ትላንትም ተመልክተናል። ወታደር ሁለት አንድ ወታደርና ሌሎች በዛ አካባቢ በይሁዳና ሰማርያ ቀበሌዎች የሚኖሩ መሳሪያ የሚያዙ ሌሎችም ፍልስጤማውያንን ሲመቱ ሲያጠቁ ወታደሩ እንዲያውም ያው በወታደራዊ ሕግ መሰረት ተጠያቂ ይሆናል ተብሏል። እና አንድ ሰው ችግርም ከፈጠረ ወደ ሕግ ማቅረብ ነው እንጂ በራስ ጊዜ ጸጥታ አደፍርሳል ወይም የሆነ ችግር ፈጥራል ተብሎ እርምጃ የመውሰድ ኃላፊነትም የላቸውም። እና ትላንት የተፈጸመው ያየነው በቪዲዮ የተመለከትነው ይፋ የሆነው ትላንትና በጣም የሚያሳዝን ነው። እንግዲህ የይሁዳን ጥቃት 50% እንደጨመረ ባለፈው አመት 350 የሚሆኑ ጥቃቶች ነበሩ። በዚህ አመት ግን 530 እንደደረሱ 40% የሚሆኑ ደግሞ በጸጥታ ጥበቃ አባላት ላይ የተፈጸሙ እንደሆነ ወታደራዊ ቦታዎችም ችግር ይፈጠርባቸዋል አክራሪዎቹ ማለት ነው። የይሁዳን እንዲሁም የፍልስጤማውያን መኪናዎች የሚቃጠሉበት ሁኔታ፣ የወይራ ዘይት የማሳዎች ሁሉ ጉዳት የሚደርስባቸው ሁኔታ ያየንበትን ነገር ተመልክተናል። እንግዲህ የእስራኤል መንግስት ኃይል አለው፣ አቅም አለው። የዛን አካባቢ ሁኔታ የማስከበር ኃላፊነትም አለው። መከላከያ ሰራዊቱ በጸጥታ መመልከት የለበትም። እንግዲህ አንድ ይሁዲ ላይ በዓለም ላይ ችግር ደረሰ ብለን አንቲሸሚዩት ነው እያልን እኛ እንደምናቀርበው በፍልስጤማውያን ችግር ባልፈጠሩ ፍልስጤማውያን ላይም ይሁዳውያን ችግር መፍጠር የለባቸውም፣ ጉዳት ማድረስ የለባቸውም። ይህን ሁሉ በዛ አካባቢ መስፋፋትን የሚደግፉ ሚኒስትሮች ሁሉ አሉ እና ይሄ ነገር ሊታረም የሚገባው ነው። ካልሆነ ቀስ በቀስ ይሁዳውያን ጉዳት ሲያደርሱ፣ ፍልስጤማውያን ሲመልሱ፣ ፍልስጤማውያን ጉዳት ሲያደርሱ፣ ይሁዳውያን አሁንም ያጸፋ መልስ ሲሰጡ ሁኔታው ከቁጥጥር ውጭ ይሆናል። ስለዚህ የሚመለከታቸው ክፍሎች ብዙ መስራት አለባቸው።
0: አዎ፣ እንግዲህ ሌላው ርዕሰ ጉዳይ ደግሞ በደቡብ ሊባኖስ እየተካሄደ ያለው ጦርነት ነው። እንግዲህ ጦርነቱ እንደቀጠለ ነው የሚነገረው፣ ግን ደግሞ የተኩስ አቁም ስምምነት ተደረሰ ተብሏል። ሰጠኝ፣ እንዴት ነው ሁኔታው? እንዴት ይታያል?
1: እንግዲህ የተኩስ አቁም ስምምነት ተደረሰ ሲባል ተኩስ መቆም ነው አይደል? ተኩስ ከቀጠለ ለምንድነው የተኩስ አቁም ስምምነት ደርሰናል የሚባለው? እዚህ ላይ ሶስት ተዋናይ የሆኑ አካላት አሉ፣ እስራኤል፣ ሊባኖስ እና አሜሪካ በተኩስ አቁም ስምምነቱ። ግን ደግሞ የተረሳ አካል አለ፣ ሂዝበላ። ይዝበላ አሁን የሊባኖስ መንግስት ወደ ጎን ተወት በማድረግ ከአሜሪካና እስራኤል ጋር ሲደራደር ይዝበላ በቀላሉ የሚቀበለው አይደለም። ኃይል አለው፣ የጦር መሳሪያ አለው፣ የምትደግፈው የምታግዘው ኢራን ነች። ስለዚህ እስራኤልንም የሊባኖስ መንግስትም የሚፈራ ካል አይደለምና የህዝበላ ድርጅት ዋናው ወደ እስራኤል የሚተኩሰው ወደ እስራኤል ግዛቶች ጥቃት የሚያደርሰው በወታደሮቻችን ላይ በየጊዜው ጉዳት የሚያደርሰው አጋር ወደ ጎን ተትቶ ሶስቱ አካላት እንግዲህ በአሜሪካ ሸማጋይነት ሁለቱ አካላት ተፈራርመዋል መባሉ ውጤት ያመጣ አይደለም። ባለፈውም ጊዜ ብለናልና ህዝበላ መተኮሱን ከቀጠለ የሰሜን እስራኤል ኗሪዎች ሰላም ካልተከበረ ወታደሮች በየቀኑ በራክፋን ማለትም ቀላል ድሮን እየተጠቁ ከሆነ ጦር ሰራዊቱ እንደፈለገው እርምጃ ማይወስድ ከሆነና የተኩስ አቁም ስምምነት ነን ብሎ ነገሮችን በተዘናጋበት ጊዜ ጥቃት የሚደርስበት ከሆነ የት አለ የተኩስ አቁም ስምምነቱ? እኔ የተኩስ አቁም ስምምነት አለ የሚል እምነት የለኝም።
0: እሻየው እንዴት ተዋለ?
2: በእውነትም በሰሜኑ ክፍል በሊባኖስ እየተካሄደ ያለው ጦርነት በጣም የሚሰለች አሰልች ወይም አድካሚ እንበለው ሀታሻ ይሉታል። በቀጣይነት መቼ እንደሚቆም ጦርነቱ አይታወቅም። በጣም አድካሚ አሰልች እንደሆነና የእስራኤል መከላከያ ሰራዊት በደቡብ ሊባኖስም አካባቢ የደህንነት ቀጠና በተባለው አካባቢ ያው በሊባኖስ ገብቷል። ከሊባኖስ ግዛት ውስጥ በመግባት የሰሜኑን ክፍለ ሀገር ነዋሪ እስራኤላውያን ደህንነት ለማስከበር መጠነ ሰፊ የሆነ እርምጃ በሂዝቡላ ሽብር ፈጣሪ ድርጅት ኢላማዎች እየተከታተለ በማጥቃት ላይ ነው የሚገኝበት ጊዜ። ለዚህ አጻፋ ደግሞ ሊባኖስ ውስጥ የሚገኘው ሂዝቡላ ሽብር ፈጣሪ ድርጅትም ወደ እስራኤል ወታደሮችና ወደ ሰሜናዊ እስራኤል ሰፈሮችም የጸረ ታንክ ሮኬቶችን እንዲሁም የሚሳይሎች ሮኬቶችን ያለ አውሮፕላን ያለ ሰው ድሮን የተሰኘው ፈንጂ የተጠመደበትም በየጊዜው ወደ እስራኤል ወታደሮችም እየወነጨፈ በወታደር ላይ የህይወት መስዋዕትነት እየከፈል ነው። ይህ ጦርነት በእስራኤል በሊባኖስ መካከል ጦርነት ከጀመረበት ወራት አስቆጠረ። በዚህ እስካሁን ድረስ በሰሜኑ በደቡብ ሊባኖስ ወደ 17 የሚሆኑ የእስራኤል ወታደሮች ነው ህይወታቸውን የሰው እና ነፍሳቸውን ይማር። እንግዲህ በዚህ ዙሪያ እንግዲህ ያለነው ተጨባጭ ሁኔታ እስካሁን እንዳላችሁት የተኩስ አቁም ብሎ ለማውራት እንትን አይልም። መንግስታት እስራኤል መንግስትና የሊባኖስ መንግስት ደካማ መንግስት ነው የሚባልለት በእሱ ጋር ቅድም በአሜሪካ አሸማጋይነት የተኩስ አቁም ስምምነት ፈረሙ ተባለ። ምንድን ነው አሁን ትርጉሙ ምንድን ነው? እስራኤል ለደህንነቷ ለመጠበቅ ሲባል ወደ ደቡብ ሊባኖስ ገብታለች። ቀጠና የደህንነት መጠበቂያ አካባቢዎችን እና ቁልፍ የሆኑ ተራራማ ቦታዎችን አካባቢ ለጦር ለሂዝቡላን ጥቃት የመመከት የሚያስችሉ ቁልፍ ቦታዎችን ይዘዋል ነው የሚባለው።
0: ጥሩ እንግዲህ ወደሚቀጥለው ዝግጅት እናልፋለን። መሸጋገሪያ ሙዚቃ
2: ጥሩ

የተከበራችሁ አድማጮቻችን ለሳምንታዊ እናንተው ጋር ውይይታችን ወደ ካውዲዮ ወደ ስቱዲዮአችን ስልክ ቁጥር ደውሉልን። ስልክ ቁጥሩ 07 23 940 555 በድጋሜ 07 23 940 555 ደውሉልን።

0: ከዚህ በመቀጠል የተከበራችሁ አድማጮቻችን ማጌን ዳቪድ አዶም በዚህ ረፋዱ ላይ የተፈጸመውን የሽብር ጥቃትን በተመለከተ የአስቸኳይ ሕክምና እርዳታ ከሚሰጡት መካከል የማጌን ዳቪድ አዶም ናቸው። ከነሱ መካከል መስመር ላይ ያሉ ዛኪ ሂለር ሻሎም ራብ
1: ሻሎም
0: ማሽሎሜኑ የኸመጻባ የፒጓል ፍኔ ከማሻውት ከሙባን በዞር ኮኻቢያይር ማማጻብ ሸል ፓፕጹይም
1: אנחנו מדברים על פיגוע קשה. ישנם שישה פצועים בפיגוע הזה, שישה נפגעים, גבר אחד הרוג שנהרג, גבר בשנות ה-30, ועוד חמישה פצועים שמתוכם שניים במצב קשה ושלושה במצב בינוני. האירוע מתחיל הבוקר בשעה 10:34, כשאנחנו מקבלים קריאות במגן דוד אדום על פצועים מירי בתחנת דלק סמוך ליישוב כוכב יאיר. הצוותים שלנו מגיעים לשם והם רואים בתחנת דלק גבר כבן 50 שוכב, שהוא פצוע בהכרה, ובמסעדה סמוכה היה גבר נוסף כבן 50, גם הוא פצוע. שניהם היו פצועים מירי בהכרה מלאה, הצוותים שלנו טיפלו בהם ופינו אותם לבית חולים. במקביל אנחנו מקבלים עוד קריאות על שני פצועים נוספים ליד צור יצחק. לשם הצוותים שלנו מגיעים והם רואים בעמדה של הכניסה ליישוב, ליד העמדה של הכניסה ליישוב, גבר בן 30 פצוע כשהוא במצב בינוני, וכמה מטרים משם הייתה אישה נוספת פצועה, אישה בת 60 בתוך רכב, גם היא פצועה מירי.
0: זאקי, תארשה לנו לתרגם כמה שאפשר, כמובן אתה איתך מתרגם עם איזה למהרית, כמובן אתה
2: אקל לנו רכה. זה כאן גדיק על הקבי זאקי הלר נויית אייק קצ'ו ידלו הוניתה זה כואב יאיר בתבלו הקבע ודרסו הוני שברתקת בתמלקתנו סאצ'ו גדיק תקלל לדרגו נתלה יובותו צ'נגרון אסצ'ה גרי בתאם תל የሆነ የሽብር ጥቃት የደረሰ 6 ሰዎች እንደቆሰሉ አንድ ሰው ተገድሎ ሌሎች ደግሞ በተለያዩ ደረጃዎች የቆሰሉበት ሁኔታ ገልጸዋል። ጧት 10 ሰዓት ከ34 ደቂቃ አካባቢ ነው እንግዲህ እዚህ ጀምረው ኮሃቪያ ኤር በተባለው እዚህ ታህና ደሌክ አካባቢ ጀመረ ነው። እዛም ደግሞ ምግብ ቤት ሌሎች ቦታዎችም
0: ታህና ደሌክ የደዳጅ ማጥያ ጣቢያ ነበር። ከዛ ላይ ተኩስ በክፈት ጀመረው
2: የቀጠለ
0: አንድ ሰው ተገደለና ሰሰጠ ዘመነ ለዚህ ለምትለው ትርጎማ ጭማሬ ነውና አንድ ተገደለ በሽብር ጥቃት 6 ሰዎች ደግሞ ቆሰሉ እና ወደ ሆስፒታል መወሰዳቸውን
2: ነው። አዎ እንደዛ ነው ያሉት። እንግዲህ ተጠቅለል ባለ መልኩ እንግዲህ ገለጹልን አክሻብ ኩላም ምትባልን በቤት ሆሊ ማማጻብ አክሻብ
1: כן ואחרי הנקודה השנייה בהמשך הכביש היה רכב, שבתוך הרכב היה נהג שירו בו. הנהג הזה נפצע אנוש, והצוותים שלנו נאלצו לקבוע את מותו. ולשם הגיע פצוע נוסף מהזירה הרביעית, פצוע קשה, גבר כבן 40. כך שבסך הכל היו 6 נפגעים, הרוג אחד, 2 פצועים קשה ו3 פצועים בינוני. הפצועים נמצאים כבר בבתי החולים, בבית חולים מאיר בכפר סבא ובבית חולים בלינסון בפתח תקווה.
0: טוב, אני מתרגם אמיתי שאל אותך כמובן מצב של האזרחים, ינגר המנדנאו בסתאים תייקאו יקוסלו סבוש תנתאצ'ו דיונר במילאו אתו זקי ילו מנדנאו או פתאם יתגדלו זיגה במקנה ווסטייה ለነበረ በውጭ አሸባሪው በተቆሰበት ጊዜ አንድ በ40 ሜትር ምክልል የሚገኝ ዜጋ ተገደለና ከዚህ በተጨማሪ ደግሞ 6 ሰዎች ደግሞ ከከባድና መካከለኛ ሁኔታ ቆስለው ለህክምና ወደ የሆስፒታሎች ተወስደዋል። አስፈላጊውን ህክምና እርዳታ እየተሰጣቸው ነው ብሎ ያለን
2: שמענו שהחשוד בפיגוע זה ערבי ישראלי. יש לך משהו להגיד על זה? או
1: אנחנו אין לנו את הפרטים לגבי הזהות של המחבלים,
2: וזה אנחנו לא יודעים
1: להגיד, זה כוחות הביטחון.
2: כן, יש לך לסיום משהו להגיד?
0: מר זקי, תודה רבה לך.
1: כן, תודה רבה.
0: תודה, שבוע טוב. እንግዲህ ለማጠቃለያው ሰጠይ ጠይቆ ነበር የገዳዩ አሸባሪን በተመለከተም ምትለው ነገር አለ ወይ በሚለው ጥያቄ አይ ይሄ ሁኔታ የክምና አካል ስለሆነ ሁኔታ የደነት በቃ ኃይሎች ናቸው ምላሽ የሚሰጡት የሚል ምላሽ ነው የሰጠው እንግዲህ
2: አዎ ልክ ነው የሳቸው እንግዲህ የሚመለከተው የዚህ የቁስለኞችን በተመለከተ ነው የሚያሳዝን ነው በየጊዜው እንደዚህ አይነት ሁኔታ ይደርሳል በእስራኤል ውስጥ ይህን ደግሞ እንግዲህ ለመከላከል አስፈላጊው በየጊዜው ይደረጋል አስፈላጊው ጥንቃቄ ግን እንግዲህ ከደረሰን መረጃ በዚህ በሽብር ጥቃት ፈጽሟል የተባለው እና የሚጠረጠረው እርምጃ ተወስዶበታል ተብሏል አረብ እስራኤላዊ ነው ተብሏል የታይቢ አካባቢ ኗሪ ነው እንግዲህ ያለው ሁኔታ የሚመለከታቸው ክፍሎች ደግሞ ይገልጹልናል
0: እሺ በእንዲህ እንዳለ መስመር ላይ ወደ አድማጮች ሳምንታዊ ውይይት እናንተው ጋር ለመስመር ላይ ያለም ተነስተልን ሸዋቶቭ ተነስተልን
3: ሸዋቶቭ
0: ማን ያሰኛሉ?
3: ታጀነ ቋን ተደራ
0: ምን ነው ድምጹ በጣም ቀነሰብን ካንተ ይሁን እኛ ይሁን እስኪ እንደው ሁሉም እንዲሰማ ለማድረግ እየሞከርን ነው
3: ቀንሷል ያው በጣም ማለት ነው
0: አሁን አሽተንሽ መጠኑ አሽሽልዋል ቴሌፎኑን እስኪ ወደ ከንፈር አድርጋ አንቃቅረን
3: ያልኩለው በማይክሮፎን ያለ
0: አሁን ተሻሻል አቶ ማን ያልከን
3: አጀበ
0: መኳንንት አቶ ታጀበ መኳንንት ከየደራ እሺ መልካም ሳምንት ያለን አስተያየት ምንድነው
3: እኔ አመሰግናለሁ እንደምን አላችሁ አፍታየቴ እንደዚህ ነው የፈጦሩ ሲወታደሩ በልባን ሆነ ካለው ሁኔታ ነው በርግጥ በአሁኑ ሰዓት እኛ ስሙ እስራኤል ነው እንጂ እስራኤል ወጥሮ የሚያሸንፍ የሚያጠቃ በዚህ አልመና በጠሎት ሰንበትን በማክበር ማንኛውም ነገር በማለት ነው የሚያጠቃ አሁን ግና ሰንበትን በመሻር ጦርነት የሚከፈት በቅዳሜ ቀን ምንም ነገር የሚሆን በቅዳሜ ቀን በሰንበት ቀን ሰንበት እንደስለላለ በሰንበት ቀን ጸሎት ነው እንጂ ጦርነት እየሆነ የወልፎቻችን ወታደሮቻችን ይሞታሉ፣ ቆስላሉ። ይህን ግን ህዝቡ ራባንም ሆነ ቄስም ሆነ ይህንን ሃይማኖታችን ብናከብር በጣም የሚከበር ነበር ነው። ቀድሞ ስንሰማ ታልቆቹ በኢትዮጵያ ሳሉ ጦርነት ሲሄዱ ቅዳሜ ቀን ስንሰማ ነቀኛ ማሽጊያቱ የሚባሉ ነበሩ። ጦርነት ሲሄዱ ቅዳሜ ቀን ጦርና አንቀሳቅሱ ነበረ። ቅዳሜ ቀን ጦሩን ሳንቀሳቅሱ ተቀምጠ ሰነበት ነበር። ጦሩም አብሮ ክርስቲያኑ ጦርም አብሮ ይሰነብታል፣ አሸንፎ ይመጣሉ። ከዚህ ግን የሚሆነው ያለ ቅዳሜ ቀን ነው። እንደገና
2: መቼ አሁን ቅዳሜ ቀን የእስራኤል መንግስት ጦርነት ያወጀበት ጊዜ አለ ወይ?
3: ሁለጊዜ ያው ተጀመረ ፈስቶ ቅዳሜ ቀን ነው።
2: ቅዳሜ ቀን እነዛ ጠቁ እንጂ ሲያጠቁ ደግሞ ዝም ብሎ አይታይ። በበዓል ቀን ያጠቁ ሲምካት ተራ ቅዳሜ ቀን ስለሆነ አይደለም። በበዓል ቀን በሲምካት ተራ አጠቁ። ከዛ በኋላ የእስራኤል መንግስት አጣጥፎ አይቀመጥም፣ እርምጃ መውሰድ አለበት ያጸፋ መልስና መቼ ነው እስራኤል መንግስት እንደው ከምናስተውሰው ቅዳሜ ቀን ጦርነትን ጀምር ያለበት ጊዜ አለ ወይ?
3: ያው ባለፈው በኢራን የኢራቅን የመጡት በቅዳሜ ቀን ነው። በቅዳሜ ቀን ነው ማልዳ ቅዳሜ ማልዳ የተጀመረ አርማታ የተመጣ እና እዛን ጊዜ ሁለተኛውም በእርግጥ ቅዳሜ ቀን የተጀመረ ጦርነት አላባራ ብሏል። ሁለተኛ ደግሞ የለቀቁበትን ቦታ የለቀቁትን ቦታ ሳምንት ሰነብቱበታል። ሄዳ ጦር ውስጥ ሳምንት ሰነብቱበታል። ያነ ቦታ ያነ ጦር እንትን ያውቀዋል፣ ያነ ማዕበልም ያውቀዋል ቦታውን። እጅ የመጣ ይመታችኋል። ባለፈው እንግዲህ ወደ አካባቢ ነው የኔ ልጅ ልጅ ቆስሏል እዛ ልባኖን አሁን ታስለቀቁት ሶስት ቀን ሆኗቸዋል በሶስት ያው ቀን መጥቶ መጣቸው ለምን ቦታውን አሰገቡ በኋላ እዛ ለምን ይቀመጣሉ
0: አሁን ወታደር ልጅ ካቶ ታጀበ ደህንነቱ እንዴት ይጠበቃል
3: ጤና ነው መስገን ለተወደ ቤተመለሷለ መስገን ነው
0: እሺ አሁን ይያልክ ያለው በቅዳሜ ሰንበት እየተሻረ ነው እንደገባይ ከሆነ በጦርነት በቅዳሜ ሰንበት መሆን የለበትም መሰለኝ ይያልክ አይ በሀገር ኢትዮጵያ ደግሞ ጻድቃን ጸሎት ሲያደርሱ ህዝብ እስራኤል ያሸንፋሉ ብላል እንደዛ ያልከው
3: አዎ በቅዳሜ ወቀን ጦር ሜዳ ሄደው በቅዳሜ ቀን አፋጦር ባታርፎት ነው የነበረ ምን ተማው ታልቆ ሲነግሩና ለቀኛ ማሽያ ስነፍታቸው የማውነት ማውታታ በአሁን ሰዓትኛ ማውታታ ይገባል ለሚል ታሪኮችን እነሱ አካስታቸውን ተክለው በቅዳሜ ቀን አይንቀሳቀሱ ነበረ ጦር እንዲያዙ የኢትዮጵያን ጦር እንዲያዙ
2: ይፈቅዳል ወይ ተጨባጭ ሁኔታ ምናልባት እንግዲህ ከኢራን ጋር በነበረው የአሜሪካ ሙሳኔ አለበት ወይም ደግሞ ሁኔታዎች የሚፈቅዱበት ሁኔታ አለ አሁን ግን በሰንበት ቀን ሁሉ ነገር ይቆም ብንል ተጨባጭ ሁኔታ ይፈቅዳል ወይ ነው የርሶ ሐሳብ ጥሩ ሊሆን ይችላል ብዙ ሰዎች ሊደግፉት ይችላሉ ግን አሁን በሰንበት ቀን እንዳሉት ሁሉ ነገር ቆሞ ጸሎትና እንትን ቢሆን ሰው ይስማማል ወይ ነው ሁሉ ሰው
0: እሺ እንደሳቸው አስተያየት
3: አዎ እሺ ነው እና ይሞና ደበተ ማለት ያል ነው እንደገና ደግሞ እኛ ደግሞ ያደነው ህዝቦች ደግሞ ዛሬ በአሁኑ ሰዓት ምንም አገር እስራኤል ነው እንጂ ያባለነው ሲያከብራ ያለውም በእውነቱ
0: እሺ
3: ሰንበትን ብናከብራት ባለፈሻችን ብናከብር ሃይማኖታችን ብናከብር እንከበራለን ለማለት ያል ነው
0: ጥሩ አስተያየትህን አቶ ታጀበ መኳንንት ከሄደራ አስተያየቱን ተቀበል መልካም ውሎ
2: እናመሰግናለሁ ወደ ቀጣይ አድማጭ እናልፋለን አለው አለው
4: አለ
2: ጤና ይስጥልኝ ማንበል
4: እንጻይልሽ ባላለው
2: እሺ ወይዘሮ ጻይነሽ ሐሳቦትን ያጋሩን
4: እኔ ማዘ ወደ ትግራይ አካባቢ ልጆች ነበረኝ ለአንድ ልጅ ነበረ አባታቸው የልጆቹን ማለት ነው የኔ ልጅ ነበረ አሁን እሱ ይኸው ፎቶ ሞልቶ ቃለ መጠይቅ ተደርጎለት ለመምጣት እንትን ሲሉ ሞተ እሱ ማለት ነው ሞተብኝ አባታቸው አምስት ልጅ ዘርግፎ ሄደ አሁን እዚህ አምስት ልጆች ደግሞ አላስቀምጣሉኝ በቃ አላስቀምጣሉኝ እኔ በእኔ ምህወን ነገር አይደለ
0: በትግራይ
4: ተባበሩ ይብየ ነው
0: በትግራይ ሙቴ ቀረ ማን ነው የሶ ልጅዎት ነው ባለቤቶ እንዴት ነው ይቅርታ
4: ልጄ ነው ወራ ልጄ ነው የመጀመሪያ ልጄ
0: ነፍሱን ይማር የስንት አመት ልጅ ነበረ
4: ወደ አምሳው ነው ይሆናል እንግዲህ እኔ አይደለም ያሳደኩት እናቴ ናት በልጅነት ስለዳሩኝ እኔ አልችልም ነበር እናቴ ያሳደገችው ነበረ አሁን እሱ በቃ እንዴት ታማሚ ስኳር ታማሚ ሆኖ ሞተ አሉ እኔ አላቅም
2: አሁን የእሱ ልጆች ናቸው አምስቱ የቀሩ የሚሉን
4: የእሱ ነው እንጂ የእሱ የእኔ ልጅ ነው ማለት ነው
2: የልጅ ልጆት እዛ ኢትዮጵያ እዛው ትግራይ ነው ያሉ
4: ትግራይ ነው ያሉ ሽሬ ነው ያሉት
2: እዚያውን ትግራይ አካባቢ ምዝገባ አልፎ አልፎ ሊካሄድ ይችላል የሚሉ ወሬዎች ይወራሉ እና ያናገሩታሉ ወይ
4: ማንን አናግራለሁ ታማሚ ነኝ እኔ ለራሴ ከቤትም አልወጣም ታማሚ ነኝ በየቀኑ እዚህም ኢንሱሊን ይወጋለሁ መርፌ እየሄድኩ እዚህም ወስዳለሁ ክኔ ለራሴ ምን ብዬ ለማንን ማቀው ሰውም የለኝ እኔ
0: ወይዘሮ ፀሐይ ነሽ
4: አቤት
0: እነዛ በሽራይ በትግራይ ክልል ያሉ የልጅ ልጆች አሁን በእስራኤላውያን በትግራይ በጎንደር ክልል በአናነት ብዛት ባለ ወደ እስራኤል ሀገር ተሻገሩ እስካሁን ወደ ኋላ ይቀሩበት ምክንያት ምንድነው
4: እኔ ምን አቃለው እኮ ነው እኔም የገረመኝ ነው ያ ልጅ ጉጉት ብሎ እሄዳለሁ እናቴ ጋር ያለ የጓጓ እንደዚህ ሞቶ ይኸው አፈር በልቶ ቀረ አሁን ደግሞ የቀሩትን ልጆች ደግሞ እኔን አላስቀምጣሉኝ እኔ እዚህ የቤት ክራይ ነው ደግሞ የምኖረው እንደገና ለነሱም ልካለው በጣም አስቸጋሪ ነው በጣም አስቸጋሪ ነው ያለው ሁኔታው።
2: ገባናል እንግዲህ ኢትዮጵያ የሚጠባበቁ ቤተሰቦችን ለማምጣት አስቸጋሪ ሁኔታ ነው። እንግዲህ እናንተም የሚመለከታቸውን ክፍሎች ጠይቁ። እኛም ደግሞ በአጠቃላይ ኢትዮጵያ በትግራይም በጎንደርም በአዲስ አበባ የሚጠባበቁ አሉና የደረሰ እንላለን። እንግዲህ ምናልባት የመንግስት ውሳኔ የሚያስፈልጋቸው ነገሮችም ያሉ ይመስልናል። ብዙ ጊዜ በዚህ ዙሪያ ተወያይተናል። ለወደፊት እናጣራለን። ወይዘሮ ፀሐይነሽ እንግዲህ የልጅ ልጆት በሙሉ እንዲመጡ እንመኛለን። እናመሰግናለን።
4: አዎ እሱማ ግን እኔ ሄጄ የማመለክትበት ወዴት እንደሆነ ማላቅ ምንም አላቅ። እኔ ሄጄ ለማን እንደምነግር ግራ ነው የሚገባኝ። እናንተ ተባበሩኝ እንጂ
0: የስልክ ግንኙነት ከልጅ ልጆት ስልክ ግንኙነት አላችሁ?
4: አለ
0: እና ተመዝግበዋል። በምሳዳፕኒም ተመዝግበዋል በእስራኤሉ መንግስት።
4: የዛን ጊዜ ፎቶና ቃለ መጠይቅ እንደተደረገላቸው ነው። አሁን ከእስራኤል ያ ልጁ ጉደኛ ልጅ ነው ደውሎ የኢትዮጵያ እስራኤል አምባሲ ደወለና አሁን እንደገና እንደ አዲስ ትመዘገባላችሁ ብላኛለች አለ። አሁን ደግሞ ወዴት ነው ሂጄ ታዲያ ማውስክ መዘግበው? እኔ አላቅም በእስራኤልም ቢሆን የትም ቦታ።
0: አሁን እሺ ጥሩ ሀሳብ፣ የልጅ ልጅ ቤተሰብ የልጅ ልጅ ያሳስባል። አዎ ግን አሁን ባሉት የእስራኤል መንግስት ከፍተኛ ባለስልጣናት እንደገናም የክነሴት አባላት እንደ የክነሴት አባል ሙሼ ሰለሞን በትግራይ ክልል አካባቢ ነው ወደ እስራኤል የመጣው ያውቃል ብለን እናስባለን። እንደገናም በቀሳ ውስጥ በህይወት ያሉ እነሱንም ጠይቆ እንዲመጡበት ነገር መጠየቅ ደብዳቤ በመጻፍ ማድረግ አለባችሁ እናንተ ቤተሰቦች።
4: ችግር አለ፣ እሱ ችግር አለ። መጻፍም አልችልም የእንትን አይን የአይን ችግር ስላለብኝ መጻፍም አልችልም ምንም አልልም። እኔ እናንተ ተባበሩኝ እባካችሁ። እኔ ያለ ዛሬ እንኳን በእውነት ደውዬም አላውቅም።
2: እንጠይቃለን የሚመለከታቸውን ክፍሎች እንጠይቃለን።
4: እሺ ጌታ ሰጠኝ የእሺ የእኔ አባት አንተ ተባበሩኝ እባካችሁ በእውነት እውነቴን ነው። እስራኤላዊት ነኝ እኔ ይኸው 20+ ዓመት እዚህ ተቀምጫለሁ። ደውሎ እንኳን የሚያናግረኝ ሰውም የለኝ። ምክንያቱም ሰው አላቅማ ሰው ማቀው ነገር የለኝም እኔ።
0: ጥሩ አይዞን ወይዘሮ ፀሐይነሽ
4: ይዞ እጃችሁ። እሺ እግዚአብሔር ይስጥልኝ፣ አመሰግናለሁ።
0: መልካም ሳምንት፣
4: መልካም ቀን። ባይ ባይ።
0: አሁን ወደ ቀጣይ አድማጭና ስናልፍ መስመር ላይ ወይዘሮ ብርቄ መስፈል ጤና ይስጥልን።
5: ጤና ይስጥልኝ፣ እንደምን ዋላችሁ?
0: ደህና ዋል። እንዴት ናችሁ? ብርቄ ማን ያሉኝ?
5: ብርቄ ቀሬ
0: ጠሬ
5: ብርቄ ቀሬ።
0: እሺ ካሁን ቀደም አዎ ተወያይተናል በሬዲዮ አማካኝነት ባለሳሳት እና መልካም ሳምንት። እንግዲህ ያለው አስተያየት ወይዘሮ ብርቄ አስተያየቱ ምንድን ነው?
5: እሺ አመሰግናለሁ። መጀመሪያ ያው ስለሰጣችሁኝ አመሰግናለሁ። እነ ወንድም ሰጠኝ ያሻያው ወይዘሮ ወርቅነሽ ለሁላችሁም ደረጃ ተባባሪዎች በሙሉ አመሰግናለሁ። አሁን ቀደማው ተነጋግሬያለሁ በዚህ አንዳንድ ነገሮች ሰሞኑን በምሰማው በኋላ የጠፋ ቤተሰብ ያላቸው ብዙዎች እየተነጋገሩ እየሰማው እዛን አንስቼ ሞክራለሁ ልገባ አልቻልኩም። አሁን እንደጋጣሚ አግኝቻለሁ እና ያውን የተናገርኩትን ደግሞ ዙሬ ለመናገር እና ባለው አሁን ሰው በሚነጋገረው መቼም ሰው እንግዲህ አለ እየተባለ ተመኖር ደግሞ መታገሉ ይሻላል በማለት ገባ ብያለሁኝ።
2: ጥሩ ነው።
5: አዎ ወንድሜ ከጠፋ በ73 ዓመተ ምህረት ነው የጠፋው። ቀድሞ ነው ታከለ ቀሬ ይባላል። ስመጣም ከዚህ ገና ስገባ ማሳሰስ መዝግቤዋለሁኝ በሬዲዮም ተናገር ያለሁኝ ግን ምንም ነገር በዚህ ያገኘሁት ነገር የለኝም። አሁን ደግሞ አንዳንድ ነገሮችን ስሰማ እንግዲህ ሰው የጠፋው ሰው ሞኝ ነው እንደሚባለው እስኪ እኔም ደግሞ ቅስቀሳ ላድርግ ብዬ ነው ገባ ያልኩትኝ።
0: መጣር መታገል በጣም ጥሩ ነው። ወይዘሮ ብርቄ አሁን የነገርሽን በኢትዮጵያ ዘመን አቆጣጠር መሰለኝ 73 ያልሽው አሁን በአውሮፓ ዘመን አቆጣጠር 1981 ዓ.ም ላይ ነበረ እና አሁን የት ቦታ ነው የጠፋው? ከቤተሰብ ተለይቶ ማን ነው የሚባል ስሙ ወንድምሽ?
5: ወንድሜ ታከለ ቀሬ ይባላል። የትልቅ ነው ያው በ73 ከ አጎቱ ልጅ ጋር ሆነው ሀዱ እንደዋዛን ይሄዱትኛው በሰዳር ብሮ አደዱ እንኳን ሌላ ከብልና መጣም እንደመጣ እንደማለት እንደቀደም የወጡትኝ ከዛ ያው እንደቀደም ወጥተው ከዛ ያው ምንም ነገር ወሬ የለም ምን የለም ከዛ የ76 ታምራኩለው መንገድ ጥነቱውላ ተጣባባቂ ነበር ነሚሉ ከዚህ መጥቶት እዛ ሲጠብቁ ቆይተው ሁሉ ተጽኖ አጥቶ ተዛ 16 ቀርተው ያው ያለቀውን ሲያልቅ ሄዶ የሚቆንጥሮ የሚያመጡት አለ መሰለኝ ከዛ ሁን ይመጣል ወስላችኋል ሲባሉ ሲጠባበቁ ቆይተዋል እንደገጣሚ አንድ ሶስቶች እስከዚህ ድረስ ራደን ይፈቀደንም ጣብለው ሲሄዱ እሱ አንዱ ነው አብሮ ሄደ ከዛ በበነገው ያው ያየሩት የእስራኤል አየር ሲሄድ ያገኙትን ቆንጥሮ ዞ መጥቷል ከዛ ቢጠብቁ ቢጠብቁ ያጣሉ ከዛ ወዲያ ፈቀዳቸው እንደቆሩ ከዛ ወዲያ ወሬ
0: አምራኩባ ገብቷል ወይ አምራኩባ ገብቶ ደርሶ ነበር አሁን በዛ አድርጎ ከሱዳን ወደ እስራኤል የመጣ ወይስ እንደገና ወደ ኢትዮጵያ ተመልሶ ነበር
5: እንዴ ተመለሰም ያው እንደዛ እንዳለ ከዚህ የመጣው
2: ወደ እስራኤል ማልመጣን ጠፍቷ አይደለም ይፈልግን አይደለ
0: አው
2: ጠፍቷ ነው የሚፈልግ እስራኤል አልደረሰም
5: አልደረሰም
0: የጠፋው በሱዳን ምድር

0: ነበሩ እሱ ወደ ሻቅል ሲሄዱ እሱ ታዲያ ተጽኖ እንደመጣ ከዚህ ሀገር ኑሮ አሁን ነው የሞተ ነው ፍልማረው ከሱ ጋር እንደነበረ ከሱ ነው ያገኘነው ይሄን እንጂ እኛ የሱዳን ጣጣ ይሄዳል ምንም አላስ ከሱ ነው ይሄን ነገር ያገኘነው
1: ወይዘሮ ብርቄ አሁን እንደርሶ ብዙ ሰዎች አፈላልጉልን ይላሉ በሬዲዮ ይደውላሉ እንደኔ ሐሳብ በሬዲዮ መናገሩ ብቻ በቂ ነው ብያላስብም በመደራጀት አንድ ላይ የተወሰኑ ሰዎች እነዚህን የጠፉ ብዙ ቤተሰቦች አሉ አሁን እንደምንሰማው በየጊዜው ይደውላሉ የኛ ሰዎች ወንድም የጠፍቶ አጎት የጠፍቶ ልጅ የጠፍቶ ይላሉና አንድ ላይ ሰብሰብ የሚያደርግ አካል ካሁን በፊት ሲያፈላልጉ የነበሩ ሰዎች አሉ እነሱን ወይኛ ፈልገን ጠይቃቸዋለን ወይ ሌላ ሰዎች ደግሞ በዚህ ዙሪያ ለማፈላለግ ጥረት ቢያደርጉ አንደኛ የተደራጀ ሁኔታ ይሆናል ስማቸው በዝርዝር ይታወቃል ኢትዮጵያም ቢሆን በሚመለከታቸው ክፍሎች ለመጠየቅ አመች ሊሆን ይችላል በመገናኛ አውታሮችም ለመጠየቅ አመች ይሆናልና የሚያሰባስብ አካል ቢኖር በቀላሉ ማግኘት ይቻላል የሚል ሐሳብ አለን
2: የኔ ሐሳብ ይቅርታ የኔ ሐሳብ ለት ባለም ሰጠይ ባልከው መገናኛ ብዙሃን ሬዲዮ ቴሌቪዥን ማህበራዊ ትሮች መገናኛ አውታር አለ እንበል በዩቲዩብ በፌስቡክ በኩል ብዙ ሰዎች ለብዙ አመታት የተለያዩ እየተጋኑ በዚህ ሚዲያ ይገናኛሉና በዚህ ላይ ማስተዋቂያ ማድረግ ሊደርስ ይችላል
1: አሁን ምን ወያየው መልኩን አልኩኝ የተደራጀ መልኩ ሲሆን ሰዎችን በዝርዝር መግለጽ ይቻላል የሚያንቀሳቀስ አካል ይኖራል አሁን ሰዎች በየግላቸው ባደረጉበት ልፋቱ በጣም ይበዛል ነው እኔ አባባል
0: አሁን እኮ ሰሞኑን እኔ ስሰማ ከሱ በረዶ የሚናገሩ ሰዎች ይህን ነገር ሲናገሩ በብዛት ስሰማ ትቸው ነበር ያው የተናገርኩት ያሽሻየው ታስታውስ ቀደም ነው ይህን ነገር የተናገርኩት ከዛም ኢትዮጵያ በረዶ መሰላልሰናል አሁንም በግል ለሚያዳወቅነ ለሚሉ ሰዎች ተናግረናል እንዲያውም ስሙ ቀይሯል እንደዚህ ነው ምልክት ስናምን እኛም ሞተ ብለን ተስፋ ቆርጠናል እናታችን መስፋን ይማረው እንዳለቀሰች ያለች እኛ ግን ያው ተስፋ ለመቁረጥ አጣጥፈን እንዳንቀመጥ አንዳንድ ነገሮች እናያለን በአርባ ዓመታቸው ይመጣሉ በአምሳ ዓመታቸው ይመጣል እንደዛ ከሆነ ሁሌ እግዚአብሔር ሊረዳን ይችላል ሁሌ ይኖር ይሆናል በማለት ነው እኛም ተስፋ አልቆረጥነው አሁን
2: ሁን በህይወት ያለ ይገናኛል በእውነት
0: እና አሁን እንደምትለው ወንድም ሰጠኝ አሁን ባለፈው ተናገረችው ሰጠኝ የተናገሩት ሳምንት በላይ ነው ይህ ነገር ሲቀሳቀስ እስኪን የማንዱ አብሬ ከዛም ስልኩን ቢሆን አሁን ያች ባለፈው የተናገረችው ስልክ ቁጥርም ታገኘው ከእነሱ ጋር እንደዚህ ለመገናኘት አሁን እንደምትለው በአንድ ላይ ለማለት በጣም ጥሩ ነው እናደርጋለን ስልክ ቁጥሩን እኔም ታገኘሁትኝ ማነጋገር ፈልጋለሁ
1: ጥሩ የማንን ነው የሚፈልጉን እንልክሎታለን
0: አው ባለፈው ጊዜ አሁን ረሳሁት እንጂ ያው ይሄን ነገር
1: እንልካለታ ገብቶናል እሺ
0: አው
1: እንልካለታ እሺ
0: እሺ እና እንደዚህ ደግሞ እንደኛ መቸም አሁን
1: ያለ ጊዜ የለንም እናመሰግናለን
0: እሺ አመሰግናለሁ
1: ወደ ቀጣይ አድማጭ እናልፋለን አለው
3: ሄሎ
1: ጤና ይስጥልን
3: እንደምን ዋላችሁ
1: ተመላኩ አይደል
3: መላኩ ሰላሙን ከራሁበት ነኝ
1: እሺ ተመላኩ አሳብክና ካፍለን
3: አሁን ዛሬ የምናገረው በነገ ሰኞ በስምንት ቀን 6ኛው 2026 ዓመተ ምህረት የሊቀ ካህናችን ቄስ ብርቁ ተገኘ የርሆበት ከተማ ከንቲባ ማታንዲን ያዘጋጀዋል። እነ ቄስ በጣም የታወቁ ከልጅነታቸው ጀምሮ ከቸፈር ይሁዶች በ1957 ጀምሮ ዲሜልስካቸውን ያገለገሉ ታላቅ አዛውንት ቄስ ናቸውና አሁን በአጭሩን ማስተላልፈው ነገ ሰኞ ከምሽቱ 6 ሰዓት የእሳቸውን ክብር ያገለገሉትን ዲሜልካቸው ያገለገሉትን የእውቅና እንግዲህ እውቅና ማለት ሳይሆን እንደው እስታቸው በህይወታቸው ከልጅነታቸው አንስቶ ያገለገሉትን ህብረተሰቡ መጥፎ በእውነቱ ደስ እንዲላቸው ቤተሰቡ ማያውቅም እንግዲህ በኢራው በኩል ነው ሁሉ ነገር የተዘጋጀው ቤተሰቡ ያው ልጆቹ ያውቃሉ ሁሉ ነገር እስታቸው ግን አያውቁም ይህ ነገር እንግዲህ የደስታ ነገር ነውና ነገ ማታ ነገ ሰኞ በ8 ቀን 6ኛው 2026 ዓመተ ምህረት በርሆበት ከተማ በተዘጋጀው ደሪያው በመዘጋጀው ቤቱ የተዘጋጀው ከምሽቱ 6 ሰዓት አጠቃላይ ህዝቡ የእስራኤል ሀገር ህዝብ አባቶችም እናቶችም ታላቆች ትንሾች መጥተው ለንቄስ ክብራቸውን ቢያገኙ በጣም መልካም ነው
2: ጥሩ መላኩ

0: ሰለሞን፣ አሁን በረሆቦት ከተማ በርግጥ አንተ አክቲቪስት ካሁን ቀደም የከንቲባ አማካሪ ሆነ ለብዙ ጊዜ አገልግለሃል። አሁን ላይ ሆኖ ቢሆን በተለያዩ እንቅስቃሴ
1: የከተማ ከንቲባ አማካሪ ነኝ።
0: አሁን በጣም ክሩም ጥሩ እንግዳ ይውል ጥሩ። አሁን ባለፉት ቅርብ ቀናት ካስማማው አዲሱ ሰላም ጋር በዚህ ጉዳይ ላይ ቃለ ምልልስ አድርገን ነበረ። እሳቸውን ታሪክ በጣም ትልቅ በጎ አድራጎት የሰሩ ሲሆናቸው እሱም ገልጿል። አሁን የማጠናከሪያ ተጨማሪ በነገምሸት ትልቅ ምሲባል በለው የእሳቸው ለሊቀ ካህን የክብር የውቅና የክብር ስነ ስርዓት ይፈጸማል ብለሃል። እንግዲህ ተጨማሪ ስለሆነ ምንም አይደል አይደል?
1: ምንም አይደለም። እኔ ለማጠናከር ነው እዚህ ረቦት። እኛ የረቦት ከተማ እንደምታውቀው አዘጋጆች እኛ ነን እና እኔ ትልቅ ሰው ናቸው። እንደገና ደግሞ ጊዜ ይወስዳል እንጂ የእሳቸው ታሪክ በጣም ብዙ ነው። ያቸፈር ይሁዶች በዛን ጊዜ ቄስ መንኮንን ትኩ የተባሉ በየሀገሩ ሲሰጥ ትምህርት ቤት ሲከፈት ሁሉ ነገር ሲሆን ለምን ከኛ ለአቸፈር ይሁዶች ለምን ያቀረን እኛ ምን አድርገን ነው ከህብረተሰቡ ከወገናችን ምንጠል ብለው ምንድን ነው ብለው እሳቸው ውዛባ በየአመቱ በስግድ በዓል ይሄዳሉ። ከዛም እሳቸው ሄደው እኒ ቄስ መኮንን ትኩ የተባሉት ለአባ ዮና ተናገሩና ከዛ በኋላ አባ ዮናም ትልቁን ቄስ ብርሃንን ልከው ወደ አቸፈር። ከዛ በኋላ እንግዲህ ባጭር በመዋጋው ከዛ ግና እሳቸው ቅስናቸውን ከተው በኋላ ምንድን ነው ያሉት? እኔ ያው ትቻለሁና ከዛሬ ጀምሮ ቄስ ብርቁ ተገኘ ቅስና መቀበል አለበት ብለው በልጅነታቸው ቄስ ብርቁ ተገኘ ይህን ቅስና የተቀበሉት። ከዛም ከተቀበሉ ጊዜ ጀምረው ቄስ ብርቁ በሀገራቸው ሲያገለግል እስከ ደርግ ጊዜ በሀገራቸው ቁንዝላ ሲያገለግሉ ነበረ። ደርግ ከመጣ በኋላም ሁሉ ያውቃል ወደ ጎንደር አካባቢ መጥተው ጠዳ፣ ሀዛ ማንቦበር፣ የመጨረሻ ደግሞ እንትኑን ኦሪቱን የአንቦበርን ኦሪት አዲስ አበባ ይዘው የገቡ። ከዛም ደግሞ እዚህ ነጸሬት ተቀምጠው ከዛ ነጸሬት ከተቀመጡ በኋላ ከዚህ ረቦት ነው እንግዲህ ከ26-27 ዓመት በላይ ማለት ነው እኔ የማውቃቸው አብሬ ልጃቸውን የሚጸሎቱትን የሚያደርጉትን ነገር አውቃለሁ። ከቤቴ ፊት ለፊት ናቸው። ጠዋት በአራት ሰዓት ተነስተው ይጸልታሉ። መልካም ድምፅ አላቸው። ሃይማኖተኛ፣ ጠንካራ። እዚህ ደግሞ በጣም በጣም ደስ የሚለው እሳቸው ብዙ ሊቀ ካህናቶች ብዙ ጸሎት እያሉ የመጸለት ያጡ የሞቱ አባቶቻችን አሉ። እሳቸው ግና በትልቅ ደረጃ ጸሎት ቤት አሰርተው ደስ ብሏቸው እሳቸውም ብዙ በርካታ እንግዲህ ገንዘቡን ባልጠቅስ ብዙ ሺህ አውጥተው ህዝቡ አውጥቶ በእሳቸው ጥረት እኛም በእኛም አብረን በመደገፍ ይኸው ትልቅ ጸሎት ቤት በእስራኤል ሀገር አንደኛ የሚባለው ጸሎት ቤት ይሄ በእሳቸው በህይወት እያሉ የተሰራ ጸሎት ቤት አለ። አንተም ከመርቃኑ ነበርክ አቶ ይሻያው። አሁን ደግሞ ይሄ እሳቸው እድሜ ልካቸውን ያገለገሉት ቁጭ ብለው ህዝቡ መናገር አለበት ስለዛቸው ታሪክ በአይናቸው ማየት አለበት ተብሎ ይሄ ጥሩ ተግባር ጥሩ ነገር የተደረገው ነገር በጣም ጥሩ ነው። ይህም ቦታ የለም በአሁኑ ሰዓት ታውቃለህ አቶ ይሻያው። ይሄ ከተማው ከንቲባ ይህ ነገር በሚነገርበት ጊዜ በጣም ደስ አለው። ዋናው ምንድነው? ቦታ ነው። ዋናው ምንድነው? መፍቀድ ነው። ስለዚህ አጠቃላይ የእስራኤል ሀገር በሙሉ ጥሪ የምናደርገው መጥተው ይህን የሊቀ ካህናት ባለፈው ሊቀ ካህናት የነበሩት
2: አቶ መላኩ ካለን ጊዜ አንጻር አሁን ስንት ሰዓት ነው ዝግጅቱ? ምን ይጠበቃል?
1: ነገ ሰኞ
2: የት ቦታ ነው?
1: ነገ ሰኞ ከምሸቱ 6 ሰዓት በማትናስ ቅራት ሞሼ አዳራሽ፣ አዲስ አዳራሽ አለ። ቀደም ብዬ ስገባም ተናግሬያለሁ። ነገ ሰኞ ከምሸቱ 6 ሰዓት ጀምሮ መጥቶ ህዝቡ በሜት ክብራቸውን እንዲያከብራቸው ይህ ሰው እየላለው
0: ለሁሉም ነው ጥሪ።
1: ከተማው ከንቲባ አማካኝነት ነው ይህን ያዘጋጀው።
2: የጎዳናው ስም
1: ከንቲባ ነው እና ሌሎች ደግሞ ቤተሰቡ ደግሞ ያዘጋጀው ራሳቸው እንግዲህ አለ። ግን አፍታኑ
0: ሮሆቭ በዌዝ የሚመጣ ከሮሆቮት ወጣ ያለ እንደው ነገርን ሮሆቮት ሰጠኝ ጠይቅ ጥሩ ጥያቄ ያሳሰበው
2: እንግዲህ ካለን መረጃ
0: ማን ነው የሚባል ማጥናሱ ያለ
1: እንግዲህ ሮሆቮት ሊያቋል ቀላት መሸ
2: ሮሆቭ ካልማን ጋብሪኤሎቭ
1: ጥሩ ጥያቄ ነው። ሮሆቭ ካልማን ገብርኤሎቭ ስሪም ቅላት መሸ ሮሆቭ ካልማን ገብርኤሎቭ ስሪም ቅላት መሸ ሮሆቭት ካለ ሁሉ ይሄ ወዚህ አመጣችኋል እና እናንተ እንድትገኙ ጥሪ እናደርግላችኋለን። ማንኛውም ሰው መጥቶ በእውነቱ ይህን የእሳቸውን እንደው ክብር ቢያይ በጣም መልካም ነው ብዬ ነው ጥሪ ማቀርበው።
0: እናመሰግናለን። ሰለሞን መላኩ ሰለሞን
2: መልካም ቀን
0: መልካም ምስባ ይሁን።
1: ከአራት መቶ ዓመት ያኖራቸው በእውነቱ።
2: ለሌሎችም እንደዚህ ይለመድ ጥሩ ጥሩ ጅማሮ ነው። ለሌሎችም እንደዚህ ቢሆን ቢቀጥል ጥሩ ነው እንላለን።
1: ውድሉ ይደረሳቸው።
2: እናመሰግናለን። አንቶ መላኩ ሰለሞን መልካም ቀን።
1: እሺ መልካም ቀን።
0: ኦኬ ሸዋቶፍ
1: ዜማ አመሰግናለሁ።
0: ሰጤ ዘመነ እንግዲህ ልክ ሁለት ሰዓት ላይ ፕሮግራማችን ይጠናቀቃል እና ለዚህ የስራ ባልደረቦች እንግዲህ ወርቅነሸቴ እንዲሁም ሰጤ ዘመንና እኔ ሻየው ደጉ ለአሰናክ
2: ቴክኒክ ባለሙያችን
0: ቀደም ሲል ማን ነው ቤታር ሽሞኒ
2: አብያታር ሽሞኒ
0: ነው። ጥሩ
2: አመሰግናለን። ምሽት ሰባት ሰዓት ላይ እንደገና እንገናኛለን። መልካም ቀን።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።

0: የተከበራችሁ አድማጮች ጤና ይስጥልን እንደምን አመሻችሁ እለቱን ደብረያን ዘመን አቆጣጠር አዮሚዮ ምርሾን ካፍ ቤት በሲቫን ታፕሽን ፔባብ እንደ አውሮፓ ዘመን አቆጣጠር ጁን 7 ቀን 2016 እንደ ኢትዮጵያ ዘመን አቆጣጠር እሁድ ግንቦት 30 ቀን 2018 የቴክኒክ ባለሙያችን ዮሲ ታኑሪ ነው። የስቱዲዮ ተረኛ አስተናጋጆች ሰጠኝ ዘመንና ኢሻያው ደቁነን ያለን ዝግጅት የሰዓቱን ዜና ወቅታዊ ዘገባም ቃለ ምልልስ ማህበረሰብን የሚመለከትን ቃለ ምልልስ ማለን ቆይታችሁ እኛ ጋር ይሁን። አሁን የሰዓቱን ዜና አዘጋጁ ሰጠኝ ዘመነ።
1: አመሰግናለሁ ኢሻያው። አርስተ ዜና ጠቅላይ ሚኒስትር ቢንያሚን ኔታንያሁ እስራኤል ሽብርተኞችን በሁሉም ግንባሮች እየተዋጋች መሆኑን ገለጹ። እስራኤል መከላከያ ሰራዊት በሊባኖስ ዋና ከተማ ቤይሩት ዛሬ ጥቃት ፈጸመ። ባለፈው ሳምንት መጨረሻ ቀናት የሁት መስዋዕትነት የከፈሉት ሁለት ወታደሮች የቀብር ስነ ስርዓት ዛሬ ተፈጸመ። አሜሪካና ኢራን እያካሄዱ ባለው ድርድር ለመፈራረም የተወሰኑ ጥቃቅን ነገሮች የቀሯቸው መሆኑን ፕሬዝዳንት ትራምፕ ተናገሩ የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ እስራኤል ሽብርተኞችን በሁሉም ግንባሮች እየተዋጋች መሆኑን ገለጹ። ጠቅላይ ሚኒስትሩ በዛሬው የመንግስት ስብሰባ ወቅት ባሰሙት ንግግር እስራኤል ሽብርተኝነትን በሁሉም ግንባሮች እየተዋጋች ነው፣ የመከላከያ ሰራዊቱና የጠቅላላ ደህንነት ጥበቃው ሻባክ በትብብር በመቶዎች የሚቆጠሩ የሽብር ጥቃቶችን በየአመቱ ያከሽፋሉ፣ ይሁን እንጂ ሁሉን ማክሸፍ አልቻሉም። ዛሬ ጠዋት አንድ ጨካኝ አሸባሪ ወደ ኮሃቢያ ኢር አካባቢ በመሄድ የሽብር ጥቃቱን ፈጸመ። እርምጃ እስኪወሰድበት ድረስ አንድ እስራኤላዊን ገድሎ ሌሎችን አቁስሏል። ከሁሉ አስቀድሜ በአሸባሪው ላይ በፍጥነት እርምጃ የወሰዱትንና አሸባሪውን ያገዘውን በቁጥጥር ስር ያዋሉትን የፖሊስና ሌሎች የጸጥታ ጥበቃ አካላት አደንቃለሁ ብለዋል ጠቅላይ ሚኒስትር ቢንያሚን ኔታንያሁ። ይህ በእንዲህ እንዳለ ዛሬ ጠዋት የሽብር ጥቃት ያደረሰው አሸባሪ ኦማር ያሲን የሚባል ኔታቤ ከተማ ኗሪ ነበር። ከአሁን በፊት በአደንዛዥ እጽና የጦር መሳሪያ ጉዳይ የፖሊስ ክስ ነበረበት ተብሏል። ዛሬ ጠዋት በኮሃቪያ ኢራቅ አካባቢ በተለያዩ ቦታዎች በጥይት ተኩስ በተፈጸመ ሽብር ጥቃት አንድ እስራኤላዊ ተገድሏል። የሽብር ሰለባ የሆነው እስራኤላዊ ስምም በይፋ ሆኗል። በተጠባባቂው ጦር የሚያገለግለው መጋቢ የ50 አለቃ ሃይም ክሎሚቲ መሆኑ ይፋ ሆኗል። የ55 ዓመቱ ተጠባባቂ ወታደር ጾርናታን የሚባለው ሰፈር ኗሪና 8881 በተባለው ብርጌድ የሚያገለግል ነበር ተብሏል። በሽብር ጥቃቱ ሌሎች 5 ሰዎችም መቁሰላቸው ይታወሳል። ከቁስለኞች መካከል 2 በከባድ ሁኔታ የተጎዱ ናቸው ተብሏል። ሌሎች ደግሞ በመካከለኛ ሁኔታ መቁሰላቸው ተገልጿል። ይበንዲ እንዳለ የታይቤ ከተማ ከንቲባ ያህያ ሀጂ ያህያ ዛሬ በኮሃቢያ ኢራቅ አካባቢ የደረሰውን የሽብር ጥቃት አውግዘዋል። የሽብር ጥቃት ያደረሰው ግለሰብ የታይቤ ከተማ ኗሪዎችንም ሆነ የእስራኤልን አረብ ማህበረሰብ በሙሉ አይወክልም። የሽብር ድርጊቱን የፈጸመው በራሱ ተነሳሽነት ነው። እኛ የምንፈልገው ተቻችሎ መኖር ነው። ይህን የሽብር ጥቃት በመጠቀምም በአረብ ማህበረሰብ ላይ መጥፎ ነገሮች መሰንዘር የሌለባቸው መሆኑን የታይቤ ከተማ ከንቲባ ጨምረው ጥሪ አቅርበዋል። ባለፈው ሳምንት መጨረሻ ቀናት የህይወት መስዋዕትነት የከፈሉት ሁለት ወታደሮች የቀብር ስነስርዓት ዛሬ ተፈጸመ። በረሆቮት ከተማ በሚገኘው ወታደራዊ መካነ መቃብር የአምሳ አለቃ ውሃድ አሪ የቀብር ስነስርዓት ዛሬ 3 ሰዓት አካባቢ ተፈጽሟል። ወታደር ውሃድ ህይወቱ ያለፈው በደቡብ ሊባኖስ ዘመቻ ላይ በነበረበት ወቅት የጓደኛው ጥይት ተባርቆበት ነው። የውሃድ አባት ዳቪድ ከካን ረሽት ቤት ጋር ዛሬ በነበረው ቃለ ምልልስ እንደገለጹት ጦሩ ከነበረው ክስተት ትምህርት መውሰድ አለበት፣ ይሁን እንጂ ጥይት የተባረቀበትን ወታደር መመርመር አያስፈልግም ብለዋል። ይህ በእንዲህ እንዳለ በደቡብ ሊባኖስ በከባድ ሁኔታ ቆስሎ በሳምንቱ መጨረሻ ቀናት ህይወቱ ያለፈው ወታደር ሻምበል ሻር ገመላ የቀብር ስነስርዓት በራማታ ጎላን ኬሸት በተባለው ሰፈር ዛሬ 5 ሰዓት አካባቢ ተፈጽሟል። የሻሃር ቤተሰቦች የወታደር እጃቸውን የሰውነት ክፍል ቅያሬ ለሚያስፈልጋቸው ዜጎች እንዲሆን ለግሰዋል። እስራኤልና ሊባኖስ ከተኩስ አቁም ስምምነት ቢደርሱም ሂዝበላ በወታደሮች ላይ ጉዳት ማድረሱና ወደ እስራኤል ክልል መተኮሱን እንደቀጠለ ነው። እስራኤል መከላከያ ሰራዊት በሊባኖስ ዋና ከተማ ቤሩት በሚገኘው ዳህየ ሰፈር ዛሬ ጥቃት ፈጸመ። ጠቅላይ ሚኒስትር ቢንያሚን ናታንያሁና የመከላከያ ሚኒስትር እስራኤል ካዛሬ ባወጡት የጋራ መግለጫ እስራኤል አየር ኃይል በቤሩት ዳህየ ሰፈር የሽብርተኞች ማዘዣ ላይ ጥቃት የፈጸመው የሂዝቦላ ድርጅት ወደ እስራኤል ክልል ለሚተኩሳቸው ተኩሶች አጸፋ መልስ ነው ብሏል። እስራኤል በቤሩት ጥቃት የፈጸመችው ከሊባኖስ ጋር የተኩስ አቁም ስምምነት ከተፈጸመ ከብዙ ጊዜያት በኋላ ነው ተብሏል። እስራኤል በቤሩት ጥቃት መፈጸሟን ኢራን አውግዛለች፣ በእስራኤል ላይ የዛተች ትገኛለች። እንደሚታወቀው ሂዝቦላ ከእስራኤል ጋር ጦርነት የገጠመው ለኢራን እገዛ በሚል ሲሆን ሂዝቦላ የጦር መሳሪያም ሆነ ገንዘብ ድጋፍ የሚያገኘው ከኢራን ነው። የእስራኤል ጦር ጠቅላይ ኢታማጆር ሹም ሌፍተናንት ጀነራል ኢያል ዛሚር በዛ ሰርጥ አካባቢ ዛሬ ጉብኝት አካሄዱ። ኢታማጆር ሹሙ በአካባቢው ስላለው ወቅታዊ ሁኔታ ከጦሩ መኮንኖች ጋር መክረዋል። በቦታው ባሰሙት ንግግር ሐማስ እንዲዳከምና የጦር መሳሪያ ትጥቁን እስኪፈታ ድረስ መከላከያ ሰራዊቱ እርምጃውን አጠናክሮ ይቀጥላል፣ ጦሩ በሁሉም ግንባሮች በከፍተኛ ሁኔታ እንቅስቃሴ እያደረገ ነው፣ የሂዝቦላን ድርጅት ለመጉዳት የሚያስችል እቅድን ፈቅጃለሁ፣ አሸባሪዎች በዮርዳንና ሰማሪያ ቀበሌዎችም ለመደራጀት የሚያደርጉትን ጥረት ማክሸፋችን እንቀጥላለን፣ ከዚህ እንደጨረስኩም ስለ ኢራን ወቅታዊ ሁኔታ መመካከሬን እቀጥላለሁ ብሏል የጦር ኃይሎች ኢታማጆር ሹሙ። ይበንዲ እንዳለ የሽብርተኛ ድርጅቶች በዮርዳንና ሰማሪያ እንቅስቃሴያቸውን ለማስፋፋትና ለእስራኤል ሌላ የጦር ግንባር ለመፍጠር ሙከራ እያደረጉ መሆኑን አንድ የደህንነት ጥበቃ ባለስልጣን ገልጸዋል። ቃል አቀባያችን ካርሜላ ምናሸ ካደረሰችን ዘገባ መረዳት እንደቻል ነው ባለፉት ሳምንታት በዮርዳንና ሰማሪያ ቀበሌዎችና ኢየሩሳሌም አካባቢ የተወሰኑ ሽብር ጥቃቶች ሊፈጸሙ ታቅደው ከሽፈዋል ተብሏል። አሜሪካና ኢራን እያካሄዱ ባለው ድርድር ለመፈራረም የተወሰኑ ጥቃቅን ነገሮች የቀሯቸው መሆኑን ፕሬዝዳንት ዶናልድ ትራምፕ አስታወቁ። ፕሬዝዳንት ትራምፕ ከኤንቢሲ ቴሌቪዥን ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ እንደገለጹት አሜሪካና ኢራን ለመፈራረም ተቃርበዋል፣ የቀሩት ትንሽ ነገሮች ናቸው። ኢራናውያን የኒውክሌር ጦር መሳሪያ ባለቤት እንደማይሆኑ ተረድተዋል። ይሁን እንጂ ኒውክሌር እንዳይኖራቸው መንገዶች መዘጋት አለበት። ኢራናውያን የኒውክሌር ጦር መሳሪያ አንሰራም ሲሉ ከኔ ውጭ ሁሉም ደስተኞች ነበሩ። ኢራናውያን የኒውክሌር ጦር መሳሪያ መስራትን ትተው ከሌሎች ቢገዙ ምን ሊፈጠር ይችላል ብዬ ጠየቅኩ። እኔን ማሳሰብ የምፈልገው ለኢራናውያን የጦር መሳሪያውን መስራት ብቻ ሳይሆን መግዛትም ክልክል ነው። ኢራናውያን ይህ እንዲጨምር አይፈልጉም ነበር፣ በመጨረሻ ግን ተስማምተዋል ብለዋል ፕሬዝዳንት ትራምፕ። ፕሬዝዳንት ትራምፕ በየጊዜው በሚሰጧቸው መግለጫዎች ከኢራን ጋር ለመፈራረም ተቃርበናል ቢሉም ድርድሩ ብዙ ጊዜ ወስዷል። እሳቸው እንደሚሉትም ኢራናውያን በአጭር ጊዜ ለአሜሪካ ጥያቄ ምላሽ እየሰጡ አይደለም። በዚህ ምክንያትም መካከለኛው ምስራቅ አሁንም በጦርነት ስጋት ውስጥ እንዳለ ነው። የገንዘብ ምንዛሬ የዶላር ምንዛሬ እየቀነሰ መሄዱን ምክንያት በማድረግ እስራኤል ብሔራዊ ባንክ 800 ሚሊዮን ዶላር መግዛቱን አስታወቀ። እስራኤል ብሔራዊ ባንክ በሚሊዮን የሚቆጠር ዶላር የገዛው በንግዱ ዘርፍ ያለውን እንቅስቃሴ ለመጠበቅ ሲል ነው ተብሏል። ይህ በእንዲህ እንዳለ በዛሬው ዕለት አንድ የአሜሪካን ዶላር በ2 ሸቀል ከ91 ሳንቲም ሲመነዘር አንድ ዩሮ በ3 ሸቀል ከ38 አጉሮ ተለውጧል። በመጨረሻም የአየር ንብረት ትንበያ በነገው ዕለት ሙቀቱ ይጨምራል ብለዋል የአየር ንብረት ትንበያ ባለሙያዎች። የነገው ሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 28፣ በቴላቪቭና አካባቢዋ 27፣ በሃይፋና አካባቢዋ 26፣ በኤርሸባና አካባቢዋ 32፣ በኢላትና አካባቢዋ 38 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። ይሻያው ለሰዓቱ ያለን ዜና ይህን ይመስላል።
0: ጸጥ ዘመነ ለዜናው እናመሰግናለን። ሲቀጥል የቴክኒክ ባለሙያችን ኤላይ ቤንሻባት ነው። እንግዲህ በቀጣይ ወደ ወቅታዊ ዘገባ ለማረፍ አንድ ሙዚቃ ነው።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ወጣይ ዘገባ የምናቀርብበት ጊዜ ነው። ሻያው እንግዲህ ዛሬ ቀላል ቀን አይደለም፣ ከባድ ነው። በተለይ ደግሞ ሳምንቱን በጥሩ ሁኔታ እንጀምራለን ስንል የሽብር ጥቃት ተፈጽሞ በተጠባባቂው ወታደር የሚያገለግለው መጋቢ የአምሳ አለቃ ሀይም ክሎሚቲ የህይወት መስዋዕትነት የከፈለበትን ሁኔታ ሰምተናል። እንደዚህ አይነት ነገሮች በጣም ልብ ሰባሪ ናቸው እና እንዴት ነው ጠቅለል ያለ ሁኔታ ያለው?
1: የሽብር ጥቃት ያው በጣም ያሳዝናል። በመሀል ሀገር በመካከለኛው ክፍለ ሀገር መሆኑ ደግሞ ልዩ ያደርገዋል። ይልት እንግዲህ ማለዳ በአስር ሰዓት ተኩል አካባቢ ነው የሽብር ጥቃት የተፈጸመው። ያው በኮሃብ ያይር በተባለው ቦታ በሻሮን ቀበሌ አካባቢ ነበረ። በአንድ ቦታ አይደለም፣ በተለየ ሁኔታ አሸባሪዎች በሶስት የተለያዩ ቦታዎች ላይ ነው የሽብር ጥቃት የተፈጸመውና በዜናውም እንደተመለከትከው የአንድ ምሉይም ተጠባባቂ ወታደር ተገደለ፣ ነፍስ ይማር። ሲቀጥል ወደ ስድስት ሰዎች ሰላማዊ ዜጎች በከባድና በመካከለኛ ሁኔታ ቆስለው ለሕክምና የሆስፒታሎች ተወስደው ሕክምና እየተደረገላቸው ነው የሚገኘውና ይህን ሁኔታ በእውነት በጦርነቱ ከጀመረ ሰጠኝ ከጥቅምት 7 2023 ዓመተ ምህረት ጀምሮ እስካሁን ጦርነቱ 3 ዓመት እያስቆጠረ ነው። ይህ መሆኑ የሆነው አልፎ አልፎ አሸባሪዎቹ በዚህ በተለያዩ ቦታዎች አልፎ አልፎ በእስራኤላውያን ሰላማዊ ዜጎች ላይ የሽብር ጥቃት ይፈጽማሉ፣ ይገላሉ። ወደ አሁኑ ደግሞ በተወሰነ ጊዜ ትንሽ የመረጋጋት ሁኔታ እንደነበረ የሽብር ጥቃቱ ነው በመሀል ሀገር ሲባል ነበረ። ግን አሁን እንዴት ነው ይህ የፈጸመው የሽብር ጥቃት? ደግሞ እንደተመለከትከው እስራኤላዊ አረብ የእስራኤል ዜጋ የሆነ ታይቤ የተባለው ሰፈር ነዋሪ ነው። ለምን እንደዚህ አይነት ድርጊት መፈጸሙ ለምንድን ነው? በሚሰሩት ሁሉም ነገር ያላቸው ከእስራኤል ህዝብ ከእስራኤል ጋር ነው እና ይህን በተመለከተ ምንድን ነው የአስተዳደር የከተማው ከንቲባ ምንድን ነው ያለው?
0: ከንቲባው እንዳሉት እንግዲህ አሸባሪው የስነ ልቦና ችግርም እንደነበረበት ነው። ነገር ግን ደግሞ ቅድም ከወጡ ዘገባዎች እንደተመለከት ነው ደግሞ አሸባሪው ያው በሽብር ጥቃት እንግዲህ ህይወቱ አልፏል፣ ተደምስሷል ነው የተባለ። እሱ እንግዲህ ድርጊቱን ፈጸመ የተባለው በጦር መሳሪያና ደንዛዥ እጽ ዙሪያም ክስ እንደነበረበት ነው። እንግዲህ የፖሊስ ሰራዊት ነው ለምንድን ነው የተፈጸመ፣ እንዴት ነው የተፈጸመ፣ የነበረው ሁኔታ በምን ምክንያት ነው፣ ምናልባት ደግሞ አሸባሪው ማስታወሻም ጥሎ ሂዶ ከሆነ የሚሉትን ነገሮች የሚመረምረው ፖሊስ ነው። ስለዚህ እስካሁን እየወጡ ያሉ በሽብር ጥቃቱ ዙሪያ ነው እንጂ ምርመራውን ጎን በጎን ያደርጋሉ። ግን ዋና ምክንያቱ እስካሁን አልተገለጸም። የታይቤ ከተማ ከንቲባ ግን የስነ ልቦና ችግር ነበረበት ብለዋል። በምን ምክንያት መቼም አንድ ሰው እንደው ስነ ልቦና ችግር ስላለበት ብቻ እንደው ተነስቶ የሽብር ጥቃቱ እንደዚህ አይነት ያደርሳል ለማለት አስቸጋሪ ነው በአንዳንድ በኩል። እንግዲህ ከንቲባው እንዳሉት ደግሞ ይህን ጉዳይ መላው የእስራኤል አረቦች እንደፈጸሙት ተደርጎ መታየት የለበትም፣ እሱ በራሱ ተነሳሽነት ነው ያሉበት ሁኔታ ምናልባት ብዙ መልእክት ያለው ይመስለኛል። ሌላው እንግዲህ በእስራኤል ውስጥም ያለውን እስራኤል ውጭም ያለውን የአረብ ማህበረሰብ ማንኛውንም አንዳንድ ጊዜ እንግዲህ እንዲህ አይነት ችግሮችን ለማስቀረት እስራኤል መንግስትም ቢሆን ውስጥ ለውስጥ እርምጃዎችን መውሰድ የሚያስፈልግበት፣ ስለላውን የበለጠ ሰፋ የሚያደርግበት፣ እንዲሁም ደግሞ በስራም እንዲሰማሩ ችግሮች እንዳይስፋፉ በየሰፈሮች መሆንም አለበትና አሳሳቢን እስራኤል አረቦች አብረው እየኖሩ አንድ ቦታ እያኖሩ ብድግ ብለው ምክንያቱ ምንም ይሁን ምንም የሽብር ጥቃት መፈጸም የለባቸውም። የዛው ሀገር የዚህ ሀገር ነዋሪዎች ናቸው እና ሊታሰብበት ይገባል ነው ምለው። ያለውን ሁኔታ ደግሞ ፖሊስ ያጣራ ነገም ከነገ ወዲያ እናቀርባል። እንሻየ ወደ ቀጣዩ እርሰ ጉዳይ እንለፍና ዛሬ ከቀትር በኋላ እስራኤል መከላከያ ሰራዊት በሊባኖስ ዋና ከተማ ቤሩት በሚገኘው ዳህ የተባለ በሚጠራው ሰፈር ጥቃት ፈጽሟል። ያለው ሁኔታ እንዴት ነው?
1: በእውነትም በዚህ በሰሜን በክፍል በእስራኤልና በሊባኖስ መካከል በዋናነት በመከላከያ ሰራዊታችንና የሂዝቦላ ሽብር ፈጣሪ ድርጅት መካከል የተኩስ ልውውጡ ተፋፍሞ እንደቀጠለ ነው ያለው። ቀናትን ረጅም ጊዜ የወሰደ ነው በዚህ በሰሜኑ ክፍል እየተካሄደ ያለው ጦርነት። አሰልች አድካሚ መቼ እንደሚፈጸም መቼ ምንም ከዚህ ጎን ለጎን የፖለቲካ መራሮች የሁለቱ ጎረቤት ሀገሮች የእስራኤልና የሊባኖስ ዲፕሎማቶች ዋሽንግተን ላይ ሆነው በትራምፕ አስተዳደር አሸማጋይነት ይህ በተኩስ አቁም ስምምነት ላይ ፈረሙ የሚል ዜና ከሰማን ጥቂት ቀናት አለፉና፣ አሁን ግን በተፋፋመ ሁኔታ ይህንን የተኩስ አቁም ስምምነትን በመቃወም እስራኤልን እያጠቃ ያለው ሂዝቦላ ሽብር ፈጣሪ ድርጅት ነውና፣ እንዲያውም በእስራኤል በመከላከያ ሰራዊቷ የአየር ኃይሏ ክፍለ ጦር በቤሩት ዋና ከተማ ላይ በቤሩት ላይ የማጥቃት እርምጃ እንዳይወስድ እንዲታቀብ ተብሎ ነበረ። ግን እንዴት ብሎ እንደዚህ አሸባሪው በዚህ በዋና ከተማዋ በቤሩት በደቡባዊ ሰፈር በደሃዬ በተባለው ሰፈር የነሱ ሂዝቦላ የሚንቀሳቀሱበት የነሱ ሰፈር ነው። እዛ ሆነው ደግሞ ወደ እስራኤል እየተኮሱ ናቸው። ወደ ሰሜናዊ እስራኤል፣ ወደ በደቡብ ሊባኖስም ያው የደህንነት መቆጣጠሪያ ቦታዎችን ገብቷል። ሊባኖስ ውስጥ ገብቷል። የእስራኤል መከላከያ ሰራዊት ወደዛም እየወነጨፈ በመሆኑ ዛሬ ከቀትር በኋላ አካባቢ የማጥቃት እርምጃ ወስደዋል። በዚህ ጥቃት እስካሁን ወደ አሁን የሚደርሰን ዜና ቢያንስ 2 ሰዎች ተገለዋል። የተወሰኑ ሰዎች ደግሞ በዚህ በደሃዬ በቤሩት ከተማ የተወሰኑ ሰዎች እንደቆሰሉ ነው የሚናገረውና በዚህ ዙሪያ አሁን ዙሮ ዙሮ ሰጠኝ ይሄ ሂዝቦላ ሽብር ፈጣሪ ድርጅት ለኢራን ታጋይ የፊት ቀንደም በግንባር ቀደም ሆኖ እስራኤልን እያጠቃ ያለው ሽብር ፈጣሪ ድርጅት ሂዝቦላ ስለሆነ አሁን ይህን በተመለከተ በአሜሪካና በኢራን መካከል የተኩስ አቁም ድርድር እየተካሄደ እንደሆነ ነው። አሁን ሂዝቦላ ይጠቃለል ወይስ እንዴት ነው? የሊባኖስ ጥያቄ ከኢራን የተኩስ አቁም ድርድር ጋር ይካተት ለሚለው ጥያቄ ለጊዜው ትራምፕ አይ የሊባኖስን ጉዳይ ከኢራን እና በአሜሪካ መካከል በሚደረገው ድርድር ጣልቃ መግባት የለባትም፣ እስራኤልም ይህን ነገር አትቀበለው።
0: ኢራን ግን እየጠየቀች ነው ያለው። እኔ በአንድ በኩል ካሁን በፊትም ያው እንደ ባለሙያ አሁን ባለንበት የጋዜጠኝነት ሁኔታ ምናየው ሚዛናዊ ሆነን ነው ድርድሩ ጥሩ ነው በመርህ ደረጃ ያለው ሁኔታ ሊባኖስና እስራኤልን ለማቀራረብ የሚደረገው ሁኔታም በጣም ጥሩ ነው። ነገር ግን በተጨባጭ ምንድን ነው እያገኘን ያለ ነው? የተኩስ አቁም ስምምነት ተፈራርማችኋል ተብሎ ወታደሮች እየተሰዉ፣ የተኩስ አቁም ስምምነት ነው ተብሎ ወደ ሰሜን እስራኤል እየተተኮሰ የእስራኤል መንግስትስ እንዴት ነው የሚቀበለው? ዛሬ እንደውም የተወሰደው እርምጃ በቤሩት ዳህየ ሰፈር የተወሰደው እርምጃ ትክክለኛ ነው የሚል እምነት ነው ያለኝ። ጠቅላይ ሚኒስትር ናታንያሁና የመከላከያ ሚኒስትር እስራኤል ካጽ ሁለቱ በጋራ ጦሩን ትእዛዝ እንደሰጡ ነው የተገለጸውና ይሄ ነው መሆን ያለበት። እንዲያውም ይሄ የሊባኖስ መንግስት ኃላፊነቱን እንዲወስድ ከክልሉ ለሚተኮስ ነገር ሁሉ ኃላፊነቱን እንዲወስድ ሊባኖስን ጨምሮ ማጥቃት ብቻ ኖሮ እስራኤል እንደዚህ ዋጋ ትከፍልም ነበር። አሁን ሂዝቦላን በምንድን ነው ለይተህ የምታጠቃው? እያንዳንዱን ቦታ ያውቀዋል። ደቡብ ሊባኖስ የት ቦታ እንደሆነ ያውቀዋል። እስራኤል ያንን አካባቢ ብትቆጣጠር የት ጋሁኜ ችግር ላደርስባት እችላለሁ፣ የት ጋሁኜ የእስራኤልን ወታደሮች ላጠቃ እችላለሁ የሚለውን በደንብ ነው የሚያጠናው። ይሄ ሂዝቦላ ድርጅትን እንደው እንደ አንድ አሸባሪ ድርጅት ስለተባለ ብቻ ሳይሆን እንደ መከላከያ ሰራዊት ኢራን ያስታጠቀችው አሁን በድሮን በቀላል ድሮን በሚሳኤል በሮኬት የሚያጠቃነ አንድ ዘመናዊ ጦር እንዳለው አንድ ሀገር እንዳለው ዘመናዊ ጦር ነው የተደራጀ ነው። ብዙ ታጣቂዎች ያሉት ናቸው። የገንዘብም ችግር የለበትም፣ ከኢራን ይመጣለታል። ስለዚህ እስራኤል እንዲህ እንደው ሂዝቦላን በማግለል ብቻ እርሱን እርምጃ እየወሰድኩ ከሊባኖስ ጋር ሰላም አመጣለሁ የሚለው ነገር አዋጪ ነው ለእስራኤል ብዬ አላስብም። ሌላ አይነት ርምጃ መታሰብ አለበት ብየ ነው ማሰው።
1: ባልከው ትክክል ሰጥ ዘመነ ከዚዛ ባለው ሁኔታ የህይወት መስዋዕትነት እየከፈል ነው። በጦር ሜዳ ያሉ ወታደሮችን በደቡብ በሊባኖስ ጦርነት ላይ ወደ 17 ወታደሮች ህይወታቸውን አጥተዋል። ነፍሳቸውን ይማርና አሁን የእስራኤል መከላከያ ሰራዊት የአየር ኃይሏ የመደምሰስ ሊባኖስን ዋና ዋና ከተማ ነዋሪዎችን የመደምሰስ አቅም አለው። አሁን ከባለፈውም በአዛ ቀበሌ በተካሄደው ጦርነት ሁለት ወደ ሁለት ዓመት የወሰደው ጦርነት ያሰራሩ ሁኔታ የትግስተኝነት የሰብአዊ አመለካከት በሚል የመከላከያ ሰራዊቱ ቃል አቀባዩ በዚህ ሰፈር አሸባሪዎቹ በሚመሸጉባቸው ሰፈሮች ህፃናት፣ ሽማግሌ፣ ሴቶች ባሉበት ሰፈሮች ነው የትም አሸባሪዎች የሚንቀሳቀሱና አስቀድመው ጦር መሳሪያ ያልታጠቁትን ህፃናት፣ ሴቶችን፣ ሽማግሌዎችን መጨፍጨፍ አትፈልግም እስራኤል። ከሰብአዊ አንጻር አስቀድማ ቃል አቀባዩ በዚህ ሰፈር ያላችሁ ልቀቁ፣ ሸሹ ካለ በኋላ ነው የማጥቃት እርምጃ እየወሰደ ያለው እና ይሄ የውጊያ ስልቱ ይሄ ለምን እንደዚህ የሚያደርገው ባለም አቀፍ ህብረተሰብ ዘንድ የበለጠ እንዲያውም ከእንቅርት ላይ ጀሮ ደገፍ እንደሚሉት አይነት የጥራቻ ባለም ህብረተሰብ ዘንድ እስራኤል ልትጠላ አትፈልግም?
0: ይህን ሻየው እንግዲህ ባለም አሁንም እየተወደድን አይደለም። አሁን ሰላማዊ ዜጎችን እስራኤል ታጥቀ የሚል አቋም ለማንም እስራኤላዊ ለማንም የእስራኤል መንግስት አመራር የለም። ግን አንተ አንድ አካባቢ የሰፈረን ደቡብ ሊባኖስ ላይ ያለን አሸባሪ ለማጥቃት አካባቢያችሁን ለቃችሁ ሂዱ ስትል መረጃ ይዘህ ሽብርተኞቹ የተጠለሉበትን ቦታ ማጥቃት እንጂ አይ ይህን አካባቢ ላጠቃው ነውና ውጡ ስትል የአሸባሪ አብሮ ነው የሚወጣ አብሮ ነው የሚሄድ። በጋዛ ሰርጥ ባዛ እኮ አይተናል። አብረው ሄዱ ውስጥ ተደበቁ። እንደውም እስራኤል በጋዛ ሰርጥ ያን ሁሉ ሁለት ዓመት ስትዋጋ እነዚህ አሸባሪዎች ሰላማዊ ሰው ጋር ነው የሄዱ። ስለዚህ ይሄ የጦር ውሳኔ ነው የመንግስት ውሳኔ ነው፣ ግን መቀየር ያለበት ዋጋ እየከፈለ ነው ያለው እና ለማንኛውም ወደፊት ወደ ሌላ ወርሰ ጉዳይ
1: ወደፊቱ ስናልፍ ሰጥ ዘመነ ወደ ሀገር ኢትዮጵያ እናልፋለን እና ከትናንት በስቲያ ጀምሮ በኦሮሚያ ክልል በምስራቅ አርሲ ዞን በአስኮ ወረዳ የኦርቶዶክስን እምነት ተከታዮችና ቤተ ክርስቲያን ላይ ታጣቂዎቹ በፈጸሙት ከባድ የሽብር ጥቃት ወደ 49 ሰዎች መገደላቸውና ከ200 በላይ ሰዎች መዳረሻቸው ጠፍቷል። ይህም በተመለከተም የብዙሃን መገናኛ አውታሮች ዘግበዋልና ይህ ምክንያቱ ምን ይሆን?
0: የጊዜው ጉዳይ ከአንድ ሳምንት በፊት ነው፣ ምርጫው ከመካሄዱ በፊት የዛሬ ሳምንት አካባቢ ነው ይህን የተፈጸመ እና ከዛ የመጣ ጉዳይ ነው። ባርሲ ዞን እንግዲህ ታጣቂዎች ናቸው የሸኔ ይላሉ የመንግስት አካላት፣ የሸኔ የሚባለው ደግሞ እኛ አይደለንም ይላሉ። በአጠቃላይ በኢትዮጵያ ሃይማኖትን ምክንያት በማድረግ ዘርን ምክንያት በማድረግ በብሔር በአንድ ክልል በመከፋፈል ብዙ ግጭቶች አሉ። የኢትዮጵያ መንግስት ደግሞ ይህን ጉዳይ ማብረድ አልተቻለም። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ ኢትዮጵያ ከነበረችበት ሁኔታ በተሻለ መልኩ ትሆናለች ተብሎ ሁሉም ተስፋ ጥሎ ነበር። ነገር ግን አሁን በኢትዮጵያ የሚታየው አብዛኛውን የኢትዮጵያ ነዋሪዎችም የኢትዮጵያ ዜጎችም እንደሚሉት ከአዲስ አበባ ውጭ ያለውና አንዳንድ ከተሞች ውስጥ ካልሆነ ከገጠር ወደ ገጠር ወይም ከከተማ ወደ ከተማ እንኳን በአውቶቡስ እንደ ልብ መጓጓዝ አትችልም። አንዳንዶች ይገደላሉ፣ አንዳንዶች ይጠለፋሉ። ብዙ ችግሮች አሉና እንደዚህ አይነት ነገር መቆም ያለበት ነው። ኢትዮጵያ መንግስትም በዚህ ጉዳይ መግለጫ ሰጥቷል እና አጥፊዎችን እርምጃ እንወስድባቸዋለን ያለበትን ሁኔታ ሰምተናል። ግን አጠቃላይ በኢትዮጵያ አሁን ያለው ተጨባጭ ሁኔታ አንዱ ክልል ወደ ሌላው ክልል ልክ እንደ ሀገር የሚከላከሉበት ሁኔታ፣ ጎረቤት አሞች የነበሩት ሰዎች አሁን በብሔር የሚከፋፈሉበት ሁኔታ እስካልተቀየረ ድረስ ኢትዮጵያ ውስጥ ይሄ አሁን የምንሰማው በየጊዜው ያለው ችግር የሚቀጥል ነው እና በጣም የሚያሳዝን ነው። የክርስትና እምነት ተከታይ የሆኑት መገደላቸውም ሌሎችም ማንኛውም ሰው እንደገና 100 አመት በላይ የሆነው ቤተክርስቲያን የተቃጠለበት ሁኔታ ሁሉ ሰምተናልና እንዲያውም አንዳንድ ጊዜ በቪዲዮ ሁሉ ያጋጠሉና ችግር ያደረሱ ይፋ አድርጋሉ። ታሁን በፊትም ተደጋግሞ እንደዚህ አይነት ነገር አይተናል። በፍርድ ደረጃ ግን እንዲ ያደረጉት ይሄን ተቃጥቶ ሲባል ብዙ አላየነምና ብዙ መሰራት ያለበት ጉዳይ አለ በያስባሉ ምጨምራው።
1: አዎ ምጨምራው በኢትዮጵያ ባውን ወቅት ከፍተኛ የፖለቲካና የዲፕሎማሲ ውጥረት ትገኛለች ነው የሚሉት መረጃዎች የተለያዩ ሚዲያዎች። በቅርብ በተካሄደ የፓርላማ ተቃላይ ምርጫ የጠቅላይ ሚኒስትር አብይ አህመድ ገዥ ፓርቲ ያሸንፋል ተብሎ ይጠበቃል ይላሉ። ይሁን እንጂ ሀገሪቱ ትልቅ ቀውሶች፣ ከባድ የብሔር ግጭቶች እና በተለያዩ ክልሎች ቀጣይነት ያላቸው ውጊያዎችን አጋጥሞታል ነው የሚለው። ዋናውና ክንዋኔዎች የሚመለከታቸው ከሆነ ምርጫው ባለፈው ሰኞ አካባቢ ምርጫ ተካሂዶ ሰኔ 24 ቀን ባለፈው ሳምንት ተካሂዶ ነበረ። ግን በሰሜን ኢትዮጵያ በተለይ በትግራይ ክልል በኩል ደግሞ የጸጥታ ለመረጋጋት ምክንያት ምርጫ አልተካሄደም። ይህም በትግራይ እንደገና ያገረሸው የተነሳው ግጭት ባለ 2022 ዓመተ ምህረት የሰላም ስምምነት ቢፈረምም በያዝነው 2026 ዓመተ ምህረት መጀመሪያ ላይ በፌዴራል መንግስት ኃይሎች እና በትግራይ ህዝብ ነጻነት ግንባር ህወሓት ወይም ቲፒኤልኤፍ መካከል አዳዲስ ግጭቶች ተቀስቅሰዋል። በሌላም በአማራ ክልልም በኩል ያለው እንዳልከው የጠለፋ የእርስ በርስ ግድያ፣ ጠልፎ ለገንዘብ ተብሎ ጠልፎ መውሰድ ወደ በረሃ የመሳሰለ በእውነት በኢትዮጵያ ምድር በታሪክ እንደዚህ አይነት የእርስ በርስ ትርምስና ግድያ ወንጀል ነክ ድርጊት ምንድን ነው? የውጭባ እኔ እኮ በጣም ሳስበው ምንድን ነው?
0: ህገ መንግስት ነው ለብሔሮች የከሌ ብሔር ነው የከሌ ብሔር ነው የሚል እንደምታ ያለው ስለሆነ ያ ነው ችግር የሚፈጥረው። እና አሁን በትግራይ ክልል ከጸጥታ አንጻር አይደለም ምርጫ አልተካሄደው። እንደውም በአንጻራዊ መልኩ ትግራይ ክልል አሁን እንደ ውስጥ ለውስጥ ችግር አለ ቢባልም ምርጫ ማካሄድ የሚቻልበት ነው። ግን የትግራይ ክልል በዚህ በፌዴራሉ አስተዳደር የሚያምንበት አይደለም። የራሱን የሆነ ክልላዊ መንግስት መስርቶ ነው ያለም እና ከፌዴራሉ መንግስት ጋር ያለው ቅራኔ ነው አንዱ ችግር። ስለዚህ በአማራም ክልል ብዙ ጦርነት አለ። ብዙ ቦታዎች ምርጫም ያልተካሄደባቸው ቦታዎች እንዳሉ ራሱ ኢትዮጵያ ምርጫ ቦርድ አስታውቋል። እና አጠቃላይ ብዙ ውስብስብ የሆኑ ብሔር ተኮር የሆኑ ግጭቶች ስላሉ እነዚህ ሊፈቱ ይገባል። የኢትዮጵያ መንግስት የቤት ስራ መሆን አለበት። አሁን ማን መጣ ቀጣይ አሁንም ጊዜ አለ ማስተካከል የሚቻልበት ነገር አለ። ግን ሁልጊዜ በግጭት ሁልጊዜ በሮሮ መኖር የለባቸውም ኢትዮጵያ እና ሊስተካከል ይገባል።
1: ሰላም ሰላም ይስፈን በመላ ኢትዮጵያ ባለማችን
0: አሜን።
1: እሺ ወደ ቀጣይ ዝግጅት

0: ሽመላ ሽመላ አገራችን ኢየሩሳሌም ደና
1: አገርህን ኦክ አዘጋጅና አቅራቢ ይሻያው ደጎም ክቡራትና ክቡራን አድማጮቻችን ጤና ይስጥልን። ከዚህ ቀጥለን ሳምንታዊ አገርህን ወቅ ፕሮግራም ለት ባለ ሁኔታ የምናቀርበው በእስራኤል ሀገር ስለሚገኙ ለሰው ልጆች ጤንነት ጥበቃ የተፈጥሮ ሀብቶች ስለ አስፈላጊነታቸው በተለያዩ ስፍራዎች የሚገኙትን የጤና ሟቶችም እንቃኛለን። በእስራኤል ውስጥ በጤናና በሕክምና ጠቀሜታቸው ባህሪያቸው ምክንያት ዓለም አቀፉና አካባቢያዊ ዝና የተረፉ በርካታ ልዩ የተፈጥሮ ሀብቶች አሉ። እነዚህ ሀብቶች በዋናነት የተመሰረቱት በሙቀት ሚኔራል ውሃዎችም በሚኔራል የበለጸጉ ጭቃና በልዩ አየር ንብረት ውህደት ላይ ነው። በተፈጥሮ ሀብት ላይ የተመሰረቱ ዋና ዋና የጤናና የሕክምና ቦታዎች በሀገሪቱ በእስራኤል ውስጥ በልዩ ተፈጥሯዊ ባህሪያቸው እንደ ማዕደናት፣ የሙቀት ምንጮችና የአየር ንብረት ለጤና ለሕክምናና ለመዝናናት የሚያገለግሉ በርካታ ታዋቂ ቦታዎች አሉ። ዋና ዋናዎቹ የሚከተሉት ናቸው። አንደኛም ያም ሐሜላህ ማለትም የጨው ባህር፣ ይህም በዓለም ላይ ካሉ ዝነኛም የሕክምናና የጤና ቦታዎች አንዱ ነው። የተፈጥሮ ሀብቶች በዓለም ላይ ከፍተኛ የጨውና የማዕድን ክምችት ያለው የውሃ አካል፣ ልዩ ጥቁር ጭቃና ከፍተኛ የኦክሲጅን መጠን ያለው አየር። የሕክምና ጥቅሞች ለተለያዩ የቆዳ በሽታዎችን በተለይም የአካላት መገጣጠሚያ ህመም በሽታዎችን ፍቱን ነው። ሐማት ጋዴር የተሰኘው ደግሞ ሙዋት በሰሜኑ ክፍለ ሀገር በጎላን ኮረብታዎች ግርጌ የሚገኝ ታሪካዊና ተፈጥሯዊ የሙቀት ምንጭ መፈወሻ ሙዋት ነው። የተፈጥሮ ሀብቶች የበለጸጉ የፍል ውሃ ምንጮችም የውሃ ሙቀት በቋሚነት 42 ዲግሪ ሴንቲግሬድ አካባቢ ነው። በጣም ሞቃታማ ነው፣ ግን ማዕድን ለጤና የሚበጅ ያዘ ነው። የሕክምና ጥቅሞች የደም ዝውውርን ያሻሽላል። የጡንቻና የመገጣጠሚያ ህሙማን የጡንቻ እና የመገጣጠሚያ ህመሞችን ያስታግሳል። እንዲሁም ለቆዳ ጤንነትም ጠቃሚ ነው። በሶስተኛው ደረጃ ደግሞ ሐሜ ቲቤሪያ የተሰኘ ደግሞ በክነሬት ባህር ጋሊል ባህር ዳርቻ የሚገኝ ጥንታዊ የሕክምና ቦታ ነው። የተፈጥሮ ሀብቶች ከመሬት በታች የሚፈልቁ የሙቀትና የማዕደን ምንጮች ውሃው በጨው የፈሉና ውሃው በጨው የፈሉ ማዕደን የበለጸጉ ነው። የሕክምና ጥቅሞች ድም የነርቭ ስርዓትን ያረጋጋል። የጡንቻ ጥንካሬና ለተለያዩ የመተንፈሻ አካላት ችግሮች ፎይታ ይሰጣል። ሐሜ ጋአሽ የተሰኘው ሙዋት በሀገሪቱ መሃል በሻሮን ቀበሌ አካባቢ የሚገኝ ዘመናዊ ስፓ በውሃ ሕክምና፣ ነፍስና አካል መዝናኛ፣ ማሸት ማሳጅና በውበት ለማሳመር መልክን ለማሳመር አማካኝነት የጤና የመዝናኛና የእንክብካቤ አገልግሎቶችን የሚሰጥ ስፍራ ወይም ተቋም ነው። የቃሉ መነሻ በፈውስ ምንጮች ከሮማውያን ዘመን ጀምሮ ታዋቂ ከነበራቸው ስፓ ከተባለው የቤልጅየም ከተማ የመጣ ነው። ስፓ እና የፍል ውሃ ማዕከል ማለት ነው። የተፈጥሮ ሀብቶች ከጥልቅ መሬት የሚወጡ በማዕድን የበለጸጉ የተፈጥሮ የሙቀት ምንጮች የህክምና ጥቅሞች ለአካልና ለአእምሮ መዝናናት ለጭንቀት መቀነስና ለአጠቃላይ የሰውነትን መታደስ በጣም ጥሩ ነው። አምስተኛም አራድ ባህነጌቭ ልዩ የአየር ንብረት ያለው የበረሃ ቀጠና በደቡብ እስራኤል የሚገኝ የተፈጥሮ ሀብቶች በጣም ደረቅ አየር ጤናማ የሆነም ምንም አይነት የአበባ ብናኝ የሌለበት ንጹህ አየርና ከፍተኛ የባህር ከፍታ ማለት ነው። የህክምና ጥቅሞችም ለአስም አስማ እና ለተለያዩ የመተንፈሻ አካላት አለርጂ ላለባቸው ህሙማን እጅግ በጣም ጠቃሚ የሆነ የተፈጥሮ ህክምና ቦታ ነው። ሐሜ ዮአቭ ሞዋት በደቡብ እስራኤል የሚገኝ ውሃ ምንጭ በላኺሽ አካባቢ ከአሽቀሎን ከተማና ከቅሪያት ጋት ከተማ በሚያገናኘው መንገድ ላይ የፍል መታጠቢያ ስፍራ ነው። የጤና ጥቅሞቹ በዚህ ስፍራ የሚገኙትና ከመሬቱ ውስጥ የሚፈልቁት ውሃዎች በተለይ በሰልፈር ዲንና በተፈጥሯዊ ሚኔራሎች የበለጸጉ ናቸው። በእነዚህ ምንጮች ውስጥ መታጠብ የደም ዝውውር እንደሚያነቃቃ የምግብ መፍጨት በሆድ የምግብ መፈጨትን ሁኔታ እንደሚረዳ እንዲሁም አካልና ነፍስን ለማረጋጋትም በጣም ጥሩ እንደሆነ ይታወቃል። የጤናን በተመለከተ ማሳሰቢያ ሙቀት ምን ይላል እና ሰልፈር ውሃዎች ውስጥ መታጠብና መታከም ለጤና ጠቃሚና ፈውስ ሰጪ ተሞክሮ ተደርጎ የሚወሰድ ቢሆንም ስር የሰደደ የጤና አካሎች ያሉባቸው ሰዎች እንደ ከፍተኛ የደም ግፊት፣ የልብ ህመም ወይም ነፍሰ ጡር ሴቶች ከመታጠባቸው በፊት ሁልጊዜ ሐኪም መማከር ይመረጣል። ሐሜ ጋአሽ የተሰኘው ሟት ደግሞ በቅቡጽ ጋሽ ውስጥ የሚገኝ የሙቀት ውሃ ፍልውሃ እና የስፓ መዝናኛ ቦታ ነው። መጀመሪያ ለቅቡጽ ንጹህ መጠጥ ውሃ ለማግኘት በተደረጉ ቁፈራዎች የተጀመረ ቢሆንም እንደ አውሮፓ ዘመን አቆጣጠር በ1990ዎቹ ዓመተ ምህረት ውስጥ በጂኦሎጂስት በዮሴፍ ባር ዮሴፍ እገዛ ከሙቀት ሚኔራል ውሃዎችም በሚራሮችም በጨውና በሰልፈር የበለጸጉ ጥቅምን ለማስገኘት ቆፋራዎቹም እንዲስተካከሉ ተደርጓል። ከዛን ጊዜ ጀምሮ ግንባር ቀደም የመዝናኛ ስፍራ ሆኗል። የጣቢያው ዋና ልማት በርካታ ታዋቂ ደረጃዎችን ያጠቃልላል። በ1980ዎቹ እና በ1990ዎቹም የተገኘው የተጋለጠው ነገር ቢኖር ለግብርና ዘርፍ የሚሆን ውሃ ለመቆፈር በተደረገ ሙከራ ወቅት ተፈጥሯዊ ሙቀት ከ37 እስከ 40 ዲግሪ ሴንቲግሬድ የሚደርስ የሙቅ ሚኔራል ውሃ ጥልቀት ያለው ሆኖ ተገኝቷል። በ1990ዎቹ መጀመሪያ ውሃውን ለገላ መታጠቢያነት ምቹ ለማድረግ በቁፈራዎቹ ላይ ያነጣጠሩ ሕክምናዎችና ማስተካከያዎች ተጀመሩ። የቱሪዝምና የስፓ መዝናኛ ቦታ መሆኑ ቅቡጽ ያለውን አቅም በመገንዘብ በቦታው ላይ የተስተካከለም የፍል ውሃ እና የስፓ የመዝናኛ ግቢ አቋቋመ። በእስራኤል የሚገኙ የፍል ውሃ መታጠቢያ ስፍራዎችም እንደ ሐሜ ዮአቭ፣ ሐሜ ጋሽ፣ ሐሜ ቲቤሪያ ወይም ሐሜ ጌደር ያሉ የገበያ ዋጋ እንደ የሳምንቱ ቀናት የስራ ቀናት ከሳምንቱ መጨረሻና ባላት ጋር ሲነጻጸር እንደ የትኬት ወደዛ ወደ ሟት ተቋም ለመግባት ደግሞ የዋጋ ሁኔታ ቅናሽ ለማግኘት ወደ ቦታው እየደወሉ መጠየቅ ቅናሽ ለመግባት ክፍያ ለማድረግ መሞከር ይቻላል። በዚህ በመደበኛ የጦርተኛ በዚህ ሁሉም ክፍያ ሁኔታ ተመሳሳይ አይደለም። ለምሳሌ ለህፃናት እንዲሁም ለወታደሮች ለጦርተኞች አስተያየት የዋጋ ቅናሽ ይደረግላቸዋል። ይህን በተመለከተ ወደዛ ቦታ ወደ ሟት ሂዶ ለመታጠብ ከመሄድ በፊት ማጣራትን ያስፈልጋል ማለት ነው። የተከበራችሁ አድማጮቻችን እነዚህን ጤናነት የተፈጥሮ ሀብትን ያሉትን የተፈጥሮ ሀብት በሀገራችን ያሉትን ሟቶች እንዲያው ከብዙ በጥቂቱ በዚህ ዝግጅት አቀረብን እንጂ በሌላ ጊዜ በሰፊ ሰፋ ባለ መልኩ እናቀርባለን። ለማንኛውም ለዛሬው አገርን ወቅ ዝግጅታችን እዚህ ላይ ተጠናቀቀ።
2: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ የስነ ልቦና ባለሙያ የማህበራዊ ጉዳይ ሰራተኛና እንዲሁም አንቂ ሐሳቦችን ከመታቀርበው ዘሮ አገሬ መንግስቱ ጋር በተለያዩ ህብረተሰባዊ ጉዳዮች አሁን ቃለ ምልልስ እናካሄዳለን። ጤና ይስጥልን ዘሮ አገሬ፣ እንዴት አመሸሽ?
3: ጤና ይስጥልኝ ሰተኝ። እኔ ደህና ነኝ፣ እናንተ እንዴት ናችሁ?
2: እኛ ደህና ነን፣ እናመሰግናለን። አገሬ፣ እንግዲህ በሙያሽ ህብረተሰባችን የተለያዩ ምክሮችን ትለግሻለሽ። ዛሬ የተለያዩ ርዕሰ ጉዳዮች አሉን። ያው እንደምታውቂው ጦርነቱ የፈጠራቸው ብዙ ነገሮች አሉና እንዴት ነው መቋቋም ያለብን? እስኪ በዚህ እንጀምር። መጀመሪያ
3: አዎ፣ እንግዲህ ጦርነቱ ረጅምም በመሆኑ በእውነት የእስራኤል ልጅ ኗሪው በሙሉ ህዝቡ በሙሉ ፈተና ላይ ነው ማለት ይቻላል። ብዙ ስብስቦች አሉ፣ ብዙ ችግሮች አሉ። በጤናም ሆነ በኢኮኖሚም ሆነ በተለያዩ ጉዳዮች እንግዲህ በተለይ ይሄ በጤንነት በኩል በአእምሮ ጭንቀት በኩል ይሄ በጣም የሚያሰጋ ነው። በብዙም

0: በዋናነት ወላጆችን በል በዚህ በልጆቻቸው በጦር ሜዳ በውትድርና በሚያገለግሉ ልጆቻቸው እንዴት ሆኑ ብለው ያስባሉ ይጨቀያስባሉ ውጥረት ላይ ይኖራቸዋልና ይህንን ለመቋቋም ይህን መጥፎ ጊዜ ለመቋቋም ስነ ልቦና ህክምና ድጋፍ እንዴት ነው እንዴት በምን መልኩ እንት ማለት ይችላል እንደው ስታስቢ
1: አዎ እናት እንኳንም እናት ነውና ጎረቤት ሁሉም እንግዲህ ሁኔታውን ሁሉ የሚያውቁ ሁሉ የሚጨነቅ ነው ለወደሮችም የሚያስብ ነው የሚጸልይ ነው እናት ደግሞ በተለይ እናት ያንዱን ሞት ስትሰማ ያለውን ጦርነት ስታይ ዜናን ስታዳምጥ እንደዚሁም ደግሞ የጦርነቱ ጉዳይ ምን ላይ መጨረሻ ላይ ውሳኔ እንደሌለው የዓለማውቅ ምራሱ ጭንቀት ነው ገደቡን ዓለማውቅ ምራሱ ጭንቀት ነው እናት በጣም እናትም ሆነ አባት እንቅልፍ ያጣሉ በዝምታት ነውነት በጣም እንወጣጣሩት ምክንያቱም መጥቶ የኔን በር የሚያንኳኳው ይሆን ልጄ እንደዚህ ይሆን ምን ግዳለውድ ሳይፈልጉም ይሄ ሐሳብ ነው ጭንቀት ወደ ራስ ጠጋ ይላል እና ዋናው ነገር አዘውትራ ሁልጊዜ እንቅልፍ ማጣት ወይም ደግሞ ሁልጊዜ በዚህ በሐሳብ ሁልጊዜ እየተወጣጠረች የበለጠ ራሷን የምትጎዳውም ከሆነ አንዳንዶች ከሐሳብ እና ከጭንቀት የተነሳ የሚያደርጉት ምረት አለው ጧት ወይ ረስቼ ጋዙን አቃጥዬ እየወጣሁ ወይ ረስቼ እንደዚህ ብዬ ምክንያቱም በሐሳብ በጭንቀት ራሳቸው ስለሚዘንት ብዙ ችግር ይደርሳሉ በዚህ ሰዓት ራሳቸው ቀጥ ብለው የሚያደርጉትን ብቻ ማድረግ ያለ ነው ብለው የራሴ እናት ነኝ
0: ለልጆች
1: ቀደሮች ሁሉም ናቸው
0: በእውነት ገለጻ መግለጽ በጣም ጥሩ ነው ከእናቶች ከበልጆች ልጆች ሁለቱ በጦር ሜዳ ናቸው ልጆች
1: ሁለቱ አንዱ ተመልሷል ሁለቱ ጦር ሜዳ ነው ያሉ ተዋጊ ናቸው
2: እስኪ ከልምድሽም ከእውቀትሽም ጋር እንግዲህ እንዴት ነው እናቶች በተለይ በጣም ይጨነቃሉና እንግዲህ አንዳንድ ጊዜ ደግሞ ለፈጣሪ መስጠት ሲያውቃል ማለትም ራሱ ያግዛል ይባላል እንዴት ነው አንቺ እንደዚህ አይነት ሐሳቦችን ቀላል አይደለም ጦር ሜዳ ላለ ልጅ ማሰብ ግን እንዴት ነው እየተቋቋምሽ ያለው
1: ጥሩ ጥያቄ ነው ሰጠኝ እንግዲህ እናት በአሁኑ ሰዓት ማድረግ ያለባት ማለት ነው አትጨነቂ አትሰቢ ማለት ሳይሆን ማድረግ ያለባት የምትችለውን ያክል ነው በርግጥ እናት ሁልጊዜም የምታስበው ምንድነው ይሄን ይሆናል እንደዚህ ይሆናል አሁን መጥተው መርዶ ይነግሩኛል መጥፎ ነው የሚገባ ወደ ውስጧ ይሄ ማለት እሷን አይጣል እንጂ እንደምታስበው ለማድረግ ሊሆን ይችላል አይጣል እና ዋናው ነገር ለዛ ልጅ የማድረግ ያለብኝ በአሁኑ ሰዓት እኔ የማድረገው ልናገርና ልጆቼ እንደ አይነት ስሜት ይሰማኝ ወይም ደግሞ መርዶ ሳይ ማሰብ ያለብኝ አንደኛ እግዚአብሔር ሁላችንም ጠባቂ እግዚአብሔር ነው የትም ቦታ እንሆን አምላክ ነው የሚጠብቀን ልጆችም የእሱ ናቸው እኛም የእሱ ነን ሀብታችን ሁሉም ንብረቱም ሁሉ የእሱ ነው አይደል የሚጠብቀው እሱ ነው እኔ ጠብቄ እኔ ደንግጬ አብሬያቸው ጦር ሜዳ ራሱ ብሄድም ምንም አላደርግም አላድናቸውም ዋናው ነገር እኔ ማሰብ ያለብኝ ለልጆቼ ሰላም ይሆናሉ ድል ያደርጋሉ ስራቸውን ግዳጃቸውን በስነ ስርዓት ይፈጽማሉ በሰላም ይመለሱልኛል እንደገና ደግሞ በራሴ በአይምሮ ሌላ ጭንቀት ነገር ሌላ ሀሳብ ነገር ሲገመጣ እንደውም ራሱ አልፌ ጦርነታቸውን ጨርሰው ግዳጃቸውን ጨርሰው መጠው ሲዳሩ ልጆቻቸውን ይዘው ቤት ሲመጡ ሲያስቁን ሲያጫውቱን ይህ በአይምሮዬ አስባለሁ ማለት ነው በሌላ ሀሳብ ሲመጣ እኔ የእነሱን ደስታ ነው ማስበው ማለት ነው የእነሱን አይጣል እንጂ ጉዳት ማሰብ ትቼ ያንን ሲመጣብኝ ያንን ሀሳብ የምቀይረው በጥሩ ሀሳብ ነው በጥሩ ሀሳብ ሲል እንግዲህ እግዚአብሔር ነው ወሳኙ እኔ ግን እንደምንም ብዬ ወደ ጥሩ ሀሳብ ሄዳለሁ ወደ ጥሩ ምኞቴ ልጆቼ ሲመለሱ ልጆቼ ሲመጡ ልጆቼ ሲዳሩ ልጆቼ እንደዛ ሲል የራሴ ጭንቀት ለቀቅ ያደርገኛል ማለት ነው በሰላም ተኝቼ እነሳለሁ
2: ጥሩ ተስፋን ይፈጥራል
1: አዎ ጥሩ ተስፋን ይፈጥራል

0: ፈጥራል መጨረሻም ደግሞ መጥፎ ነገር በመጥፎ ቃላትን አልወረውርም መጥፎ ሐሳብን አልወረውርም በልጆች ላይ ወይም በወታደሮች ላይ ማለት ነው። ይሄን የምችለው እንግዲህ ይሄ ነው ማለት ነው። በእናትነት ደረጃ ልጆቼን ስለምወድ ለነሱ የሚጠቅመውን ቃላት መናገር አለብኝ፣ ለነሱ የሚጠቅመውን ሐሳብ መዘንጋት አለብኝ። ለነሱ የማይጠቅመው ምንድነው? አውይ እንዲህ ሊሆኑ ነው፣ አሁን እንደዚህ ሊያደርጋቸው ነው፣ አሁን የገሌ ልጅ እንደዚህ ሆነ፣ እኔም እንደዚህ ነው። ይሄ መጥፎ ቃላት ሽሎሞ ምን መልክ ምንድነው ያለ ኸይም በማቪት በያደለሽን እንደምንናገረው የምንናገረው ቃላት የምንወረወረው ቃላት ምን ይዞ እንደሚመለስ ለማናውቅ ጥሩ ቃላቶች መናገር የኛ ኃላፊነት።
1: ሰላም አውለን እኮ ብለን ጧት ምን ነሳ ሰላም እንድንል ነው የሚገጥመን እናውቀውና እነትችን ነው።
2: እኔ እንዲያው ፈቃዳችሁ ሆነ ወዘሮ አገሬ አሁን እኮ በእውነት በእንዲህ አይነት በጦርነት ጊዜ ጎረቤቶች ዘመድ አዝማድ ማለት ልጁ ወድበ ያልዘመቱ በጦር ሜዳ ያልዘመቱ ቅርብ ቤተሰቦች ጎረቤቶች አይዞሽ በርቺ የጀግናናቷ በርቺ በሰላም ይመለሳል ብሎ በስልክ እንኳን ደውሎ እኮ ማበረታታት ጥሩ ስራ አይደለም ወይ?
0: በጣም ተገቢ ነው ጋሽ ሳይሻየው። አዎ በዚህ ጊዜ ነው እንደውም ህዝብ ቤተሰብ ጎረቤት መተባበር ያለበት። እናት እንዴት አድራ ነው? አወይ እንዴት ሆነ? አይዞሽ እንደዚህ ነው። አይ እንደዚህ ሆነ እኮ ደግሞ አሁን አላለ መጥፎውን ተመናገር። አይዞሽ አንቺማ የጀግና እናት ነሽ። በጣም ዋይ እኔ ነው በጣም ልጆችሽ ሳይ ራሱ ኮራለሁ። አንቺ በጣም ልትኮሪ ይገባሻል። አይዞሽ ደግሞ ጠባቂ እግዚአብሔር ነው። አንቺ ተደንቅጠሽ እኮ ምንም አታደርጊም። ለነሱ እኮ ደግሞ ጠንክረሽ ስትቆይላቸው ነው ጥሩ። ደንግጠሽ ግንኛ ስትሆኝ እኮ እንዴት ነው? እነሱም እኮ እናታቸውን የሚፈልጉ ጤነኛ እናት ነው። ይህን እያሉ ጎረቤቶችም እውነት ነው እንደዚህ ቢያበረታቱ በጣም እጅግ ከመጠን በላይ ጠቃሚ ነው። ህብረተሰቡ በሙሉ የኛ ህብረተሰብ አሁን የደነገጠችውን እናት አብሮ ዊ ደነገጠች አይ እንደዚህ ሆነች ብሎ ከማዘን ይልቅ ማጠንከር የራስ ፈንታ ነው። የራሳችን በጣም ጠቃሚ ነው።
1: ወደ ቀጣዩም ጥያቄ የሚያንደረድረን ነውን ያነሳችው ወይም ሻየው የሚያነሳው የቤተሰብ ጉዳይ አለ፣ የራስ ቤተሰብ አለ እና አንዳንድ ጊዜ ማህበረሰቡ የያዘው ባህልም አለ እና አንዳንዴ እኛ ጋር ከንፈር መምጠጥ ነገር አለና ይህም ችግር የሚፈጥርበት ሁኔታ አለና እንዴት ነው መቋቋም የምንችለው? አንዳንዴ ጦርነት ነው እና ጦርነት የሄደ ሰው ደግሞ አካሉ ሊጎዳም ይችላል፣ ብዙ ነገር ሊያመጣ ይችላል እና አንዳንዴ አብሮ ማዘን ጥሩ ነው፣ ግን ደግሞ ሰው ካዘኑ እንዲወጣ ነው ማድረግ ያለብን። አንዳንዴ አሁን በወታደሮች ለተሰዉባቸው ሰዎች ሁልጊዜ በቃ በሀዘን ውስጥ እንዲቀመጡ የሚሆንበትን ነገር ትንሽ ለመርዳት ማገዝ ያለብን መስሎ ይታየኛል። እዚህ ላይ የምትይው ካለ
0: እውነት ነው። አሁን ባህሉም ራሱ እኮ በሰባት ቀን ለምሳሌ ሰው ሙቶ ሲቀመጥ ሰው የሚመጣ ማለት ለማጽናናት ነው። በዛን ሰዓት የሚስቋሉ፣ የሚቀላለዱዋሉ፣ ሀዘኑ ትንሽ ቦታ ይላል ማለት ነው አይደል? እና በዚህም ጊዜ ደግሞ በዚህ በተለይ በጦርነት ጊዜ እንደዚህ ከተጎዱ ቤተሰቦች የሚጠነክሩበትን ዘዴ ማበጃጀቱ፣ ቀርቦ ማጽናናቱ፣ ማስደሰቱ፣ መቀለዱ፣ ማጫወቱ፣ እንደዚሁም ደግሞ ደስ የሚላቸውን ነገሮች ማድረጉ፣ የጎደላቸውን ነገር መርዳቱ በጣም ጠቃሚ ነው። አብሮ ከማልቀስ እና አብሮ ከመተከዝ አይ እንደዚህ ወንሽ ብሎ አብሮ አንገትን ከመድፋት አዎ በህብረተሰባችን ምንድን ነው በጣም የዋህ ነው፣ ስሜታዊም ነው። አንጀቱም በጣም ነው የሚሆን ማለት የሚያዝን አብሮ ከወላጅ ጋር ማለት ነው። በዚህ ፈንታ ጠንከር ብሎ ማጠንከር ብሎ በእውነት ወላጅ ከጭንቀቱና ከዚህ ከሀዘኑ እንዲወጣ ማድረግ ከሀሳቡ እንዲወጣ ማድረግ የቻልነውን ያክል በዚህ ብንረዳዳ በጣም ጥሩ ነው እላለሁ። ምክንያቱም ችግሩ የቤቱ ብቅ ብቅ እያለ ማለት ነው እንግዲህ የመንፈስ ችግር ጭንቀት በጣም እንግዲህ እየቆየ ነው የሚታየው የበለጠ እና ይህ እንዳይሆን የቻልነውን ያክል ብንተባበር በጣም ጥሩ ነው።
2: በጣም ግሩም። በዚህ ዙሪያ ስንመለከት እንግዲህ ማህበረሰብ፣ ቤተሰብ፣ መንግስት ሁነን አንድ አገር ሁነን የምንኖረው እና አሁን በዚህ በችግር ጊዜ ለምሳሌ እናት በዚህ ዙሪያ ላይ ከአባት እናት በጣም ታስባለች ውጥረት ውስጥ ገባለች እና አሁን የዛጎረቤት ሁኜ ወይም ቅርብ ዘመድ ሁኜ ምን ሆና ነው ከቶ እንደዚህ ብላ በቃ ጸባዩዋ ሁሉ ተቀያየረ ምናምን ብሎ እሷን ማማት ከትርሚሉ ሰው የሚቀድሙ ሰዎች አሉ ግን ያወቁ የሷ የጸባዩዋ ሁሉ የመቀያየር ሁኔታ ያወቀ ሰው ለባለሙያ ለፒስኮሎጂ መጠቆም እንደዚህ ነገር ብሎ መንገር ምን ይመስልሻል ጥሩ ነው
0: በመጀመሪያ አሳን ቀርቦ መነጋገር አሳን ቀርቦ መነጋገር ማዳመጥ ቀርበው ካነጋገሯ ችግሯ ሊረዱ ይችላሉ ወይም ደግሞ ማመልከት እስኪ እንደዚህ እንደዚህ እኮ ሊረዱሽ ይችላሉ ከእንዲህ እንዲህ ቦታ ብትሄጂ እኮ እንደዚህ ሊቀልልሽ ይችላል ችግሩ በጎን ከመሄድ በፊት ማለት ነው እና ግን የማይቻል ሆኖ ሌላ ደረጃ ደርሳ ከሆነ መናገሩና ማስረዳቱ ለባለሙያ በጣም ጥሩ ነው ግን መጀመሪያ መብቷን መጠበቅ ቀርቦ መነጋገር ማናገር ማመላከት በጣም ጥሩ ነው አርቆ ከማማት ማለት ነው አዎ እንግዲህ የተጨነቀች እናት ጸባዩ እንደነበረ አይሆንም ይደርሳም ለተቆጣት ይችላልች ተበሳጭም ይችላልች ከሚፈልጉት ቦታም ላትውል ይችላልች ከህብረት ሰባብራ ጋር ላትሳተፍ ይችላልች እና በዚህ ሰዓት ከማማት እና ወይም ደግሞ ሌላ ጉዳይ ሌላ ፓርሽናት ሌላ ምክንያት ከመስጠት ቀርቦ ማነጋገር ችግሯን መረዳት ከተረዱላት ዝምታ ይጠፋል
1: አሁን በጣም እንደው ጊዜ ገደበን ሌሎች ርዕሰ ጉዳዮች ነበሩን ሌላ ጊዜ እንመካከራለን ወያያለን ማጠቃለያ እንደው በዚህ ወታደሮች ጉዳይ ያለንበትን ሁኔታ እኛም ቢሆን በየጊዜው ራሱ ለመዘገብ እንኳን እንቸገራለን ዛሬ ጦርነት ነው የሆነ ነገር በተመሳሳይ ሁኔታ ነው ያለና እንደው ለህብረተሰቡ ምታስተላልፊው መልእክት ካለ
0: እንግዲህ ህብረተሰቡ አንደኛ ትግስተኛ መሆን አንዳንዴ በጭንቀት የተነሳ በሀሳብ የተነሳ ብዙ ስጭትም ግጭትም ሊኖር ይችላል ከህብረተሰብ ጋር መሆንም ከቤተሰብ ጋር መሆና እና ብዙ ትግስት ማዳመጥ ቀርቦ ማነጋገር መወያየት መተባበር የኛ ህዝብ ደግሞ መተባበርን ይወዳል እና በዚህ ደግሞ መተባበር ይህን ነው ምለው በተረፈ ደግሞ እግዚአብሔር እንግዲህ ይህን ጦርነት የመጨረሻ ያድርግልን ልጆቻችን ሰላም ይመልስልን ነው ምለው
2: የስነ ልቦና ባለሙያ በእውነትም ጀግና ነሽ አንቺም በእውነት የነን አካፈልሽን ነገርሽን ከሙያዊ ገለጻ አደረግሽና በጣም እናመሰግናለን በእውነትም
1: በጣም
2: እሺ እንግዲህ
1: ምክርና መስጠን ሁልጊዜ በጣም ነው እናመሰግን
2: አዎ በጣም ጥሩ በጣም ግሩም ያገራችን እናቶች ጀጀግና ጀግና ናቸው እንደኔ እንደምገምት በእውነት
1: ልክ ነው መልካም ምሽት ወይ ዘሮ አገሬ
0: እሺ ለናንተም
1: ቻው ቻው ወሰናበት ነው ይቀራን ይሻየው
2: አዎ የተከበራችሁ አድማጮቻችን 8 ሰዓቱ ነው የምሽቱ ፕሮግራም ተጠናቀቀ የባልደረባይ ሰጠይ ዘመነ
1: የቴክኒክ ባለሙያችን ኢላይ ቤንሻባት ደግሞ አብሮ ደይ ነበር ለወይዘሮ አገሬም እናመሰግናለን መልካም ለሊት ሰላም ለሊት ይሁን ነገ ጧት 6 ሰዓት ላይ ደግሞ ለገራን እንገናኛለን
2: አዎ መልካም ለሊት